0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ።

ሰላም ሰላም የተከበራችሁ አድማጮቻችን እንደምን አደራችኋል? እነሆ የዕለቱን የጧት ስርጭታችን ጀምረናል። ከዛ በፊት ግን ዛሬ ለቱ እንደብራን ዘመን አቆጣጥር አዮሚዮም ሽልሽ አለፍ በታሙስ ታፕሽን ፔቫቭ እንደ አውሮፓ ዘመን አቆጣጥር ጁን 16 2026 ነው። እንደ ኢትዮጵያ ዘመን አቆጣጥር ደግሞ ሰኔ 9 2018 ነው። የተከበራችሁ አድማጮቻችን ስርጭታችን እንደተለመደው እስከ ጧት 7 ሰዓት ድረስ ይቀጥላል። በዚህ አንድ ሰዓት ስርጭት ዜና ይነበባል። ጋዜጦች ለአንባቢያን ምን ይዘው ቀረቡ የሚሉትና ወቅቱን በተመለከተ የፖለቲካ ትንታኔ ይኖረናል። እስከ ስርጭታችን ፍጻሜ ድረስ ቆይታችሁ ከኛ ጋር ይሁን እያልን እንግዲህ ስርጭቱን እናስተናግዳችሁ የ

0: የቴክኒክ ባለሙያችን ሮኔን ዳን ሲሆን ስቱዲዮ ተረኞች ወርቅነሽ ሸቴና አይቾ ባየነን እንዴ በቅድሚያ ዜናውን እናሰማቸዋለን በባልደረባይ ወርቅነሽ ሸቴ
1: አመሰግናለሁ አይቾ አርእስተ ዜና ሂዝቡላ ወደ እስራኤል መከላከያ ሰራዊት መተኮሱን እንደቀጠለ ነው ጠቅላይ ሚኒስትር ቢንያሚን ናታንያሁ ትናንት ምሽት በሰጡት ጋዜጣዊ መግለጫ እስራኤል ደህንነቷን ለማስጠበቅ አሁንም ጠንክራ እንደምትሰራ በእርግጥ እንደምትሰራ ገለጹ። ኢራን በኒኩለር ጦር መሳሪያዋ ዙሪያ ስምምነት ላይ ለመድረስ ዋሽንግተን ያቀረበችውን ጥያቄ መቀበሏ ከባድ ጥርጣሬ መፍጠሩን አክሲዩስ የተባለው ድረገጽ ዘገበ። የ2026 ዓመተ ምህረት የዓለም ዋንጫ ጨዋታ በአሜሪካ እንደቀጠለ ነው የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። ሂዝቡላ ወደ እስራኤል መከላከያ ሰራዊት መተኮሱን እንደቀጠለ ነው። ሂዝቡላ እኩለ ሌሊት ላይ በደቡብ ሊባኖስ ወደሚገኘው እስራኤል መከላከያ ኃይል የተወሰኑ ሮኬቶችን ማስወንጨፉን መከላከያ ሰራዊቱ አስታውቋል። ሂዝቡላ ትናንትም ጸረ ታንክ ሚሳኤሎችንና ሞርታር ፈንጆችን ወደ እስራኤል መከላከያ ሰራዊት የተኮሰ ሲሆን በሰራዊቱ ላይ ጉዳት አለመድረሱን ወታደራዊ ቃል አቀባያችን ካርሜላ ምናሽ ዘግባለች። አሸባሪዎች በተለያዩ አቅጣጫዎች በተሽከርካሪዎች በመግባት በእስራኤል መከላከያ ሰራዊት ላይ ጥቃት ለማድረስ የሞከሩ ሲሆን አሸባሪዎች ላይ የእስራኤል የአየር ኃይል እርምጃ መውሰዱ ተገልጿል። ጠቅላይ ሚኒስትር ቢንያሚን ናታንያሁ ትናንት ምሽት በሰጡት ጋዜጣዊ መግለጫ እስራኤል ደህንነቷን ለማስጠበቅ በርትታ እንደምትሰራ ገለጹ። ጠቅላይ ሚኒስትሩ ኢራንና አሜሪካ የደረሱበትን ስምምነት ምክንያት በማድረግ ትናንት ምሽት በሰጡት ጋዜጣዊ መግለጫ ኢራን የኒኩለር ጦር መሳሪያ ለመገንባት ተቃርባ እንደነበርና በተከፈተባት ጦርነት ማክሸፍ እንደተቻለ ገልጸው ኢራን የእስራኤልን ህዝብን በጅምላ ልትጨፈጭፍ ነበር የንዛቻ ማራቅና ማክሸፍ ችለናል ማለታቸው ብለዋል። ከጋዜጠኞች የተለያዩ ጥያቄዎች የቀረቡላቸው ሲሆን ምላሽ መስጠታቸውም ታውቋል። ኢራን የኒኩለር ጦር መሳሪያዋን ኢራን በኒኩለር ጦር መሳሪያዋ ዙሪያ ስምምነት ላይ ለመድረስ ዋሽንግተን ያቀረበችውን ጥያቄ መቀበሏ ከባድ ጥርጣሬ መፍጠሩን የአሜሪካ መረጃ ድርጅቶች ከሰበሰቡት መረጃ መረዳት እንደተቻለ አክሲዮስ የተባለው ድረገጽ ዘገበ። እንደ ዘገባው የአሜሪካ የመረጃ ድርጅት CIA ኃላፊ የተገኘውን መረጃ ለፕሬዝዳንት ዶናልድ ትራምፕ ያቀረቡ ሲሆን የኢራን ባለስልጣናት ባካሄዱት ዝግ ስብሰባ በጉዳዩ የተለያዩ አቋም እንዳላቸው ተገልጿል። ፕሬዝዳንት ትራምፕ ከኢራን ጋር የተደረሰውን የሰላም ስምምነት ረቂቅ ሰነድ ዝርዝር የፊታችን አርብ በጄኔቫ ከመፈራረማቸው በፊት ይፋ እንደሚያደርጉም ምክትላቸው ፕሬዝዳንት ጄዲ ቫንስ ባሳለፍነው ሌሊት ገልጸዋል። ቫንስ በተጨማሪም የዓለም አቀፉ የኒውክሌር ጦር መሳሪያ ተቆጣጣሪ ተቋም ተወካዮች ወደ ኢራን ተመልሰው እንደሚገቡ በስምምነቱ ዝርዝር ላይ እንደተካተተ ገልጸዋል። አሜሪካና ኢራን በደረሱበት የተኩስ አቁም ስምምነት ሰነድ ላይ የፊታችን አርብ በስዊዘርላንድ ተገናኝተው የሚፈራረሙ መሆናቸው ተገለጸ። ሁለቱ ሀገራት ለ60 ቀናት የሚቆይ የተኩስ አቁም ስምምነት ላይ እንደደረሱና ለቋሚ ስምምነት ውይይቱን የሚቀጥሉ መሆናቸውን አሳውቀዋል። ኢራን የኒውክሌር ጦር መሳሪያ ባለቤት እንደማትሆንና የኡራኒየም ንጥረ ነገር በዝቅተኛ መጠን ለታብላላ እንደምትችልም እየተገለጸ ነው። በእስራኤል ባለስልጣናት በኩል ስለ ስምምነቱ የተለያዩ ሐሳቦች እየተነሱ ሲሆን የመንግስት ተቃዋሚ ፓርቲ ሊቀመንበር ያኢር ላፒድ ጠቅላይ ሚኒስትር ናታንያሁ ከኢራን ጋር በነበረው ጦርነት ውድቀት ታይቶባቸዋል ያሉ ሲሆን የአሜሪካው ፕሬዝዳንት ዶናልድ ትራምፕም ትዛዝ በቀጥታ ለናታንያሁ እየሰጧቸው ነው በማለት ተችተዋል። የብሔራዊ ደህንነት ሚኒስትር ኢታማር ቤንጊቪር ስምምነቱን ወደ ጎን በመተው መከላከያ ሰራዊቱ በሊባኖስ እንቅስቃሴውን እንዲቀጥል ያደርጉ በማለት ለጠቅላይ ሚኒስትር ናታንያሁ ጥሪ አቅርበዋል። ይህ በዚህ እንዳለ የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ከኢራን ጋር በተደረሰው ስምምነት በአካባቢው አጋሮቻችን የሆኑ ሀገራት ደስታቸውን እየገለጹ ነው በማለት በፕሬዝዳንት ኦባማ ዘመነ መንግስት ከነበረው ስምምነት የተሻለ ስምምነት ላይ ደርሰናል፣ በመካከለኛው ምስራቅም አዲስ ሁኔታ እንደሚፈጠርና በድርድሩ ለእስራኤል ቦታ እንደሚኖራት አስተውቀዋል። ቫንስ በፎክስ ኒውስ በተደረገላቸው ቃለ መጠይቅ ለአሜሪካ ህዝብም ለመካከለኛው ምስራቅም ጥሩ አጋጣሚ መፈጠሩን አስተውቀዋል። በአሜሪካና በኢራን መካከል የተደረሰውን ስምምነት የተለያዩ ሀገራት መልካም ምኞታቸውን እየገለጹ ሲሆን ጀርመን፣ ብሪታንያ፣ ሳውዲና ሌሎች ሀገራትም ያከባቢውን ሰላም የሚያረጋጋ ነው በማለት መልእክት መላካቸው ተገልጿል። ካለፉት 3 ወራት ወዲህ በእስራኤልና በሂዝቦላ መካከል የተካሄደ ባለው ጦርነት ከ3700 በላይ ሊባኖሳውያን ዜጎች መገደላቸውን የእስራኤል የጥናት ተቋም ገለጸ። በጦርነቱ ከሚሊዮን በላይ የሊባኖስ ዜጎች ከመኖሪያ ቤታቸው መፈናቀላቸውና በተለይ በደቡብ ሊባኖስ በሸለቋማ አካባቢዎችና በቤሩት ዳህዬ በተባለው አካባቢ መሰረተ ልማቶች መፈራረሳቸውና በርካታ ንብረት መውደሙን ጥናቱ ገልጿል። በሺዒ ማህበረሰብ ውስጥ ጦርነቱ በመቀጠሉ ትችቱ እየተጠናከረ መሄዱና ለመንግስት ተቋማት የሚደረገው ድጋፍ እየተጠናከረ መሆኑም ተገልጿል። ከዚህ ጋር ተያይዞ ግን የሂዝቦላ ድርጅት የህዝብ ድጋፍ እያጣና በሺዒ ማህበረሰብ ዘንድ የድርጅቱን የፖለቲካ አቋም የሚያስቀጥል ተከታይ እንደማይታይ በጥናቱ ተገልጿል። ይህን ጥናት ይፋ ያደረገው አሚት የተባለው የሽብርና የመረጃ ጥናት የእስራኤል ጥናት ተቋም ነው። የ2026 ዓመተ ምህረት የዓለም ዋንጫ ጨዋታ በአሜሪካ እየተካሄደ ነው። የኢራንና የኒውዚላንድ ብሔራዊ ቡድኖች በሎስ አንጀለስ ባካሄዱት ጨዋታ 2-2 በሆነ አቻ ውጤት ጨዋታውን ጨርሰዋል። ቀደም ሲል በሳውዲና በኡራጋይና እንዲሁም በግብጽና በቤልጅየም ብሔራዊ ቡድኖች መካከል በተካሄደ ጨዋታ በ1-1 በሆነ አቻ ውጤት ጨዋታው መጠናቀቁ ተገልጿል። ጨዋታው በ11ኛው ቴሌቪዥን ጣቢያ፣ በካን ቦክስ፣ በካን ረሸት ቤት ሬዲዮ እና በካን መተግበሪያዎች በቀጥታ ስርጭት ይተላለፋል። በመጨረሻም የአየር ንብረት ትንበያ። ዛሬና ነገ በተለይ በሰሜን እስራኤል ሙቀቱ እየጨመረ እንደሚሄድና ሐሙስ ሙቀቱ ይቀንሳል ተብሎ እንደሚጠበቅ የአየር ንብረት ትንበያ ባለሙያዎች ከላኩልን ዘገባ መረዳችንና ለዛሬው ቀን የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 30፣ በቴል አቪቭ 28፣ በሃይፋ 27፣ በቤት ሻን 37፣ በኢላትና አካባቢዋ 39 ዲግሪ ሴንቲግሬድ ይደርሳል። አይቸው ዜናው አበቃ።
0: ወርቅነሽ እናመሰግናለን ስለዜናው።

የተከበራችሁ አድማጮቻችን አሁን ደግሞ ጋዜጦች ላንባቢያን ምን ይዘው ቀርቡ የሚሉትን እንመለከታለን። ሶስቱም ጋዜጦች እዚህ ፊት ለፊት ላይ ይገኛሉ። እስራኤል ሀዮም የዲዮት ሀሮኖት ማአሪቭ ብቻ ናቸው ዛሬ ሀሬት ለምን እንደሆነ አላቅም አልደረሰንኝ። ሶስቱም ጋዜጦች በሰፊው የገለጹትኝ በአሜሪካና በኢራን መካከል የተደረገውን የተኩስ አቁም ስምምነት ወይም ቅድመ ስምምነት ዙሪያ ያጠነጠነ ይሆናል። እንግዲህ በማሪብ ስንጀምር ማሪብ በመጀመሪያ ሽፋኑ ላይ በመከላከያ ትንሽ የሚያደርጉት የጠፋቸው መስሎ ይታያል በማለት ጽሑፉን ጀምሯል። በማከታተልም ለጠቅላይ ሚኒስትር ቤንያሚን ነታንያሁ ነግረናቸው ነበር፣ በፕሬዚዳንት ዶናልድ ትራምፕ ብቻ ላይ እምነት መጣል ከባድ ነው ብለን ነበር በማለት የተናገሩት ጽሑፍ አለ። እንደገና ወደ ታች በምንመለከትበት ሰዓትም አሁንም በመከላከያ ውስጥ በደህንነት ውስጥም በከፍተኛ ደረጃ ቁጣን ያስከተለ ሁኔታ እንደሆነ በተለይ በአሜሪካና በኢራን መካከል የተደረሰው ስምምነት እጅግ በጣም ቁጣን ያስከተለ ነው። ይሄን ሂዝቡላንና ኢራንን ማሳፈር ስንችል አላደረግነውም። በጦርነት ያገኘነውን ድል በድርድር አተነዋል በማለት በሰፊው በዚህ ድርድር ውስጥ የተከሰቱ ክስተቶችን በሰፊው የሚገልጽበት ሁኔታ ነው። ጠቅላይ ሚኒስትር ቤንያሚን ነታንያሁ በዚህም ሆነ በዚህ ለኢራን ምንም አይነት የኒውክሌር ቦምብ ባለቤት አትሆንም ሲሉ በትናንትና ሁለት ጋዜጣዊ መግለጫ መስጠታቸውን የፊታችን አርብ በዚህ ስምምነት ላይ ፊርማቸውን እንደሚያስቀምጡ ኢራንና አሜሪካ ተጽፏል። ከሞላ ጎደር በቅርቡ የሆርሙዝ መርከቦች መተላለፊያ ባህር ወሽመጥ እንደሚከፈት ፕሬዚዳንት ዶናልድ ትራምፕ የሚያሳስባቸው ይሄ ብቻ ነበር፣ የነዳጅ መወደድ የሸቀጣ ሸቀጦች መወደድ እንጂ ሌላው ሁኔታ ምንም መስሎ አልታያቸውም በማለት እዚህ ላይ የሚጻፈው ጽሑፍ አለ። ከሞላ ጎደር በድርድር ውስጥ ጎልተው የሚታዩት በአሜሪካና በኢራን መካከል የሆርሙዝ መተላለፊያው መከፈት፣ በኢራን ላይ የተጣለው ማዕቀብ መነሳት፣ አሜሪካም በበኩሏ የኢራንን የባህር ወደብ የዘጋችውን መክፈት፣ የኒውክሌር ቦምብ ባለቤት የመሆን ሁኔታ በዚህም ሆነ በዚህ ከኢራን ውስጥ ወይም ዲሉል ማድረግ ወይም መቀነስ የሚቻልበት መንገድ ማፈላለግ ይላል። ከሊባኖስ እስራኤል በሊባኖስ የምታደርገውን ጥቃት ማቆም አለባት የሚል ከሞላ ጎደል በአሜሪካ ዘንድ ያለውን፣ ኢራን በበኩሏ በሆርሙዝ መተላለፊያ ላይ በተለይ የግብር ለማስከፈል ፍላጎት እንዳላት በዚህ በበኩሏም እንደምታደርግ ኢራን ውስጥ ለኢራን አሜሪካ ማዕቀብ የጣለችባትን 25 ሚሊያርድ ዶላር ቢያንስ ወደ 12 የሚሆኑ ድርድሩ ከመጀመሩ በፊት እንዲለቀቅላት የሚጠይቅ ሁኔታ አለ። በዘላይም ሳንክሲዮት ወይም የተደረገውን ማዕቀብ እንዲለቀቅላት፣ ኦራኒየም የተሰኘውን ይህ ንጥረ ነገር ደግሞ በኢራን መሬት ውስጥ ብቻ ይኖራል፣ በኢራን ሀገር ውስጥ ወደ ሌላ ሀገር አይተላለፍም የሚሉ አንቀጾች በሰፊው የሚነገሩበት ነው። እስራኤልስ ሌላ ጉዳይ ነው። ትራምፕ 80 ዓመታቸውን ልደት በትናንትናው ዕለት አከበሩ ይላል። እዚህም ያው ሰፋ አድርጎ ተመልክቶታል። ወደ ሀገራችን ስንመለስ መከላከያ ሚኒስትር እስራኤል ካጽ በመከላከያ ወይም የደህንነት ክልል ብለን በያዝናቸው አካባቢዎች በሙሉ ለቀን አንወጣም በማለት ቆፍጠን ያለ መልእክት የሚያስተላልፍበት ጽሑፍ መስሎ ይታያል። ሰሞኑን የሶማሌላንድ ፕሬዚዳንት ወደ እስራኤል በመምጣት በተለይ በኢየሩሳሌም ኤምባሲያቸውን ይከፍታሉ ተብሎ በትናንትናው ዕለትም ተናግረን ነበር። የውጭ ጉዳይ ሚኒስትር
ጊዶን ሳር እንዲያውም እንደተናገሩት ከሆነ ትናንትና ብቻ በኦክቶበር 2025 በ10ኛ ወር በ2025 በስውር የሶማሌላንድ ፕሬዚዳንት እስራኤልን ጎብኝተው እንደተመለሱ ተመልሷል የሚል መረጃ በትናንትናው ዕለት እንደደረሳቸውም ሰምተዋል። በጦርነት ያገኘነውን ድል በውይይት ወይም በድርድር አጣነው በማለት አብያሽ ከናዝ የተሰኘው በዚህ ጋዜጣ የዘወትር አስተያየት የሚሰጠው በሰፊው የጻፈበት ሁኔታ አለ። ይህ በኢራንና በቴህራን መካከል በአሜሪካ መካከል የተደረገው የተኩስ አቁም ስምምነት ዓለምን ያመሰገኑ ይመጣል እያመሰገኑ ነው። በተለይ የተባበሩት አውሮፓ ማህበር እንደሚሉት ከሆነ ኢራን በትክክለኛው መንገድ ወይም እነሱ በሚፈልጉት መንገድ ምትሄድ ከሆነች የጣልነውን ማዕቀብ በአጭር ጊዜ ውስጥ እናነሳዋለን። በተለይ የኒውክሌር ቦምብ ዙሪያ ተፈላጊውን ተገቢውን ጉዳይ ካደረገች ልናነቀንስ ወይም ልናነሳ እንችላለን ማለት ወይም ደግሞም እንኳ ምንም ይህንን የኒውክሌር ቦምብ ባለቤት የመሆን ሀሳቧን ህልሟን አሁን ለአንዴና ለመጨረሻ ጊዜ ብላ ባተወም እንደው ወደዛ እንደምትሄድ መንገድ እንኳ ካሳየችን ይህን ልናነሳ ለተጣለው ማዕቀብ ልናነሳ እንችል ይሆናል በማለት የተናገሩት ሁኔታ አለ። ወደ ፖለቲካ በመጣበት ሰዓት ሻስ እና ያሉት ሳቶሬት ሰንድ ፓርቲዎች ሰሞኑን በሚደረጉት በጥምሩ መንግስት በሚደረገው ድምጽ አሰጣጥ በክነሴት ውስጥ ድምጽ ማዕቀብ ታቅቦ እናደርጋለን ሲሉ ዛቻም ሳይ አስቀምጧል። ዳኛ ኤልሮን የተሰኙት መበከረ መዲና ወይም የመንግስት ህግ ተቆጣጣሪ ሆነው የተሾሙትን ባለፈው ሳምንት እንደሚቃወሙ እኒህ ዳኛ ተናገሩ በማለት የተነገረ ጽሑፍ አለ። ቲክቶክ የተሰኘው እንግዲህ ዘመን አመጡሽ የመገናኛ መረብ ውስጥ አንዲት የ22 ዓመት እድሜ ክልል ውስጥ የምትኖር በአንድ ሬስቶራንት ወይም ሚሳዳ ወይም ደግሞ ምግብ ቤት ቁጭ ብላ ያው እንደተለመደው በቲክቶክ በቀጥታ ስርጭት የሚሆነውን ክስተት እያሰራጨች እያለ በጥይት ተተኩሳ እንደተመታች የሚጠቅስ ጽሑፍ አለ። አራት ልጆች የተፈጨ ፍራፍሬ በተለይ ህፃናት የሚመገቡት የታሸገ የተፈጨ ፍራፍሬ ያን በመመገባቸው ምክንያት ታመሙ የሚል ጽሑፍ አለ። በተለይ ደግሞ ይሄ በርገር ነው ምንድን ነው እያልን የሚንጠራው በዕብራይስጥ በእንግሊዝኛው እየተባለ በጣም ትናንሽ ይሁንና ለህፃናት የሚሰጥ የተፈጨ ፍራፍሬ ነው። ሚሊዮን ሽቄል በላይ የሆኑ ገንዘብ መንግስት በመደብ በሰሜንና በደቡብ የሀገራችን ክፍል ጥገና እያደረግን ነው ጀምረናል ሲሉ ሚኒስትር ኤሊ ኮይን የተናገሩት አለም። 1.4 ሚሊዮን ዩሮ ሽቄል ከተባበሩት አውሮፓ ወይም ከአውሮፓ ህብረት ማህበር የተገኘ የድጋፍ ገንዘብ ነው። ይህም እንግዲህ ለእስራኤላውያን ለሆኑ ተመራማሪዎች በተለይ የሀገርን ደህንነት በመጠበቅ ሽብርተኝነትን በመዋጋት እነኚህ የከተማ አምባጓሮ ፈጣሪዎችን ለመከላከል ለሚደረግ ጥናት ወጪ የሚሆን 1.4 ሚሊዮን ዩሮ ከአውሮፓ ህብረት ማግኘታቸው ተገልጿል። ወደ መኪና በማሽከርከር ዙሪያ በምንመጣበት ሰዓት 110 ኪሎ ሜትራጅ ፍጥነት ላይ መኪናዎች እንዲጓዙ ሙከራ እየተደረገ ነው። ይሄም በቁጥር 1 ቁጥር 2 ቁጥር 90 እና ቁጥር 431 በተሰኙ የመኪና አስፋልት መንገዶች ላይ ይህ ሙከራ እየተደረገ እንደሆነ እንግዲህ በእስራኤል እንግዲህ 110 በሰዓት አንድ መኪና ፈጥኖ እንዲሽከረከር ከተወሰኑ ቦታዎች አካባቢ ብቻ ነው የሚፈቀደው። ይሄ ግን አሁን ወደ እነዚህ አካባቢዎች ለማስፋፋት ሙከራ የተደረገ ነው። የመኪና አደጋን እንከላከል ይባላል፣ ግን ፍጥነት ጨምረን እንድንጓዝ ከተፈጠረ እንዲፈቀድልን ከተደረገ
የት ላይ ነው የምንከላከለው የሚለው አንድ ጉዳይ ነው። በአንድ በኩል ደግሞ አዎ ሀገራችን በክራውድድ ወይም በመኪና ጥበት በመጨናነቅ እየተቀጣችም እንገኛለን። ወደ እስራኤል ሀዮን በምንመጣበት ሰዓት ምንድን ነው የሚለው አድራሻው ግድግዳ ላይ ተጽፎ ነበር፣ ይህ እንደሚሆን ይታወቅ ነበር በማለት ጠቅላይ ሚኒስትር ነታንያሁ በተለይ ፕሬዚዳንት ዶናልድ ትራምፕ ላይ የነበረውን ሁኔታ የሳቸውን ሂደት ስንመለከት የታወቀ ጉዳይ ነው በማለት የተጻፈ ጽሑፍ አለ። በተለይ በነጩ ቤተ መንግስት ያሉ አንዳንድ ባለስልጣኖች አስቀድመው ለጠቅላይ ሚኒስትሩ እንደ ማስጠንቀቂያ አድርገው የነገሯቸው ጉዳይም ነበር በማለት የተጻፈ ጽሑፍ አለ። ለዚህም ነው እንግዲህ ጠቅላይ ሚኒስትር ቢንያሚን ነታንያሁ ቀይ መስመር ሲያታያቸው ማየት አልቻሉም ነበር። ይህም እንግዲህ በተለይ በአሜሪካና በኢራን መካከል በተደረገው ተኩስ አቁም ስምምነት ሰላም ምክንያት ነው። ይህም አሁን ዋጋ ሊያስከፍል ይችላል። በጦርነት የተገኘው ድል በዚህ በድርድር አጥተናል። ይህም እስራኤል የምትፈልገው በሊባኖስ ነጻ በመግባት ሂዝቡላን መምታት እንደምትችል ፍላጎት አላት። ዋሽንግተን ግን አሜሪካ ግን ይህን አትፈልግም። በተለይ መከላከያ ራሱን ለመከላከል ብቻ እንዲቀሳቀስ የሚል ሁኔታ አለ። ጠቅላይ ሚኒስትር ቢንያሚን ነታንያሁም ትራምፕን ማግኘት ይፈልጋሉ። ምክንያቱም ቁጭ ብለው ስላለው አካባቢያችን ተጨባጭ ሁኔታ ማስረዳት ይፈልጋሉ ይላል። አሜሪካኖች በጋሪን በሱጊያተ ጋሪን ይላል እንግዲህ ኒውክሌር ቦምብ ባለቤት ለመሆን የኢራንን በኩል ያን ሀሳባቸውን አስቀድሞ የተውትና ችልተኝነት በተሞላበት ሁኔታ ወደ ስምምነት እንደሄዱ የሚያሳይ ሁኔታ አለ። ይሄ ሁኔታዎችም የሚያሳይ ከአሁን በፊት በአንዳንድ ነገሮች የተነገረ የመጣ እስራኤል እየሰማች እንዳልሰማች ጀሮ ዳባ ልበስ ብላ አልፈዋለች የሚል አንዳንድ ጽሑፎች እዚህ ላይ ጋዜጣው ላይ ተጽፎ እናያለን። ጠቅላይ ሚኒስትር ትናንትና ሁለትም አዎ በሁለቱ ሀገራት መካከል የተደረሰበት ስምምነት እኛ እናቅም፣ አሜሪካና ኢራን ብቻ ነው የሚያውቁት በማለት ይህ እንግዲህ ምን ያህል ምስጢራዊና ድብቅ ስምምነት እንደሆነ የሚያሳይ ሁኔታ አለ። ይሄ ምን እንደምን አይታወቅም። ማይክል ኦሬን የተሰኙት ከአሁን በፊት በአሜሪካ የእስራኤል አምባሳደር ሲያገለግሉ የነበሩት እንደተናገሩት ጠቅላይ ፕሬዚዳንት ዶናልድ ትራምፕ 80 ዓመት ልደታቸውን ሲያከብሩ ሂሳቡን የከፈልነው እኛ ነን በማለት ጽሑፍ አምጥቷል። ይህ ምን ለማለት ፈልጎ ነው? ትራምፕ 80 ዓመት ልደታቸውን ሲያከብሩ የተኩስ አቁም ስምምነቱን እንደ ስጦታ አድርገው የሰጡት ነው። ግን የዚህ ተጠቃሚ መሆን ሲገባን አልሆነም በማለት ሀዘኔታ በተሞላበት በሰፊው ብዙ ጽሑፍ ተጽፏል። የኢራን ውስጥም በተቀናቃኞች ዚህን የሀያቱላውን መሪ የሚቀናቀኑት ህዝቦችም እዛ ያሉት እነሱም በአሜሪካ ላይ በተለይ ከፍተኛ ቅሬታ እንደተሰማቸው አስታውቋል። ምክንያቱም የሀያቱላውን መንግስት እንገረሰሳለን ብለው የነበሩት ቃላችሁ ይሄታል በማለት በትልቅ ጥያቄ ምልክት አስቀምጠዋል። በበኩሉ ደግሞ አክራሪ ቀንደኛ የሆኑ ኢራናውያን ይህን ስምምነት ፈቃደኛ እንዳልሆኑ ይናገራሉ። ምክንያቱም መሪያችን ተገሏል፣ ብዙ ጉዳት ደርሶብናል፣ ለዚህም ኢራን የኒውክሌር ቦምብ ባለቤት አለመሆንን አንፈቅድም በማለት በበኩላቸውም ሰልፍ ወጥተዋል። አሜሪካ በጣም የሚገርም ሁኔታ ጦርነቱ በነበረበት ወቅት ነው እንግዲህ እዚህ ላይ እንደተደረሰው ጽሑፍ ለኢራን ከካታር በሚሊያርድ የሚቆጠል ዶላር ካታር ለኢራን ስትለግስ አሜሪካ አይታ እንዳላየችውን አልፋለች በማለት እዚህ ጽሑፍም ያስቀመጠ ሁኔታ አለ። በጣም የሚገርም ነው። ከስቶች እንግዲህ እየቆዩ የሚያወጡት ነው ሁኔታ። ይህ በዚህን እንተውና ወደ የዲዮታ አረኖት በምንመጣበት ሰዓትም እጅግ በጣም በሁለቱ ሀገራት አሁንም ያለውን ሁኔታ በከፍተኛ ደረጃ የተሰጠበት ነው። ማን ነው ኢራንን ሊከታተላት የሚችል በምን በትልቁ የተጻፈበት ሁኔታ አለ። ምናልባት በዚህ ሁለት ወር ውስጥ በስልሳ ቀን ውስጥ ኢራን የኒውክሌር ቦምብ ባለቤት አለመሆን ማን ነው ሊያረጋግጥ ነው የሚችል? ይህን ሁለት ወር ማንም
የሚቆጣጠር ማለ ፓካኺየል የሚጠራው በብራይስት አነጋገር ማንም የኒውክሌር ቦምብ ባለቤት እንዳትሆን የሚቆጣጠር ኮሚቴ አይቆጣጠራትም ነጻነት ምክንያቱም በዚህ ሁለት ወር ውስጥ ድርድር ነው ያለው በዚህ ድርድር ውስጥ ምናልባት ኢራን ይህንን የኒውክሌር ቦምብ ባለቤት ለመሆን ጥረቷን ኃይሏን ጨምራ ባለቤቱና ቁጭ ብትልስ ብትመጣ ማንንም ይጠየቀው ተጠያቂው ማን ነው በማለት በትልቁ የጻፈው ጽሑፍ ይታያል። በማከታተልም በጣም እስካሁን ደስ ሲነገሩ የነበሩት ቃላቶች የት ሄዱ በማለት የሚፈለገው የሆርሙዝ ባህሮች መከፈት ብቻ እንጂ ሌላ ነገር በሙሉ በጠቅላይ ሚኒስትር ቢናሚና ታይም ሆነ በዶናልድ ትራምፕ ሲነገር የነበረው ሁሉ የት ሄደ? የቃላት ሩጫ ኢራን ባንተ ኢራን ላይ ጦርነት ባንከፍት ኑሮ እስከዛ ድረስ ኒውክሌር ቦምብ ባለቤት ሆነ ነበር የተባለ ሲነገር የነበረው የት ወደ እስራኤል ብቻ ነች ይሄን ነገር ማድረግ የምትችሉት ሲባል የነበረው የት ሄደ? የተወሰኑ አመታት ወደ ኋላ ልከናታል የኒውክሌር ቦምብ ባለቤት እንዳትሆን እየተባለ የተነገረው የት ሄደ በማለት እዚ ላይ በሰፊውም የተጻፈ ይታለ እጅግ በጣም ይህ ስምምነት እስራኤልን የሚበጅ የተኩስ አቁም ስምምነት አይደለም በማለት የተጻፈው ይታለ በተለይ ደግሞ በአካባቢያችን በሰሜንም በደቡብም ያሉት ደንበሮች ላይ እንደገና ተመልሶ በዛ ላይ ጫና ቢመጣ ማነው ኃላፊነት የሚወስደው በማለት በትልቁም የተጻፈው ነው ይታለ በሰሜኑም ሆነ በደቡብ የሀገራችን ክፍል ያለው ሁኔታ። ትራምፕ የሶሪያን ፕሬዚዳንት ምናልባት ወደ አብርሃም ስምምነቱ እንዲቀላቀሉ ይጠይቋቸው ይሆናል ከአሁን በፊትም ሲነገር የነበረ ጉዳይ ነው ይህም ሁኔታ። ወደ ፖለቲካ ስንመጣ ፖለቲካ ውስጥም የሊኩድ ፓርቲ ለመቀላቀል ፍላጎት ያላቸው በተለይ በዚህ በፖለቲካው ዙሪያ ራፊ ቅዱሽም የተሰኘውን ግለሰብ እናስታውሰዋለን። በተለይ ወንድማችን ኢማኑ የተገደለ ጊዜ በክነሴት ቁጭ ብሎ ገዳዮች እኮ እሱን የወጉት እኮ ሊገሉ ፈልጎ አይደለም ብሎ የተናገረ ሰውዬ አሁን ወደ ክነሴት አባልነት ለመወዳደር ገንዘብ ከፍላል በሚል ሁኔታ የተቀመጠ ጽሑፍ አለ። እንግዲህ ጊዜ ላለመግደል ለመቆጠብ ያህል ገጾች ለአንባቢያን ምን ይዘው ቀረቡ የሚሉትን በዚህ ብንወስነው በዚህ ብንጨርስ መልካም ነው። ላለን ክብራትና ክብራን አድማጮቻችን ስርጭታችን ይቀጥላል።

0: ዜናማን ብበናል ጋዜጦች ላምባቢያንስ ምን ይዘው ቀረው ሚሉትም ተመልክተናል ምን ቀረና አሁን ምርቅነሽ ዳናደርሽ በክለሚያስ እንደምናደርሽ ገለሽ
1: እግዚአብሔር ይመስገን አይደል ሰላምታውን እኮ አንዳንዴ ከሩቅ ቢመጣ ሰው ይረሳዋል ይረፈደ ነው ይመስለውኩ
0: የሌሊት ሰዎችን አይደል
1: የሌሊት ሰዎችን
0: በታይ ደግሞ አሁን በዚህ ሁለት ቀን ሶስት ቀን ውስጥማ የሌሊት ሰዎች ብቻ ምን እንሆናለን እንደያውን ይሄም ሞንዲያል ስፖርቱም ማለት ከስፖርት ጋር ሞንዲያል አለ
1: በዛ ላይ ሌሊቱም ቀኑም አንዳንዴ ግራ ያጋባል ቀን መሆኑ ሌሊት መሆኑ
0: እጅግ በጣም የሚገርም ሁኔታ ነው እስኪ ትናንትና ምሽት እኔ እንኳን ኳስ ኳስ እያልኩኝ በደንብ አልተከታተልኩትም የጠቅላይ ሚኒስትር ጋዜጣዊ መግለጫ ተመልክተሽዋል እንዴት አየሽው
1: የጠቅላይ ሚኒስትሩ ጋዜጣዊ መግለጫ አለነገሩ ያው በዜናም በጋዜጦችም እንዳየነው ነው ለብዙም ያው ባትከታተለውም አይተዋል በጋዜጦች ላይ ጠቅላይ ሚኒስትሩ እንግዲህ ትናንት የሰጡት ጋዜጣዊ መግለጫ በኢራንና በአሜሪካ መካከል የተደረሰውን የተኩስ አቁም ስምምነት ምክንያት በማድረግ ነው እንግዲህ ረዘም ያለ መግለጫ ነው የሰጡት ጋዜጠኞች ላነሱላቸው ጥያቄዎች ምላሽ ሰጥተዋል እንግዲህ ሳቸው ያሉት ኢራን በትስማማም ባትስማማም የኒኩለር ጦር መሳሪያ ባለቤት ልትሆን አትችልም አይኖራትም ነው የሚሉት ከዚህ ጦርነት በፊት ኢራን የኒኩለር ጦር መሳሪያ ባለቤት ለመሆን ተቃርባ ነበር የእስራኤልን ህዝብ ይሁዳውያንን በጅምላ ለመጨፍጨፍም ያው ትዝት ነበር ይሄ ዛቻም በጣም ያሰጋ ነበር እስራኤልን ግን ያን ዛቻ ማስወግደናል የኢራን አያቶላው አስተዳደርም የኒኩለር ጦር መሳሪያ ባለቤት ሊሆን ተቃርቦ ነበር ይሄንም አርቀናል ከኛ እንግዲህ ኢራን ተስማማችም አልተስማማችም የኒኩለር ጦር መሳሪያ ባለቤት ግን አትሆንም ነው ያሉት ያው በጋዜጠኞችም የተለያዩ ጥያቄዎች ተነስተዋል እንዴት ተሳስተዋል ወይ ውሳኔው ምን ነበር ስተቱ የታሰበው ኢላማ ተሳክቷል ወይ የተለያዩ ጥያቄዎች ተነስተዋል እንግዲህ በሳቸው በኩል በተሰጠው ምላሽ ምንም ስተት እንዳልነበር በኢራን ንዛቻ ሙሉ በሙሉ ማስወገድ እንደተቻለ እስራኤል ከምንጊዜውም በላይ አሁን ጠንካራ እንደሆነችና ኢራን ደግሞ ከምንጊዜውም በላይ እንደተዳከመች እዚህ በፊት ይሄን ነገር ያው ተናግረዋል አሳውቀዋል እንደዚህ ያው
0: ያለ ምን ያህል አመኔታ ሊኖረው ይችላል እሳቸው እንደዚህ ያገላለጽ አመኔታቸው ምን ያህል ነው በተለይ ኢራን የኑክለር ቦምብ ባለቤት አትሆንም ያሉት ሳቸው እንግዲህ ከስልጣን ከመጡበት ጊዜ ጀምሮ የሚናገሩት ነገሬታ ነው ይሄ ሁኔታ በርግጥ በጦር ኃይል በመከላከያው ጥሩ ጀብድ ተሰርቷል ግን አሁን ላይ መጥቶ ይሄ ነገር መናገሩ ይበጃል ወይ ምክንያቱም ዞሮ ዞሮ የሆነው ነው ስምምነቱን አይተናል እስራኤል ያልተካተተችበት የተገለለችበትን የተኩስ አቁም ስምምነት ተደረገ እንዴት ነው ለዛም ሰምተሻል እቺ 60 ቀን ውስጥ የመደራደራ ይዛል በዚህ 60 ቀን ውስጥ ምናልባት እነሱ ምክንያቱም ማንም ተቆጣጣሪ ስለሌላቸው የኒውክለር ቦምብ ባለቤት ሊሆን ይችላሉና ምን ያህል አስተማማኝ ነው ያባባል
1: እንዳልከው ካለው መላምት መካከል አንዱ ሊሆን ይችላል አው ይሄን 60 ቀን ኢራን ለምን ልትጠቀምበት ትችላለች ነው ግን እንደው እንግዲህ ጦርነቱን እንደተከታተለኛ እንደ ጋዜጠኛ ስናየው ኢራን በዚህ ጦርነት ጉዳት አልደረሰባትም አይባልም ከባድ ጉዳት ደርሶባታል እንግዲህ መሪዎች ሰማይ ምድር ፈራቸው መሪያቸው አሊ ካሚናይ በእንደዚ አይነት አጋጣሚ በጥቃት ከመገደላቸው ራሱ ለኢራን እኮ ትልቅ ውርደት ነው ብዙ መሪዎች ነው እንግዲህ የተገደሉት በዚህ አጋጣሚ ሳቸው ብቻም አይደሉም ከባድ ጉዳት ደርሶባታል በእርግጥ ስንሰማው በጦርነቱ ሂደት የአሜሪካው ፕሬዚዳንት ዶናልድ ትራምፕ አሁን ኢራን የባህር ኃይል የላትም የአየር ኃይል የላትም መቃወሚያ የላትም አውድመናታል ወደ ኋላ መቶ ዓመት መልሰናታል ወደ ድንጋይ ዘመን መልሰናታል አዎ ይሄ ሁሉ ነበር እንግዲህ የተጋነነ ነው ማለት ይቻላል አሁን ኢራን በተለይ ጥቃት በኢራን ላይ በእስራኤል ላይ ጽፋ ምላሽ ለመውሰድ በሊባኖስ በተከፈተው ወታደራዊ ዘመቻ ሌላም ሌላም ስናይ ትራምፕ የተናገሩት ነገር ምን ያህል እውነት ነው አንዳንድ መሪዎች የሚናገሩት ነገር ዞሮ ዞሮ እርሳቸውን ነው ያስገምታል ግን በስምምነቱ እንዳልከው እስራኤል አሁን ተዋናይ አይደለችም በዚህ ስምምነት እስራኤል እንዲህ ያለች እስራኤል እንዲህ አይነት ጥቅም ፍላጎት አቀረበች የሚል ነገር እየሰማን አይደለም ሁሉም ነገር በአሜሪካና በኢራን መካከል ነው ዞሮ ዞሮ ግን ምንድነው አላማው ኢራን የኒውክለር ጦር መሳሪያ ባለቤት እንዳትሆን ነው እስራኤልም ጥያቄ ይሄ ነው መሆን የለባትም በአሜሪካ በኩል አሁን እያሉ ነው ትራምፕ አሜሪካ በጭራሽ የኒውክለር ጦር መሳሪያ ባለቤት አትሆንም ልትሆን አትችልም ይቅርታ ኢራን ኢራን አዎ እያሉ ነው። ይሄ ከሆነ ዞሮ ዞሮ እስራኤል ጥያቄ ይሄው ነው እንዳልከው የተብላላ ዩራኒየም መጠን አለ 400 ኪሎ ግራም በላይ የሆነ በኢራን ውስጥ። እንግዲህ የዚህ ዩራኒየም ጣፋንታስ ምንድነው እዛ ውስጥ ይወድማል ለሌላ ሶስተኛ ሀገር ይሰጣል ብዙ ነገር ይባላል
0: እየተናገሩ ነው። ኢራኖች በፍጹም አይወጣም ከሀገራችን ነው ማለት።
1: ዞሮ ዞሮ እንዳልከው በስምምነቱ የተዘረዘሩ አንቀጾች ብዙ ጥያቄ የሚያስነሱ ጉዳዮችም አሉ። ኢራን አሁን የዩራኒየም መጠን በጣም በዝቅተኛ ደረጃ እንድታብላላ የሚል እንዳለ ስምምነቱ አንቀጽ ውስጥ እየሰማ ነው።
0: ምንድነው የሚሉት ቦተሊካ
1: እንግዲህ እናያለን። አሁን ኢራን የዩራኒየም ማብላላት ከቻለች በዝቅተኛ መጠንም ቢሆን ኢራን ማመን ይቻላል ወይ? በዚህ ሁኔታ ዝቅተኛ የሚለው ነገር ወደ የት ሊቀየር ይችላል? ይሄኔ በሂደት ይታያል። እንግዲህ ዞሮ ዞሮ በስምምነቱ እስራኤል ሙሉ በሙሉ ደስተኛ እንዳልሆነች ትናንትም ጠቅላይ ሚኒስትሩ እንግዲህ ብዙ ጥያቄ ቀርበውላቸዋል። ከትራምፕ ጋር አንዳንዴ እንስማማለን አንዳንዴ አንስማማም። እሳቸው የአሜሪካ መሪ ናቸው፣ የአሜሪካን ጥቅም ነው የሚያስቀድሙት። እኔ እስራኤል መሪ ነኝ፣ የእስራኤልን ጥቅም ነው የማስቀድመው ነው ያሉት። እንግዲህ ዞሮ ዞሮ የእስራኤል መከላከያ ሰራዊት ደግሞ በአካባቢው ያለው ይሄ ነጻ እንቅስቃሴ ወታደራዊ እንቅስቃሴ አሁን እሱ እንደተጠበቀ ከቀጠለ እስራኤል ራሷን የመከላከል መብቷ እንደተጠበቀ ከቀጠለ እንግዲህ እናያለን። ግን ዞሮ ዞሮ ይሄ ነገር በስምምነት ሲታሰር ኢራን የኒኩለር ጦር መሳሪያ አቋሟ ላይ ትልቅ ምንትን መቀመጥ ነበረበት። ይቀመጣል ወይ እናያለን፣ በሂደት ነው
0: የምናየው ጉዳይ ነው።
1: እንግዲህ አርብ ነው ስምምነቱ ላይ የሚፈራረሙት በስዊዘርላንድ፣ ትራምፕም ሊገኙ ይችላሉ እየተባለ ነው።
0: አሁን ወደ ወላጆቻችን እሱ ያቅረብ ይላሉ። እንግዲህ እሱ ያቅልልን። ምናልባት እንግዲህ አድማጮቻችን ይቅርታ መጠየቅ እፈልጋለሁኝ። እንደነገርኩሽ ቅድም ሆዴን ቆርጦኛል፣ ንፍጥም ጉንፋንም ሊያፍነኝ አንዳንድ ጊዜ እንደ እንትን እንዴት እንዳረገው ቆርቆሮ ቋቋቋ አስረኛል። ከወዲሁ ይቅርታ ጠይቃለሁ። እንግዲህ አንዳንዴ መሳል መናፈጥ ምናምን ይኖራል። ከይቅርታ ጋር አድማጮቻችን
1: እንግዲህ አይዞን፣ ምረት ያምጣ
0: ወርቅነሽ። በመቀጠል ሰዓታችንም እንግዲህ አድማጭም አለን ሰዓትም እየጨረስን ነው። እንደው ትናንት አስደንጋጭ ዜና ሰምተናል።
1: አዎ እንግዲህ ብዙ ጊዜ እንዳልከው ሰው ይወለዳል፣ ያድጋል፣ ይኖራል፣ ይሄዳል አይደል? ይሞታል ነው መጨረሻችን። ሁላችንም ይኸው ነው፣ የተራ ጉዳይ ነው። እንዳልከው በኢትዮጵያ የባህል ሙዚቃ ዘርፍ በጣም እንግዲህ ፈርጥ ነው ከሚባሉ መካከል ሰማይ በለው ከዚህ ዓለም በሕይወት ማለፉን በሞት መለየቱን ሰምተናል። ይሄን ነው አይደል?
0: በተለይ ደግሞ ሰማይን የምናስታውሰው ሁላችንም ያደግንበት አንቱ የዋ እነሱ እኮ ልጆች ናቸው ጫወቱ እግዚአቸው
1: ይሄ ነገር ሰማይ መሆኑን ምናልባት ብዙዎች ያውቃሉ፣ ማያውቁም ሊኖሩ ይችላሉ። እንዳልከው በኢትዮጵያ ቴሌቪዥን አሁንም ድረስ ይመስለኛል ተወዳጅ የሆነ ድራማዊ ሙዚቃ ነው። እሱ ነው ያው በዚህ እንዳልከው
0: ግሽን አባይ የሚል ሙዚቃ የግሽ አባይ ሙዚቃ ባህላዊ ሙዚቃ ባንድ ነበር። እነ ይሁኔ በላይ አንሙት አንድ ወቅት ሰማይ አንድ ወቅት ብቅ ያሉበትና ተወዳጅነት ያገኘ ነፍሱን ይማር ምንም
1: ነፍሱን ይማር። በኋላ ደግሞ ባላገሩ ሰሜ ባላገሩ ነው የሚባለው።
0: ሰሜ ባላገሩ የሚለው ደግሞ የበለጠ ደግሞ
1: ባላገር ነኝ ያለው
0: ባላገር ነኝ ያለው ለዚህ ፈራሽ ገላ ቁምጣ ምቻ ነው የሚበሰብሰው። በቃ ምቻነሰው እንግዲህ ነፍሱን ይማር
1: ነፍስ ይማር። አዎ እንግዲህ ወደሚቀጥለው
0: እሺ።

0: ሰሜ ባላገር ይላል እንግዲህ ነፍሱን ይማር አድማጫችን የዘወትር ተከታታያችን ሲፈልግም በዚህ በጦርነቱም በማህበራዊ ጉዳይም በሁሉም እየደወልን እናስቸግረው እንደው ባልደረባችን ምንለው ይሻል ነበር ወጥቶ ሮቤል መሸሻ ተናስተለም ሮቤል መሸሻ
1: እንዴት አደራችሁ?
0: እግዚአብሔር ይመስገን። ሰሜ ባላገሩን እንዴት ነው እንዴት ትሏል? ተዛለም በመተለተ እንደው ስካንድ ሁለት በለንና ወደ ርሳችን እንሄዳለን።
1: በመጀመሪያ ደረጃ ሰሜ ባላገሪ እንላሁን የሰማነው ባላገሪ ብሎ የዘፈነው አንድ አርቲስት ከዚህ ዓለም በሞት መለየቱ በእውነት እጅግ በጣም የሚያምና የሚያሳዝን ሁኔታ ነው። በጣም አድናቂው ነው ለዚህ ሰውዬ።
0: ኦኬ ነፍሱን ይማር እንግዲህ ምንም
1: አሜን ነፍሱን ይማረው እና ማረጋጭ
2: አው እንዲህ ነው የዚህ ዓለም ነገር አይደል
1: አው
2: ሮቤን እንግዲህ በወቅታዊ ጉዳይን ምን ወያየው ካንተ ጋር ሰሞኑን በማህበረሰባችን በተለይ ህዝብ ተወካይ ዘንድ በተለያዩ ጉዳዮች አዳዲስ ነገሮች አሉ ሐሳብ ሰጣለሁ ብለናል
1: አው
2: እሺ ሐሳቡን ስማውስኪ
1: ሐሳቡ ይወል በመጀመሪያ ደረጃ ትላንትና በደንብ አዳምጫችሁ ነበር ሀበር ክነሴት የክነሴት አባል ሞሸ ሰለሞንን የኢንተርቪው ስታደርጉ እኔ በጣም ከሚገርማችሁ ነገር ይሄንን የክነሴት አባል ከኛ አብራክ የወጣውን ወንድማችን እጅግ በጣም የማደንቀው ሰው ነው። ምክንያቱም ሁለት ነገሮችን ነው እንትን ያደረገ። መጀመሪያ ይህ ሰውዬ በክነሴት ገብቶ ያለው ሁኔታ ምንድን ነው? ለሀገሪቱ ወይም ለህብረተሰቡ ወክዬ የሄድኩት ይህንን ነገር መርሳት የለብኝም በማለት ሆክሊንግ ሙርቶራን ባስመለከተ በእውነት ጥሩ ሀሳቦችን ሰንዝሯል። የተናገረው ምንድን ነው? ሞሸ እድሜ ልኩን ብዙውን ጊዜ በውትድርና ይኖርና በወታደር ውስጥ ጥሩ የሆነ ማዕረግ እንዳለው ነው እንግዲህ የተናገረው።
0: ስጋናሉፍ
1: ነው፣ ኮሎኔል ነው። ስለዚህ ሰው እያለ ምንድን ነው ሊሙር ቶራ የሚለውን ነገር እጅግ በጣም ወዳለ
2: ራብም ነው ራብም
1: ነው ሁሉንም ሊሙር ቶራ የሚባለው ነገር ዋናው መሰረታችን ነው። ወደዚህ ሀገር እንድንመጣ ያደረገን የኦሪት መማር ነው። ኦሪት ነው ይዛን የመጣ ነው ትክክል አባባል። ነገር ግን ኦሪት ብቻ መማር እና ውትድርና አለመሄድ የሚለውን ነገር ይህንን ነገር አልተስማማሁበትም እና በተደረገው የእጅ ምርጫ ብልጫ እዚህ ላይ አልተሳተፍኩም። ይህም በተመለከተ ተቃውሞ ነበር። የፓርቲው ሊቀመንበር ስሞትሪች ከተለያዩ ቫዶት ኮሚቴዎች ወደዛ እንዳረጓቸውና እንዳንቀሳቀሷቸውና ይሄንን ሁኔታ ባስመለከተ ምን አይነት ድፍረት እንዳለውና የወገኑን ሁኔታ የአገሩን ሁኔታ በሂሳብ በመውሰድ ምንም አይነት ሙያን ያልፈልግም በዚህ ሁኔታ በኮሚቴ ባልሆንም የወገኔን የአገሬንን ኃላፊነት መወጣት አለብኝ ማለት የፖለቲካ ክፍያ በከፍተኛ ሁኔታ ነው የከፈለ። ይህን አይታችሁ እንዴት አድርጋችሁ በአማርኛ እንደምትተረጉሙ ተርጉሙ። ስለዚህ ይህ ሰውዬ በእውነት ለአዲሱ ትውልድ ደግሞ ለማንኛውም ምሳሌ የሚውል ሁኔታ ነው። ምክንያቱም ይህን በምናደርግበት ጊዜ የመረጠኝን ሰው ወክዬ ይሄንን ማድረግ አለብኝ ብሎ እንደዚህ አይነት አቋምና እርምጃ መውሰድ ከብዙ የፖለቲካ ሰዎች አናይም። ስለዚህ በጣም ላደንቀው ነው ዛሬ ገባ ያልኩ ወርክነስ ባይቸው።
2: እንግዲህ በርግጥ በእስራኤል በዲሞክራሲያዊቷ እስራኤል ክነሴት አባላትም ዜጎችም መብት አላቸው የመቃወምም የመደገፍም አንድን ሐሳብ የክነሴት አባል ሞሸ ሰለሞን አው የጥምር መንግስቱ አባል ሆነው ያለ ይሄን ህግ ተቃውመዋል። ጥሩ ነው። የተለያዩ ሌሎች የጥምር መንግስቱ አባላትም ተቃውመዋል ይሄን ህግ። ከሳቸው ጋር ያውሳቸው ብቻኛ አይደሉም እንደተባለው። እንደ አይነ ሰው አቋም ያለው ሰው ጥሩ ነው፣ ደስ ይላል። በሚስማማው ነገር ይስማማል፣ ማይስማማው ነገር ማይመቸው ደግሞ ከራሱ አመለካከት ጋር የማይሄድ ሐሳብ ሲኖር ሎ ማለት አይ ይሄን አልደግፍም ማለት እንግዲህ የጠንካራ ሰዎች ምልክት ነው ነው ይባላል በአጠቃላይ እንዳጠቃላይ ሐሳቡ ሞሸ ሰለሞን እንግዲህ በቀደም በቃለ መጠይቁ እንደተናገሩት ነው ይሄን አልደግፍም ተቃውሞ ያለው የጥምር መንግስቱ አባል ቢሆንም በብዙ ነገር በስማማ የቶራ የኦሪት ትምህርት ግን ለይሁዳውያን መሰረታዊ ነገር ነው እንጂ ግዴታ በህግ ተደንግጎ መሰረታዊ ህግ መሆን የለበትም በህይወታችን በቃ እንዲይዘው የሚገባ ነገር ነው ያሉት እኔ እንደገባኝ እንግዲህ ሩቬን አንተም ቃለ መጠይቁን ሰምቻለሁ ነው ያልከው
1: አንደኛ በደንብ ነው የሰማሁት ወርቅነሽ ከሚገርምሽ ነገር ቁጥራቸው ትንሽ ነው ያልኳቸው ለምንድን ነው ሌላ እንደሱ እንደ ሀበርክ ቤት ሞሻሉ ሰዎች ቢኖርም ሌሎች እንበለም ስለኛ በእኛ ቫክ ይወጡ በክነሴት የገቡ ሰዎች ደግሞ አብዛኛውን ጊዜ የሚፍላጋውን የፓርቲውን ሊቀመንበር ሀሳብ ሊገድፉና አይዞነ ማለት ነው እንጂ የህብረተሰቡ ሁኔታ ወጥቶ የሚናገር ሰው አታዳምጭም። አብዛኛውን ጊዜ የተለያዩ በክርክሮች ለህብረተሰቡ የማይሆንና ለሀገሪቱ የማይሆን ሁኔታ ነው የሚሰማ። አሁን የዚህ አይነት ሰውዬ ግና የሞሸ ሰለሞን ሀበርክ ነስር ሞሸ ሰለሞን ያመጣው አቋም ግና እጅግ በጣም የሚያነቃቃና ለወደፊቱ የአገር ወዳድነትን የሚያሳይ ሁኔታ መሆንን ሁላችንም መገንዘብ አለብን። ኦሪትን እንወዳለን። ኦሪት ነው ዛገር ያመጣን። ነገር ግን ኦሪት መማር ማለት ውትድርና አለመሄድ መሆን የለበትም ብሎ መናገሩ ትክክለኛ አባባል መሆኑን ለመገደፍ ነው።
2: ጥሩ ነው። አንዳንዴ በእርግጥ እንግዲህ በእኛ ህዝብ ተወካይ ዘንድ የእኛን ህዝብ ወክለው በክነሴቱ ከሚገቡ ተወካዮች ዘንድ ጥሩ ነው። የምናስታውሰው ታሪክም አለ። አንዳንዴ እንግዲህ ህዝቡን ጥያቄ ለማስቀደም ጥያቄ እንዲመለስ መንግስትን ውሳኔ ይቃወማለሁ ሚሉ የክነሴት አባላትም ነበሩ ባለፈውም። አሁንም ደግሞ ሞሸ ሰለሞን እንግዲህ ሰው ጥሩ ነው በአቋሙ እንግዲህ እያንዳንዱን አቋም ይህን ደግፋለሁ ይህን አልደግፍም በዲሞክራሲያዊት ሀገር መብትም ነው ዋጋ እያስከፈላቸው እንደሆነ በእርግጥ ውሳኔያቸው ገልጸዋል። በቀድ ባለፈውም በቃለ መጠይቁ ጥሩ ነው እንግዲህ እያንዳንዱ ሰው በአቋሙ ቢጸና አባል ስለሆነ ብቻ እንግዲህ ምርጫ የለኝም መንግስትን እንትን ደግፋለሁ ማለት ግዴታ እንዳልሆነ እያየን ነው። መልካም ነው። የሚበረታታ ሀሳብ ነው። ሩቬን ሌላ ሀሳብ
1: ካለ አንደኛ እውነት እዛ ላይ ጨምርም አድርገው ምንድን ነው ሞሸ ሰለሞን አንድ ነጥብ መጨረሻ ላይ የጠየቃችሁት አሊያ አዲስ ገበያዎችን ወገኖቻችን ባስመለከት ኢትዮጵያ የሚሰቃዩትን በጎንደር ሙለ በአዲስ በተለያዩ ወገኖቻችን ጠቅሎ አልመጡም እዚህ ሀገር። ስለዚህ ስለ ወገኖቻችን የተነገሩ እኔ ባለፈው ከማደንቃችሁ ነገር ሰጠኝ ዘመነ አንዲት ሴትዮ ልጆቿ እንዴት በጠላት እጅ እንደተገደሉ በኢትዮጵያ ውስጥ የልጇ የልጅ ልጇ ራሱ ብቻ ነው የተገኘ ተቆርጦ ይህንን ነገር እናት ወጥታ ውይ ብላ ስትናገር ይህንን ነገር ባስመለከተ ይህንን ነገር በተመለከተ ወርቅነሽ ከሚገርማቸው ነገር ይህንን ለሞሸ ነግሬው ነበረ። ስለዚህ አሁንም ቢሆን ወገኖቻችን ይቺ ሴት ወታ የተናገረችው ጥያቄ ያረጋችሁላት በእሷ ብቻ አይደለም፣ ብዙ ወገኖቻችን
2: ተመሳሳይ ችግር አለ።
1: በጣም ችግር አለ። ይህንን ነገር እንኳን ሲሁዲ ሆኖ ነውና ሰው በሰውነቱ እንደዚህ ያን ነገር ሲፈጠር የእስራኤል መንግስት እጁን አጣጥፎ መቀመጡ እጅግ በጣም የሚያሳዝኑ ነገር።
2: አሊያ ከተነሳ ያው በእርግጥ በቀደም ጥያቄውን አንስተነዋል። እውነት ከኖሩቬን እንግዲህ የቀድሞ የክነሴት አባል አሁን በኢትዮጵያ የእስራኤል አምባሳደር ዶክተር አብርሃም ንጉሴም አይችል ታገዝኝ ትችላለህ አንዴ በአሊያ ጉዳይ ተነስቶ መንግስቱን እቃወማለሁ ማለታቸውን አስታውሳለሁ። የክነሴት አባል ሆኖ
0: አዎ ከዱዱ አምሳለም ከክነሴት አባል ዱዱ አምሳለም ጋር ነው ዋጋ ማስከፍሏቸዋል።
2: አዎ ዋጋ ያስከፍላል። አንዳንዴ መንግስትን ያው
0: በዚህ ማምለክ ሀበር ክነሴት ሞሸ ሰለሞንም የደረሰበት ሁኔታ ምንድን ነው? ያው ምክትል አፈ ጉባኤ ነው፣ የአንዳንድ ኮሚቴዎች መሪ ነው። ከዚህ ነገር በሙሉ እንዲታቀብ አድርጎታል በጻረ ስሞትሮች እና ይሄ አንዳንድ ጊዜ አምባገነንነት የሚታይበት ነገር አይደለም ወይ? በእርግጥ በስምምነት አለ በአንድ ፓርቲ ውስጥ እንግዲህ በፖለቲካው ሲገባ እኔም እንደ ፓርቲው አባል እንደመሆኔ መጠን በፓርቲው የሚተላለፉት ነገሮችን በሙሉ የግድ መደገፍ አለብኝ። ለዚህ ነው ግን አንዳንዴ ደግሞ ከእኔ ርዕዮተ ዓለም እኔ ከማምንበት ጋር እየተጻረረ ሲሆን ለምንድን እንደዚህ ዋጋ ሊያስከፍለኝ የሚችለው?
1: እዚህ እኮ ትክክለኛ ነው የገለጽከው። ዋናው ነገር ምንድን ነው? እዚህ ክነሴት ፓርላመንት የገባው በማን ጉልበት ነው ማን የመረጠ የሚለውን በመጀመሪያ መውሰድ አለብኝ። ስለዚህ የተመረጥኩበት አብርሃም ንጉሴ ለምሳሌ ከማደንቀው ሰው ውስጥ ነው። እሱ ሰውዬ ለምሳሌ የገባበት ዋናው ምንድን ነው? በህብረተሰቡ ግዳፍና አይዞ ብለ ወክልን ብሎ የገባ ሰው ነው። ስለዚህ ይህም በተመለከተ አውጥቶ መነግሮ መጨረሻ ላይ የፖለቲካ ሂሳብ መክፈሉ አይቆረቆረው ምክንያቱም ይሄንን ነገር የህብረተሰቡን አደረመት ለማሳየት የፈልገው ሁኔታ ነው። አሁንም ቢሆን ሞሽም ቢሆን እንደነዚህ ያሉ ነገሮች እየበዙ መድና የህብረተሰብን ኡይታ በደንብ አድርጎ መከተልና የህብረተሰባችንን ሁኔታ ማየት እጅግ በጣም ያስፈልጋል። ከነዚህ ሁለት ሰዎች ምሳሌ መውሰድ እጅግ በጣም ያስፈልጋል። ይሄን ነው ምለለው የፈለኩኝ በዚህ አጋጣሚ።
2: ጥሩ ነው እንግዲህ ሩቤን እናመሰግናለን። አቋም ሌላ ጉዳይ ነው። የህዝብ ጥያቄ ደግሞ እንግዲህ ሌላ ጉዳይ ነው። የጥምር መንግስቱ አባል ስለሆነ ብቻ የህዝቡን ጥያቄና ጥቅም ወደ ጎን መተው አያስፈልግም እንዳልከው እንግዲህ ታሪክም ህዝብም አይረሳም የሆነውን ነገር ሁሉ። እናመሰግናለን ስለተሳትፎህ ሩቤን።
1: በጣም ነው አመሰግናችሁ። መልካም የሆነ ቀን ይሁንልን።
2: እናመሰግናለን። ሰላም።
1: ደህና ሁኑልኝ።
2: ሙዚቃ

0: ay, ay, ay, ay, ay, ay, ay. Hoy, hoy, hoy, hoy, hoy, hoy, hoy, hoy, hoy, hoy, hoy, hoy, hoy, hoy, hoy, hoy. እኔ ለሆን እንጂ
1: እሺ ወርቅነሽ ሰዓት አለን?
2: አዎ አለ።
1: ቆይ ቆይ አንድ ጥያቄ አለኝ ላንቺ። አንቺ ከስፖርት ጋር ያለሽ ግንኙነት እንዴት ነው? አንቺ እግር ኳስ ተወጃለሽ? አብዛኛው ጊዜ ሴቶች አይወዱም ኳስ ሲባል እንደው የወንድ ብቻ ይመስላቸዋል ግን ሴቶቻችን እኮ የራሳቸው የሆነ የእግር ኳስም አለ ሀገርን ወክለውም ይጫወታሉና
2: የሴቶች እግር ኳስ
1: አለ። የሴቶች እግር ኳስ አለ። ትጫወቻለሽ? አንቺ ተጫውተሽ ታውቂያለሽ?
2: አይ አላውቅም። ሌላ ቮሊቦል የመረብ ኳስ ጨዋታ እሱንም በርግጥ በቁመት ረዘም ያሉት

0: እና ኢትዮጵያ ያው እስራኤልና ኢትዮጵያ እንደው የሚገርም ነው ሁኔታቸው በዚህ በእግር ኳሱ ያላቸው ልምድ። ለማንኛውም ኬፕ ቨርድ ደግሞ ከማን ጋር ነው የገጠመችው? ከስፔን ጋር። ስፔን እንግዲህ ስፔን ብሔራዊ ቡድን በጣም የሚታወቀ ነው እና ዋው ተብሎ ነበር። እንደ ጀርመንና ኩራሳው የምትባል ሀገር ናት እንደዚህ። እሷም ለመጀመሪያ ጊዜ በጣም ትንሽ ሀገር ናት፣ ወደ 150 ምናምን 170 ሺህ ህዝብ ያላት ሀገር። ከነሱ ጋር እንዳልከው ትንንሽ ሀገሮች ለመጀመሪያም ጊዜ ይህን ያህል ህዝብ ይዘውም ወደ ዓለም እግር ኳስ ጨዋታ መምጣታቸው ትልቅ የሚበረታታ የሚደነቅ ነው። ግን ደግሞ የሚገጥሙት ቡድን አንዳንዴ በጣም ልምድ ያለው ታዋቂ ቡድን እየገጠሙ ኩራሳው ስሙን ልሳሳት ይችላል።
1: ኩራሳው ልክ ነሽ።
0: ከጀርመን ጋር 7-1 ነው አይደል? 7-1 ነው የተለያዩት። እና በጣም አንዳንድ ሰዎች እንደውም ለምን መጡ እንዲህ አይነት ቡድን ለምንድን ነው እዚህ ትልቅ እግር ኳስ እንትን ላይ የሚቀርበው ሲሉ ሰምቻለሁ።
1: ለሀብታሞች ብቻ መሆን የለበትም
0: ሲሉ ሰምቻለሁ። ስህተት ነው መምጣታቸው። መጀመሪያ ለዚህ እንትን መድረሳቸው ትልቅ ነገር ነው። እነዚህ ትንሽ ሀገራት
1: ዛሬ የሚካሄዱ ጨዋታዎች አሉ። በተለይ ደግሞ በጉጉት የሚጠበቅ ማለት ይችላል ፈረንሳይና ሴኔጋል ዛሬ ይጫወታሉ። ከዛ እንደገና ቆይቶ ደግሞ በአስር ሰዓት ላይ ደግሞ እንደዚሁ አንድ ጨዋታ ደግሞ አለ። በተለይ የፈረንሳይ የሚጠበቅ ነው። የፈረንሳይና ሴኔጋል በጣም በትልቅ ሁኔታ የሚጠበቅ ሁኔታ ነው ጨዋታው።
0: እንግዲህ እንዳልከው ሴኔጋል አፍሪካ ስለሆነች አሁን ይሄ አሁን ያለው ነገር ሊኖር ይችላል ማይጣበ ፈረንሳይ ያው በእግር ኳስ እንግዲህ በጣም ደግሞ ታዋቂ ቡድን ነው። ስፔንና ኬፕ ቫርዳ ይሉታል ኬፕ ቨርድ፣ እሱንም እንደዛ ነበር። ግን በሚገርም ሁኔታ አንድ ለአንድ መለያየታቸው እንግዲህ ስፔንን ያክል ቡድን አንዳንድ የእግር ኳስ ጨዋታ ያስደንቃል። ያልጠበቀው ውጤት ነው የሚገጥመ
1: በዚህ ጨዋታ። ግን እኔ አሁን እግዚአብሔር እንደ እንጃ ዘረኛ እየሆንኩ መጣሁኝ። ለምን እስራኤልን ወዳጅ ለሆኑ ሀገሮች ሁሉ መደገፍ ጀመርኩኝ። በእስራኤል ወዳጅ ካልሆነ ግን ለምን
0: ኢራንን ምናልክ? ኢራንና ኒውዚላንድ በሚገርም ሁኔታ 2-2 ተለያዩ።
1: 2-2 ተለያዩ። ግን ኢራን በሚገርም ሁኔታ ደግሞ የእነሱን የማይደግፉ ስንት ቡዝ የሚባል ነገር አይደለም።
0: አሜሪካ ላይ ያው እንዲህ አይነት ነገር ነበረ። በሎስ አንጀለስ ነው ጨዋታው የተካሄደው። አዎ እንዲህ አይነት ነገር ይገጥማል። ስፖርት ለወዳጅነት የሚለው ነገር አንዳንዴ እየቀረ እያየን ነው። ዞሮ ዞሮ ግን በተለይ አሁኑ የዓለም እግር ኳስ ጨዋታ ደግሞ ጥሩ ነው። በአሜሪካና በኢራን በእስራኤል መካከል ያለውን እንትን ትንሽ ያስረሳ ዓለም አቀፉ
1: ፖለቲካ ባይገባ ጥሩ ነው። ስፖርቱ ወደ ፖለቲካ ባይገባ ጥሩ ነው። ዞሮ ዞሮ ሰዓታችን እየጨረስን ነው። ወልቅነሽ ለሮኔ እናመሰግናለን።
0: ሮኔ እንዳህን የቴክኒክ ባለሙያችን ነው፣ ምስጋና ይገባዋል። እንዳትረሳ
1: ቱዳለኻ
0: እናመሰግናለን። አማርኛ ይሰማል
1: እውነት ነው።
0: አማርኛ እኮ ይሰማል።
1: መልካም ቀን
0: መልካም ቀን አይቼ

0: ሲሆን የቴክኒክ ባለሙያችን ሮኒ እንዳህን ነው። የስቱዲዮ ትረኛ አስተናጋጆች ወርቅነሽ ሸቴ፣ ሻየው ደጉና ሰጠኝ ዘመነነን። በቅድሜ ሰዓቱን ዜናና ቅርብና ወቅታዊ ዘገባ፣ ሳምንታዊ የጤና ፕሮግራምና ቃለ ምልልሶችን እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ከኛ ጋር እንዲሆን አስቀድመን እንጋብዛለን። አሁን የሰዓቱ ዜና በወርቅነሽ ሸቴ ይቀርባል።
1: አመሰግናለሁ ሰጠኝ። አርእስተ ዜና፣ የእስራኤል ያለ ሰው የሚበራ አይሮፕላን በደቡብ ሊባኖስ አካባቢ ጥቃት ማድረሱን የሀገሪቱ መገናኛ አውታሮች ዘገቡ። ሚኒስትር ዳቪድ አምሳለም ቅዳሜ ምሽት የልብ ድካም ህመም አጋጥሟቸው ሆስፒታል ገብተው እንደነበር ተገለጸ። የኢራን የውጭ ጉዳይ ሚኒስትር አባስ አራክቺ እስራኤል በሊባኖስ የምታደርገው ማንኛውም ጥቃት ከአሜሪካ ጋር የተደረሰውን ስምምነት ረቂቅ ውል ሊያፈርስ እንደሚችል አስጠነቀቁ። በአሜሪካ የሚካሄደው የ2026 ዓ ም የዓለም ዋንጫ ጨዋታ እንደቀጠለ ነው የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። የእስራኤል ያለ ሰው የሚበራ አይሮፕላን በደቡብ ሊባኖስ አካባቢ ጥቃት ማድረሱን የሀገሪቱ መገናኛ አውታሮች ዘገቡ። የሊባኖስ መገናኛ አውታሮች በደቡብ የሀገሪቱ ክፍል ቢንት ጃቨል በተባለው አካባቢ ተሽከርካሪዎች ላይ ጥቃት መድረሱን ዘግበዋል። ይህ በዚህ እንዳለ ሂዝቦላ ወደ እስራኤል መከላከያ ሰራዊት መተኮሱን እንደቀጠለ ነው። ሂዝቦላ እኩለ ሌሊት ላይ በደቡብ ሊባኖስ ወደሚገኘው የእስራኤል ኃይል የተወሰኑ ሮኬቶችን ማስወንጨፉን መከላከያ ሰራዊቱ አስታውቋል። ትናንትም ጸረ ታንክ ሚሳኤሎችንና ሞርታር ፈንጆችን ወደ እስራኤል መከላከያ ሰራዊት ሂዝቦላ የተኮሰ ሲሆን በሰራዊቱ ላይ ጉዳት አለመድረሱን ወታደራዊ ቃል አቀባዩ ካርሜላ መናሸ ዘግባለች። አሸባሪዎች በተለያዩ አቅጣጫዎች በተሽከርካሪዎች በመግባት በመከላከያ ሰራዊቱ ላይ ጥቃት ለማድረስ በሞከሩ አሸባሪዎች ላይ የእስራኤል የአየር ኃይል እርምጃ መውሰዱንም ከደረሰን ዘገባ መረዳት ችለናል። ሚኒስትር ዳቪድ አምሳለም ቅዳሜ ምሽት የልብ ድካም ህመም አጋጥሟቸው እንደነበር ተገለጸ። ዳቪድ አምሳለም በሆስፒታል የሕክምና እርዳታ ተደርጎላቸው የጤንነታቸው ሁኔታ ተሻሽሎ ዛሬ ወደ ቤታቸው መመለሳቸው ተዘግቧል። አምሳለም ጢንቶር የተባለው የልብ ሕክምና በተሳካ ሁኔታ ከተደረገላቸው በኋላ በጥሩ የጤንነት ሁኔታ ወደ ቤታቸው መመለሳቸውን በኢየሩሳሌም ከተማ የሚገኘው ሻረ ጼዴቅ ሆስፒታል ሐኪሞች አስታውቀዋል። በሃይፋ የባህር ዳርቻ ቼክ ፖስት በተባለው አካባቢ ሌሊት የተነሳው የእሳት ቃጠሎ እስካሁን እንዳልጠፋ ተገለጸ። በቦታው የእሳት አደጋ ሰራተኞች ቡድኖች ቃጠሎውን ለማጥፋት ጥረት እያደረጉ ቢሆንም በቁጥጥር ስር ለማዋል ግን ሰዓታትን የሚወስድ መሆኑ ተገምቷል። ቃጠሎ በአካባቢው በሚገኙ መኖሪያ ሰፈሮች ከባድ የጭስ ሽታ እንደፈጠረና የአየር መበከል እንዳስከተለም ተገልጿል። የኢራኑ የውጭ ጉዳይ ሚኒስትር አባስ አራክቺ እስራኤል በሊባኖስ የምታደርገው ማንኛውም ጥቃት ከአሜሪካ ጋር የተደረሰውን የስምምነት ረቂቅ ውል እንዲፈርስ ያደርጋል ማለታቸው ተገለጸ። አራክቺ በተጨማሪም በኢራን ጦርነት እንዲያበቃ የተደረሰው ስምምነት በሊባኖስ ያለውን ጦርነት እንዲያቆም የሚያካትት ስለሆነ እስራኤል በሊባኖስ ምድር ተጨማሪ ቦታዎችን ለመቆጣጠር የምታደርገው ጥረት ስምምነቱን የሚያፈርስ ይሆናል ማለቱን ከደረሰን ዘገባ መረዳት ችለናል። በሌላ ዜና የኢራኑ ፕሬዝዳንት ፓዛሽኪያን ከአሜሪካ ጋር በተደረሰው ስምምነት ሰነድ ላይ ትናንት በርቀት ሆነው በዲጂታል መፈራረማቸውን ገልጸዋል። ፓዘሽኪያን በስምምነቱ ሰነድ ላይ ትናንት በያሉበት ሆነው በርቀት በዲጂታል መፈራረማቸውን ገልጸው አርብ ስምምነቱ ላይ በአካል ተገናኝተው በይፋ እንደሚፈራረሙ አስታውቀዋል። ከዚህ ጋር ተያይዞ አሜሪካና ኢራን በደረሱበት የተኩስ አቁም ስምምነት ሰነድ ላይ የፊታችን አርብ በስዊዘርላንድ ተገናኝተው ለመፈራረም ቀጠሮ መያዛቸው ተዘግቧል። ሁለቱ ሀገራት ለ60 ቀናት የሚቆይ የተኩስ አቁም ስምምነት ላይ እንዲደርሱና ለቋሚ ስምምነት ውይይቱን የሚቀጥሉ መሆናቸውን አሳውቀዋል። በስምምነቱ መሰረት ኢራን የኒውክሌር ጦር መሳሪያ ባለቤት እንደማትሆንና የኡራኒየም ንጥረ ነገር ግን በዝቅተኛ መጠን ልታብላላ እንደምትችል ተገልጿል። ይህ በዚህ እንዳለ በእስራኤል ባለስልጣናት በኩል ስለ ስምምነቱ የተለያዩ ሀሳቦች እየተነሱ ሲሆን የመንግስት ተቃዋሚ ፓርቲ ሊቀመንበር ያኢር ላፒድ ጠቅላይ ሚኒስትር ናታንያሁ ከኢራን ጋር በነበረው ጦርነት ውድቀት ታይቶባቸዋል፣ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ናቸው ትዕዛዝ የሚሰጧቸው ሲሉ ተችተዋል። የብሔራዊ ደህንነት ሚኒስትር ኢታማር ቤንግቪር ስምምነቱን ወደ ጎን በመተው በሊባኖስ የሚካሄደው ወታደራዊ እርምጃ እንዲቀጥል ሲሉ ለጠቅላይ ሚኒስትር ቢንያሚን ናታንያሁ

0: ጥሪ ማቅረባቸው ታውቋል። ስምምነቱን የአካባቢ ሀገራትና የአውሮፓውያን የደገፉት መሆኑን የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ በፎክስ ኒውስ በተደረገላቸው ቃለ መጠይቅ የገለጹ ሲሆን የስምምነቱ ለአሜሪካ ህዝብም ለመካከለኛው ምስራቅም ጥሩ አጋጣሚ ይፈጥራል ማለታቸውም ታውቋል። ኢራን በኒኩለር ጦር መሳሪያዋ ዙሪያ ስምምነት ላይ ለመድረስ ዋሽንግተን ያቀረበችውን ጥያቄ መቀበሏ ከባድ ጥርጣሬ መፍጠሩን የአሜሪካ መረጃ ድርጅት ከሰበሰቡት መረጃ መረዳት እንደተቻለ አክሲዩስ የተባለው ድረገጽ ዘገበ። እንደዘገበው የአሜሪካ መረጃ ድርጅት CIA ኃላፊ የተገኘው መረጃ ለፕሬዝዳንት ዶናልድ ትራምፕ ያቀረቡ ሲሆን የኢራን ባለስልጣናት ባካሄዱት ዝግስብሰባ በጉዳዩ የተለያየ አቋም ማንሳታቸው ተገልጿል። ፕሬዝዳንት ትራምፕ ከኢራን ጋር የተደረሰውን የሰላም ስምምነት ረቂቅ ዝርዝር ሰነድ ላይ የፊታችን አርብ በጄኔቫ ከመፈረማቸው በፊት ይፋ እንደሚያደርጉ ምክትላቸው ፕሬዝዳንት ጄዲ ቫንስ ባሳለፍነው ሌሊት ገልጸዋል። ቫንስ በተጨማሪም የዓለም አቀፉ የኒኩለር ጦር መሳሪያ ተቆጣጣሪ ተቋም ተወካዮች ወደ ኢራን እንደሚመለሱ በስምምነቱ ዝርዝር ላይ እንደተካተተ ገልጸዋል። በአሜሪካ የሚካሄደው 2026 ዓመተ ምህረት የዓለም ዋንጫ ጨዋታ እንደቀጠለ ነው። የኢራንና የኒውዚላንድ ብሔራዊ ቡድን በሎስ አንጀለስ ንጋቱ ላይ ባካሄዱት ጨዋታ 2-2 በሆነ አቻ ውጤት ተለያይተዋል። ቀደም ሲል ሌሊቱን የሳውዲና የኡራጋይ ብሔራዊ ቡድኖች 1-1 በሆነ ውጤት የተለያዩ ሲሆን በተመሳሳይ በግብጽና በቤልጅየም መካከል በተካሄደ ጨዋታም 1-1 በሆነ አቻ ውጤት መለያየታቸው ታውቋል። ጨዋታው በ11ኛው ቴሌቪዥን ጣቢያ በካን ቦክስ፣ በካን ረሸት ቤት ሬዲዮና በካን መተግበሪያዎች በቀጥታ ስርጭት ይተላለፋል። የእስራኤል ንግድ ባንኮች ዛሬ ባካሄዱት ዓለም አቀፍ የገንዘብ ልውውጥ አንድ የአሜሪካ ዶላር በ2 ሸቀል ከ91 አጎሮት ሲመነዘር አንድ ዩሮ በ3 ሸቀል ከ38 አጎሮት የገንዘብ ልውውጥ ተካሂዶበታል። በመጨረሻም የአየር ንብረት ትንበያ፣ ዛሬና ነገ በተለይ በሰሜን እስራኤል አካባቢ ሙቀቱ እየጨመረ እንደሚሄድና ሐሙስ ሙቀቱ ይቀንሳል ተብሎ እንደሚጠበቅ የአየር ንብረት ትንበያ ባለሙያዎች ከላኩልን ዘገባ መረዳት ችለናል። የዛሬው ቀን የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 30፣ በቴል አቪቭ 28፣ በሃይፋ 27፣ በቤት ሻን 37፣ በኢላትና አካባቢዋ 39 ዲግሪ ሴንቲግሬድ ይደርሳል። ሰጠኝ ዜናው አበቃ።
1: ወርቅነሽ ለዜናው እናመሰግናለን።

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ወቅታዊ ዘገባ ምንመለከትበት ሰዓት ላይ ይደርሰናል። እንግዲህ ወቅታዊ ዘገባውን ኢሻያው ደጉ ሰጠኝ፣ እኛ ነው ምንመለከተው። ጥያቄዎች የተለያዩ ርዕሰ ጉዳዮች አሉን። አንደኛውና የመጀመሪያው በአሜሪካና በኢራን መካከል የተደረሰው የተኩስ አቁም ስምምነት በእስራኤል በኩል እንዴት እየተመለከቱት ነው? ያለው ተቀባይነት እንዴት ነው? ምን ይመስላል? ኢሻያው ካንተን ጀምር።
1: አዎ እንግዲህ የሁኔታ በጣም የዓለም አቀፍ ብዙሃን መገናኛ አውታሮች በሰፊው የሚመለከቱ ርዕሰ ጉዳዩ ነው። በዚህ በመካከለኛው ምስራቅ በዋናነት በእስራኤልና በኢራን መካከል የተካሄደውን ጦርነትና ከዚህ በዋናነት ኃያሏ አሜሪካ መከላከያ ሰራዊት በፋርስ ባረሰላጤ ይገኛል። ግዙፍ ያላቸው የጦር መርከቦች፣ ከፍተኛ ቦምብ ጣይ አውሮፕላኖችን ሳይቀር አሉ በዚህ በመካከለኛው ምስራቅና ይህን በተመለከተ ወደ አሁኑ የደረሰን እንግዲህ ዜና ያው ከሶስት ወራት ጦርነት በኋላ አሁን የተኩስ አቁም ስምምነት ማለት የመግባቢያ ሀሳብ ላይ ተስማሙ ይላሉ እስራኤል፣ አሜሪካና ኢራን ተብሏል። ይህንን እንግዲህ በዋናነት እስካሁን በርቀት ነው ከትናንት ወዲያም በወቅታዊ ዘገባችን የተመለከትነው ርዕሰ ጉዳይ እንግዲህ በዲጂታል በኢንተርኔት አማካኝነት ነው በርቀት የፈረሙ የመጨረሻ ስምምነት አይደለም። ግን በመሰረቱ ለማጠናከር ይሄ እውነት ተኩስ አቁም ስምምነቱ ስለመድረሱ ማጽደቅ የሚቻለው የፊታችን አርብ በስዊዘርላንድ ላይ የሚካሄደው ሁለቱ ሀገሮች ዲፕሎማቶች ተገኝተው ይፈርማሉ ተብሎ ይጠበቃሉ። እና ይህንን በተመለከተ ከዚህ እስራኤል በተመለከተ እስካሁን እየተቀበለችው አይደለም፣ ትቃወማለችም እስካሁን ድረስም ቢሆን አሁን የተደረሰው ስምምነት በእስራኤል የብሔራዊ ደህንነቷ የሚያስጨብጥ ወይም ደህንነትን የሚያስከብር ስምምነት ነው ተብሎ አይታይም በእስራኤል በኩል የሚል አመለካከት አሉ። በዋናነት የተቃውሞ ይህን እያሉ ያሉት እነማን ናቸው የሚል ጥያቄ ቢነሳ፣ ወርቅነሽ፣ የጥምር መንግስት በዋናነት ጠቅላይ ሚኒስትር ቢንያሚን ናታንያሁ የሚመሩት የሊኩድ ፓርቲ እና የጥምር መንግስት እንዲሁም ሌሎቹ ደግሞ በጣም የቀኝ ክንፍ ወግ አጥባቂዎቹ የገንዘብ ሚኒስትር ስሞትሪች እና እንዲሁም የጽዮኑት አዳቲት ፓርቲ ሊቀመንበር ናቸው። እንዲሁም ደግሞ ኦጽማ ዩዲት ቤንግቢር የሚመራው እነሱ በጣም የቀኝ አክራሪ ፓርቲዎች ናቸው። አይቀበሉትም ይህን ስምምነት። እንግዲህ በቀጣይነት ተጽዕኖ አሳዳሪ ያው ሀያሉ አሜሪካ ስለሆነች በዚህ ላይ እንግዲህ አብዛኛው መንግስት ገዢው የእስራኤል መንግስት እየተቃወመን ያለው አሁን ጥቅም ቢኖርስ የተኩስ አቁም ዝሮ ዝሮ ጠቃሚ ነው፣ እፎይታ ነው፣ ሰላም ነው አይደለም። አሁን ግን በቀጣይነት እንደገና የሚያገረሽበት ሁኔታ ነው ተብሎ የሚታሰበው እና ግን ለዚህ የእፎይታ የተኩስ ጊዜ ተኩሱ መቅረቱ እስራኤል እንግዲህ ያላትን መከላከያ ሰራዊቷን መልሳ ለመገንባት እድል ይሰጣታል ተብሎ ይጠበቃል።
0: አዎ ሰጠኝ። እንደው እዚህ ጋር ተያይዘውን በእስራኤል በኩል ያለው ስምምነቱ ድጋፍም ተቃውሞም እየታየ ነው። በአብዛኛው እንግዲህ ተቃውሞውን እያየን ነው። ለእስራኤልስ ጥቅም ሊኖሩ ይችላሉ? የአሁን ኢሻያው ለመጥቀስ እንደሞከረው ይህ ተኩስ አቁም ስምምነት ጉዳቱስ ምንድን ነው?
2: እንግዲህ የተኩስ አቁም ስምምነቱ ለእስራኤል ጥቅም የሚኖረው ኢራን የኒውክሌር እቅዷን ከተወችና የኒውክሌር ጦር መሳሪያ ማትሰራ ከሆነ እስራኤልን አጠፋለሁ እያለች መዛቷን ካቆመች፣ ጸረ እስራኤል እንቅስቃሴ የሚያደርጉ አካላትን መደገፏን ካቆመችና ያስተሳሰብ ለውጥ በተለይ በኢራናውያን አስተዳደሮች ላይ ያስተሳሰብ ለውጥ ከመጣ እውነትም ጥሩ ነው፣ ሰላም ጥሩ ነው፣ መልካም ነው። ነገር ግን ይሄ ይሆናል ወይ የሚታይ መስሎ አይታይም። አሁን የኢራናውያንም ወደ ፊርማ እየመጡ ያሉት እንደው የራሳቸውን ጥቅም ለማስከበር እንጂ እውነት የመሸነፍ ስሜት እየታየባቸው አይሆንም። እንደገና ከተጠናከሩ ለእስራኤል ጉዳት ነው የሚኖረው። ሌላው ጠቅላይ ሚኒስትር ናታንያሁ ትላንት በሰጡት ጋዜጣዊ መግለጫ እንኳን በኒውክሌር ቅድ ዙሪያ እስራኤል ላይ ኢራን ጥላው የነበረውን ስጋት አራቅ ነው እንጂ አጠፋ ነው አላሉ። سلزي ያ ስጋት ስካልጠፋ ድረስ ለእስራኤል ጉዳት ነው የሚኖረውና ሻዮን ደገለጸውም ስሞትሪችም ቤንግቪርም ሌሎች አካላትም ተቃውመዋልና አሳሬ የሆነ አይደለም ካሁን በፊት ከተደረገው በምን ይለያል የሚለው ወደፊት ምን ነው የሚሆን ነው ለእስራኤል ህልውና አደጋ ነው የተባለው ነገር ጦርነት እንድንሄድ ያስነሳው ነገር ካልቆመ ድረስ ጥቅም ይኖራል የሚል ግምት የለኝም በኔ በኩል ስለዚህ ጥቅም ያስገኝ ከሆነ የኢራንን የኒኩሌር ቅድና የባሊስቲክ ሚሳኤሏን እንደዚሁም ደግሞ ከዚህ ከቅርብ ርቀት ሆናም ተረዳቸውን አካላት የሚያስቆም ከሆነ ብቻ ነው ለእስራኤል ጥቅም ሊኖረው የሚችለው
1: በእውነት በጭንቅላት የሚሽከረከር እንደው ማስበው ነገር የብሔራዊ ደህንነታችን በተመለከተ አሁን በሚኖርበት ትንሽ ሀገር እስራኤል አሁን እስካሁን በተካሄዱ ጦርነቶች ያየነው ሁኔታ ነው ከኢራን ወደ እስራኤል የተወነጨፉ የረጅም ርቀት ዘግዛጊ ሚሳኤሎች በእስራኤል እስራኤላውያን በሚኖሩ ከተሞች ብቻ አይደለም የወደቁ በዚህ በአረብ እስራኤላውያን ፍልስጤማውያን በሚኖሩ ሰፈሮችም እየወደቁ በሰውና በንብረት ላይ ጉዳት አስከትለዋል አሁን የማነሳው ጥያቄ ምንድነው እንግዲህ በእስራኤል ትንሽ ሀገር ናት ያላትን ወደ 10 ሚሊዮን ህዝብ የሚኖርባት ሆነና ከዚህ መካከለ 20 በመቶ ያሉ ደግሞ አረብ እስራኤላውያን ናቸው።
0: 22 እየቀረበ ነው እንደውም።
1: ከዚህ ደግሞ ፍልስጤማውያን ወደ 3 ሚሊዮን ጨምሪበት። አሁን እነዚህ ያሉበት አሁን የከባድ ጀምላ ጨራሽ የኒኩሌር ጦር መሳሪያ ወደፊት በእስራኤልን ታጠቃቆ በእስራኤል ህዝብ ብቻ አይደለም የሚጠቃው።
0: እስራኤል ላይ ብቻ ሳይሆን እኮ ይሻያው ኢራን እኮ የመካከለኛው ምስራቅ ሀገራትን በአጠቃላይ በኳታር በኩዌት በሳውዲ አረቢያ በተባበሩት የአረብ ኤምሬት በዮርዳኖስ ሁሉም ላይ ቁጥቃት ሰንዝራለች እና እስራኤል ላይ ብቻ ነው ህዝቡን ለይቶ ማየት ሳይሆን እዚህ ያለውን በብሔርና በሃይማኖት በአካባቢ ሀገራትም ያደረሰችውን እንግዲህ ውርጭፍን ጥቃት አይተናልና ከባድ ነው እንግዲህ ከቀጠለች ውስጥ ለውስጥ አሁንም ይሄን ነገር የመስራቷን ሁኔታ ሌላው እንግዲህ ጋር ተያይዞ የሊባኖስ ጉዳይም አለ ሰጠኝ ሊባኖስ ከኢራን እንግዲህ ኢራን እንዳንድ ትልቅ የራስዋ አካል አድርጋ ያነሳች ነው ህዝቦላ ድርጅት ያው ሊባኖስ ውስጥ ስለሚገኝ ሊባኖስ ላይ የሚደርስ ጥቃት ሁሉ ስምምነቱን ለማፈረስ ምክንያት ይሆነኛል እስራኤል እንቅስቃሴዋን ታቆም ይያለች ነው እንዴት ነው
2: ኤም እኮ ያው የተያዘ ነው እንደገለጽሽው የተያዘ ነው ኢራን ህዝቦላ ድርጅት እንግዲህ አፈቀላጥዋ ነው ፈልገች ጊዜ የምታዘው ነው እስራኤልና ጥቃት ስትለውም የሚያደቃ ነው የጦር መሳሪያ ድጋፍ የሚያገኘው ከኢራን ነው የገንዘብ ድጋፍ የሚያገኘው ከኢራን ነው ስለዚህ ዙሮ ዙሮ ኢራንን አላማ የሚያስፈጽም እንጂ ለሊባኖስ ህዝብ ለሊባኖስ መንግስት ብሎ የሚታገል አካል እስካልሆነ ድረስ የሷን ህልውና የሚያስከብርና ካልሷም ማስከበር ትፈልጋለችና ከዚህ እንዲጠቃል የምትፈልግበትም ለዚህ ነው ምናልባት አሜሪካና ኢራን ጥላትነታቸውን ከሰባዎቹ ጀምሮ የነበረውን ጥላትነት አቁመው ሰላም ከመሰረቱና የህዝብላ ድርጅትም ከኢራን ድጋፍ ካጣ ጥሩ ሊሆን ይችላል አሊያ ባቋማቸው ከቀጠሉ ኢራንም ህዝብላም በዚሁ ሁኔታ ነው የሚቀጥሉ ስለዚህ እስራኤል የጦር ኃይሏን በደንብ በማጠናከር አሁን ሊባኖስና ኢራን የሚያደርጉት ድርድር ብዙም ውሃ የሚቋጥር ነው የሚል ስሜት የለኝም በኔ በኩል ለምን የህዝብላ ድርጅት ዞሮ ዞሮ ወደ እስራኤል የሚተኩስ ከሆነ ምንድነው ጥቅሙ ተኩሱን ካላስቆመ ድረስ የተኩስ አቁም ስምምነት ተደርጓል ብለሽ ወረቀት ላይ መፈራረም ዋጋ የለውም ብዬ ነው ማስብ ስለዚህ በጦር ኃይል ነው ይሄን አካባቢውን ራሷን ማስከበር ያለባት እስራኤል ህዝበላ ሲጎዳ ሊባኖስ ስትጎዳ ጥቃታቸውን ያቆማሉ ለክ በሰሜን ኮሪያና በደቡብ ኮሪያ መካከል ያለው አሁን ውጥረት አንዳቸው ኒኩሌር ጦር መሳሪያ ቢኖራቸውም ተፈራርተው ሳይነካኩናል እንደዛ መኖር ካልተቻለ እንደው በሰላም ብቻ አካባቢ ለውጣል የሚል ስሜት የለኝም ሰላምም ቢፈጠር ዞሮ ዞሮ አንዳንድ አካላት እስራኤልን ከማጥፋት ወደ ጎን ስለማይሉ ህዝበላንም ሐማስንም ኢራንንም ሌሎችን እዚህ ጸረ እስራኤል እንቅስቃሴ የሚያደርጉ አካላትን ለየት አድርጎ መከታተል እስራኤል ድርሻ ነው ይሄን ታደርጋለች የሚል እምነት አለኝ
0: አው እንግዲህ ጥሩ ሻያው በእስራኤልና በሊባኖስ በሂዝቦላ ድርጅት መካከለ እንደው ከተነሳው ሐሳብ ላይ ምጨምረው ካለ ገና ወደ ሚቀጥለው ወርሰ ጉዳይ እንላለን
1: እንዴታ ከብዙ በጥቂቱ የሁኔታን ካን ሀዳሾት የዜና አውታር ከሁለት ሰዓታት በፊት በኢንተርኔት ድረገጽ ላይ ይፋ ባደረገው ዘገባ እንደሚያሳየው ከሆነ የኢራን እና የአሜሪካን ስምምነት ማስጠንቀቂያ በሚል ርዕስ የኢራኑ የውጭ ጉዳይ ሚኒስተር አባስ አርካቺ እንደገለጹት እስራኤል በሊባኖስ የምታደርገው ማንኛውም አይነት ጥቃት በኢራንና በአሜሪካ መካከል የተደረገውን ስምምነት እንደመጣስ ይቆጠራል የሚል ማስጠንቀቂያ አሉና አክለው ደግሞ አዲስ ውይይት ነው አዲስ ድርድር አዲስ ዙር በስዊዘርላንድ እንደሚጀመር ገልጸዋል ማለት ነው ይሄ ከሆነ ምን ማለት ነው ማስጠንቀቂያ ይሄ ከሆነ በአሜሪካና በኢራን መካከል የስምምነት የማግባቢያ ስምምነት ላይ የተኩስ አቁም እንደተደረሰ ሲናገር ደግሞ ኢራን የመዛት ሁኔታ በእስራኤል በሊባኖስ በኩል ሂዝቦላ ሽብር ፈጣሪ ላይ የማጥቃት እርምጃ ተወስድ የሚል እስራኤል ደግሞ ዝም ብላ ተቀመጥም የማጥቃት እርምጃ ተቀጥሎበታል
0: ስጋቱ ዞሮ ዞሮ ይሄ ስምምነቱን የሚያፈርስ ከሆነ ስምምነቱ እስከመቼ ድረስ ይጠበቃል ሚለውን በሂደት እናያለን ሌላው እርሰ ጉዳይ እንግዲህ ያው የዓለም አቀፍ እግር ኳስ ጨዋታ ነው የዓለም ዋንጫ ጨዋታ እንግዲህ ሁለተኛ ሳምንት እየሞላው ነው መሰለኝ ሐሙስ ነው ሳምንት እየሞላው አዎ እንደቀጠለ ነው ሻይ አስተያየት አለ ወደ 9 ከመላፋችን በፊት
1: በስፖርት ዘጋቢያችን በአብዛኛው ባልደረባችን ሰጠይ ዘመነ ስለሆነ በእውነትም አሁን ወደ 6 ቀን አዎ የዓለም ዋንጫ 6
0: ቀን ወደ ሊታላየም ማለት ነው
1: አይ ትንሽ ተጠየቅኩና እንደ ጋዜጠኛ ምላሽ ካልሰጠሁም አይሆንም ወጥመሸቴ
0: እንግዳት ነው ሳልፍ
1: አዎ ከእንግዲህ የሰርግ ስለነበረኝ በዙም አልተከታተልኩም ግን አልፎ አልፎ ቅንጭፍ እያደረኩ መለከታለሁ እንግዲህ ያሉትን እስካሁን በተደረገ ጨዋታ ላይ በዝርዝሩን ሰጠይ ዘመነ
0: እንግዲህ ከሁለተኛው ማጣሪያ በኋላ ነው በተለየ በጥለጠ ደሞ ልብ የትኩረት የሚስብ እና ያለን ሰጠኝ እንዴት ነው ያለው ሁኔታ በአጠቃላይ
2: ያለው የማጣሪያ ጨዋታዎች ነው አሁን አንደኛ ዙር ነው እየተካሄደ ያለ አሁን እንደገለጽሽ ሁለተኛ ዙር የሚደርሰው የሌሎች ቡድኖች እንግዲህ ወደ 12 ቡድን ስለሆነ ምድብ ስለሆነ ያ ሁሉ እስኪደርስ ጊዜ ይወስዳል 48 ሀገራት ናቸው ለዛም ነው 104 ጨዋታዎች የሚደረጋሉ የተባለውና አሁን እንግዲህ ከትላንት ምሽትን ጀምር አይቮሪ ኮስት ከኢኳዶር እንግዲህ አይቮሪ ኮስት 1-0 ያሸነፈችበት ሁኔታ በጣም ያስደነቀ ነው አይቮሪ ኮስት የአፍሪካ ሀገር ምትገኝናት
0: ኃይለኞች እኮ ናቸው አፍሪካዎች ግሩ ያው ዋንጫ አይበሉም ነው እንጂ
2: ኢኳዶርም ኃይለኛ ናት በእግር ኳስ ግን ከአፍሪካውያን የማሸነፍ የመጀመሪያውን ያገኘችበት ሁኔታ አለ ከዛ ስዊድን ቱኒዚያን 5-1 ያሸነፈችበት ሌላው ደግሞ በጣም አነጋጋሪ የሆነው ስፔን ከኬፕ ቨርዴ 0-0 የወጡበት ነው ኬፕ ቨርዴ ከስፔን በጣም በብዙ ነገር ታንሳለች በኳሱ ጠንካራ ብትባልም ስፔን ግን የአውሮፓ ሻምፒዮናት በጣም የታወቀች ናት ይህን የዓለም ዋንጫም ተወስዳለች ተብሎ የተጠበቀ ሁኔታን እያለ 1-0 መለያየቷ ብዙዎችን አስገርሟል እንዲያውም የኬፕ ቨርዴ ብሔራዊ ቡድን በረኛው ማለት ነው 40 ነው ሁለተኛው በእድሜ ትልቁ ነው ሲሰለፍና በጣም በደስታ ነው
0: እንዴ ልምድም ጥሩ ነው እንግዲህ እድሜው እንግዲህ
2: ሚላል ግን አንዳንድ ስፖርት ላይ ብዙ ጊዜ እድሜ ነው
0: ስፖርት ላይ ነው እድሜና ቀልጥፍና
2: እና ብዙ ኳሶችን ያስጣለበት ጎል እንዳይገቡ ያደረገበት ሁኔታ ነበርና ኢንስታግራሙ ወይም ደግሞ የማህበራዊ መገናኛው ታሩ ከ56 ሺህ ወደ 3 ሚሊዮን ባንድ ጊዜ የሆነበት ባድናቆት ማለት ነው
0: በጣም ይገባቸዋል
2: አዎ እንደገና ደግሞ አሜሪካ ለናቱ ቪዛ ከልክላለች ማለትም ብዙ ገንዘብ ጠይቀዋቸው የለውም ነበርና አልቀሷል በደስታ እንደዚህ አቻ በመውጣታቸው ብቻ
0: አለ ሲያውቀው አዎ በዚህ ሁኔታ
2: እና ይሄንን ክስተት ያየንበት ነው ሌላው ቤልጅየም ከግብጽ ማንድላንድ የወጡበት ነው የአፍሪካ ክለቦች አሁንም ጥሩ ደረጃ ናቸው ማለት ይችላል ሌላው ያልተጠበቀው ደግሞ ሳውዲ አረቢያም ከኡራጓይ ጋር እንደዚህ ኢራን ከኒውዚላንድ ጋር አቻ የወጡበት ሁኔታን ተመልክተናልና አሁን በዚህ ያለም እግር ኳስ ማንኛው ነው አሁን የተሻለ ጊዜው ለማለት የሚከብድ ሁኔታን እያየ ነው ዛሬ ምሽት የሚደረጉ ጨዋታዎች አሉ። ፈረንሳይ ከሴኔጋል 10 ሰዓት ላይ ይጫወታሉ። ኢራቅ ከኖርዌይ ለሊት 1 ሰዓት፣ አርጀንቲና ከአልጄሪያ ለሊት 4 ሰዓት፣ ኦስትሪያ ከዮርዳኖስ ነገ 7 ሰዓት ጧት ማለት ነው። ከዛም ነገ ምሽት ደግሞ ፖርቱጋል ከኮንጎ 8 ሰዓት ላይ፣ እንግሊዝ ከክሮሺያ ክሮአቲያ 11 ሰዓት ላይ ይጫወታሉ። እንደዚህ እያለ ይሄዳል። ብዙ አልተጠበቁ ነገሮች ያሸንፋሉ የተባሉ ቡድኖች አቻ እየወጡ ነው። ቀጣይ ሁለተኛው ዙር ወሳኝ ይሆናል ማን ወደ
0: የበለጠ ደግሞ ኬፐርድ በጣም ትንሽ ሀገር ናት ሁለት መቶ ሺህ 150 ምናምን ሺህ ነው ዜጎቿ በጣም ትንሽ ናቸው እንደው ለዚህ ጨዋታ መድረሷ ራሱ የሚበረታታ ነው ደግሞ የስፔንን ቡድን አቻ በሆነ ጥይት ማሸነፏ የሚገርም ነው
2: እንዳልኳ
0: አልተው እኩል ነው አቻ ከተባለ መሸናነፍ የለም አቻ ናቸው አዎ ይሄ እንግዲህ የሚያበረታታ ነው አንዳንድ ያልተጠበቀው ጥይት የሚባለው እነት ነው በእንደዚህ አይነት አጋጣሚ ነው ነገሮች
2: ያለው የአውሮፓ ሻምፒዮን እኮ ናት ስፔን የአውሮፓ ሻምፒዮን ሆና የአውሮፓ ዋንጫ ወሰደች
0: ኬፕ ቨርድ ቡድን ያው ኩላቻ ነው የተለያየችው
2: አዎ ግን ኬፕ ቨርዲዎች ሚናቁ አይደሉም በአፍሪካም ተሳትፏቸው ከፍተኛ ነው ካሁን በፊትም እንደተመለከትናቸው ነገር ግን ስፔን በቀላል ማሸነፍ የነበረባት ነው ያ ማለት ባለ በጣም ታዋቂ ተጫዋች አላቸው እሱም እንግዲህ ጎላል አስቆጠረም ያለው ሁኔታ እና ያለን ደግሞ ከዛሬ ምሽት ጀምሮ ነገ ጠዋት ነው ዘም ያው እንመለከታለን በየጫጣ
1: በጣም ቆንጆ በዚህ ዙሪያ ላይ መንጋው ትንሽ ደመቋጫ ብትሄድ በለው
0: ማሳረጋ
1: ስፖርት ማሳረጋ ይሉታላው አሁን በእውነት ይሄን እንወዳለን እግር ኳስ ጨዋታ ያለም አፍቃሪያን ስመለከታለሁ እግር ኳስ በቴሌቪዥን አማካኝ ስመለከት ስንት ናቸው 22 ሰዎች ተጫዋቾች ናቸው ሜዳ ላይ ከነሱ መካከል 11 11 አንደኛ ቡድን እነዚህ ነው ያ ሁሉ አንድ ኳስ ነው ያሽከረከሩ ሽሚያ ጎል ለማስገባት በሚያደርጉት ያው ተከላካሉ ሁለት ናቸው ጎልኪፐሮች ናቸው አይደል አሁን እነሱ አሉና እነሱ በሚያደርጉት ሽሚያ ሩጫ አንዱን እንትን ብሎ አልፎ ጎል ለማስገባት በሚሉበት ጊዜ እንዲያው ዴት ለምን አሮጥኩም ቢየን በውስጥ ነው እንጂ በውስጥ
0: ሞራል አለ
1: ወይስ ተግባር ላይ አላውሎ
0: ያምራል መቆም አንዳንዴ ከሳለው
2: ለኛ የሚያዋጣ ለሰውነት ጤንነት የሚሆን ሩጫ ነው
1: አውነት
2: ለጨዋታው የሚሆን
0: ለዛ ነው እኮ ለነገሩ በጣም ልብ ስለሚሰቅል እኮ ነው ሳቪ የሚሆን ልክ ጎል ሳይገባ ሲቀር ጎል ሲባል ምን ሲል በጣም ከባድ ነው ያለው ሁኔታ እና ይገባኛል ስሜቱ እውነት ግን ነው ሻያ
2: በተለይ ዛሬ ምሽት ሴኔጋል ከፈረንሳይ የሚያደርግ ጉት ጨዋታ በጉጉት እየተጠበቀ ነው እንመለከታለን ሻዩ
1: እሺ
0: እሺ ወደም ገጥረው ዝግጅት እንላለን እሺ ሙዚቃ

0: የተከበራችሁ አድማጮቻችን አሁን ሳምንታዊ የጤና ፕሮግራም የምናቀርብበት ሰዓት ነው። የዛሬውን የጤና ፕሮግራም እንዲመለከትልን የጋበዝነው ዶክተር ዳንኤል ረዳይ ነው። ዶክተር ዳንኤልም በስልክ መስመራችን ይገኛል። ጤና ይስጥልን ዶክተር፣ እንደምን አለ?
1: ጤና ይስጥልኝ፣ እንደምን አላችሁ አድማጮች ሁሉም?
0: እኛ ደህና ነን፣ በጣም ነው እናመሰግን።
1: መልካም
2: ደናነን እግዚአብሔር የተመሰገነ ይሁን። ደናነን እንግዲህ ህክምና ባለሙያ በአየር ላይ ሆነን ለመማር ነው እንግዲህ ከእርሶ ጋር እንግዲህ እርሰ ጉዳዩን በዋናነት ምንድን ነው ሰጤ ዘመነ?
0: ጥሩ እንግዲህ ዶክተር ጋር ዛሬ እንግዲህ ለህብረተሰባችን ለኛ ለሁላችንም ትምህርት የፈለግ ነው። በህብረተሰባችን ብዙ እየተጠቀሰ ያለው የኮሌስትሮል ደም ብዛትና ስኳር የሚባሉ ነገሮችን ነው። ከኮሌስትሮል እስኪ እንጀምር። ኮሌስትሮል አለ ብዛት አለ ሲባል ምን ማለት ነው ዶክተር?
1: እንግዲህ የደም ስሮቻችን በሰውነታችን ውስጥ ያሉት የደም ስሮቻችን አብዛኛውን ጊዜ ከጊዜ በኋላ የሚዘጉበት ሁኔታ እና ቧንቧው እንደ ቧንቧ መስራት የሚያቆምበት ሁኔታ አለ። ይሄ እንግዲህ ቀስ እያለ በሁላችንም የሚከሰት ነገር ነው። ያን ቧንቧ ደግሞ የሚዘጋው እነዚህ የደም ስሮች የሚዘጉት ነገሮች ኮሌስትሮል ይባላል። እና አሁን በኃይል የምንዋጋበት ሁኔታ ላይ ነው ያለ ነው። ይሄ ነገር ከታወቀ ብዙ ጊዜ ነው። ያው መድኃኒቶችም አሉ እና ኮሌስትሮል በደም ምርመራ በማድረግ የኮሌስትሮሉን መጠን በማየት እና የሰውየውን ሁኔታ በተለይ ደግሞ በተጨማሪ ስኳር፣ የደም ግፊት ወይም ሲጋራ የሚያጨስ ከሆነ ሰውየው እንደዚህ ያሉ ጠንቆች አብረው ተያይዘው ካሉ ውፍረትንም ጭምር ኮሌስትሮል ያን የደም ስር የመዝጋት እና የልብ ድካም አንዳንድ ጊዜ ደግሞ አካለ ስንኩል መሆናል ጭንቅላታቸው። እነዚህ ደም ከሌለ ህይወት የለም። እንግዲህ ይህንን ማወቅ ያስፈልጋል። ምክንያቱም በልብ ውስጥ ደም ስሮች አሉ። በልብ ውስጥ ያሉ ደም ስሮች ከተዘጉ ያ አካባቢ ማለት ነው የተወሰነው አካባቢ ልባችን ይሞታል ማለት ነው። ስለዚህ ደም ስሮች ክፍት ሆነው የደም ዝውውር በደም ያ ነው ለሰውነታችን ህይወት የሚሰጠው እና ያ የደም ዝውውር እንዲቀጥል ከተፈለገ ሲጋራ ማቆም ያስፈልጋል። እንደገና ደግሞ ውፍረት ያለባቸው ምግቦች፣ በጣም ስብ ያለበት ምግብ ለምሳሌ አሁን ለምሳሌ ቀይ ስጋ ብዙውን ጊዜ ተጠንቀቁ እንላለን አይደል? በእርግጥ ስጋ መብላት ጥሩ ነው፣ ኢስ ኦኬ። ግን ከመጠን በላይ በተለይ ደግሞ ስብ የበዛበት ስጋ አብዛኛውን ጊዜ ኮሌስትሮል በብዛት ያለበት ይሄ ነጭ ስብ አለ አይደል? ይሄ ነው አብዛኛውን ጊዜ ልንጠነቀቀው የሚገባው። ወጥ ሲሰራ አንዳንድ ጊዜ እንኳን በላይ ተደፍድፎ እናየዋለን በሚቀዘቅዝበት ጊዜ ወጡ። ያ ኮሌስትሮል ነው። ያ ደግሞ በእርግጥ ወጥ እናውቃለን፣ ጮማ ከሌለበት እንደማይጣፍጥ እናውቃለን። ግን ለሰውነት ደግሞ ጠንቅ እንደሆነ በማወቅ እንደ አንድየውን አለመብላት ለማለት ሳይሆን እንድንገነዘበው እንድናውቀው ከእንደዚህ ያሉ ነገሮች እንድንጠበቅ ያስፈልጋል። እና ስለዚህ ኮሌስትሮል የልብ አሁን በዚህ በእስራኤል ሀገር አንደኛ አሁን ብዙ ሰዎች የተቸገሩበት ያለ ነገር የልብ ድካም እንበለው ወይም ደግሞ ድንገተኛ የሆነ የልብ ችግር ነው አሁን ሰዎችን እያጠቃቸው ያለ። እዚህ ሀገር ከምግብ ጋር የተያያዘ ነው፣ ከኮሌስትሮል ጋር የተያያዘ ነው። እና ይሄ በጣም አስፈላጊ ነው። ይሄ እንግዲህ በደም ምርመራ ነው እንጂ ሰውየው የሚሰማው ነገር አይደለም። አሁን ይሄ ልብ ድካም ወይም ደግሞ አካለ ስንኩል መሆን ምናምን የሚለው ነገር ይሄ ጉዳቱ ማለት የዚህ ውጤት ነው። ግን አሁን እያደረግን ያለው ምንድን ነው? እዛ ላለመድረስ በእርግጥ አንዳንድ ሰዎች እዛ ከደረሱ በኋላ ቧንቧውን እንደገና በጺንቱር የሚባል ነገር አለ። ጺንቱር ማለት ቧንቧውን ያው ገብቶ ያን የተዘጋውን ለመክፈት የሚደረግ ሕክምና ነው። አስቸኳይ ሕክምና ነው አብዛኛውን ጊዜ። ምክንያቱም ልብ ቶሎ መታከም አለበት። ልብ ከሞተ ልብ የሰውነታችን ሞተር ነው ብለን ልንቆጥረው እንችላለን። እና በአስቸኳይ ነው ይሄ ነገር እንደዚህ የሚደረገው። እዛ ላለመድረስ ነው አሁን እየተነጋገር ነው ያለ ነው። እዛ ላለመድረስ ኮሌስትሮል የሚለውን ነገር በደም ምርመራ ሐኪም ወይም ሮፈ ምሽ በካለብህ ብሎ መድኃኒት ከሰጠ እኛም ደግሞ ካለን ካመጋገብ ሁኔታ እነዚህን ሰዎች በምግባችን በተቻለ መጠን አላደርስቶ የበዛበትን ነገር ለመቀነስ መሞከር። እኔም ብለው አብዛኛውን ጊዜ ብለው ነገር አለኝ ለበሽተኞች ለእኔ ጋር እንደዚህ ሲነጋገር ስለምግብ ጣፋጫውን ነገር ሁሉ ጤና አይደለም ብላቸዋለሁ። ምክንያቱም አብዛኛውን ጊዜ ስንመለከት የሚጣፍጡ ምግቦች ወይም እንደዚህ ማምታኪምም ሆነ አላደል ውጊዮት ምናምን ኬኮች እነዚህ የሚጣፍጡ እንደሱ የበዛበት ነገር በጣም ይጣፍጣል። ስናያቸው ግን እንደዚህ ባለ ጤና እንዲባላት ለጤና ጥሩ ደው አይደሉም። እና ስለዚህ ሁሉንም በጥርጣሬ በማየት ያስፈልጋል።
2: ዶክተር ዳንኤል በእውነትም ስብ ወይም ኮሌስትሮል ያለው በሁለት አይነት እንዳለ ትነግሩናላችሁ። ያው ጥሩ ለሰውነት ጥሩ ለጤንነት ጥሩ የሆነ ስብ አይነት አለና ሌላኛው ደግሞ ጎጂ የሆነ ገዳይ የሆነ ዘ ሳይለንት ኪለርስ ወይም ዝም ብሎ ሰውን የሚያጠፋ የስብ አይነት ወይም ኮሌስትሮል አይነት እንዳለ ይነገራልና ለመሆኑ በሰውነት በሆድቃችን ላይ የት ነው የሚፈጠረው ስቡ?
1: ይሄ እንግዲህ አሁን አንተ የምትለው ነገር በጮማው ላይ ያለ ስብ አይደለም። አሁን የምትለው ነገር እኛ በደም ምርመራ ደረስንበትና በሰውነታችን ውስጥ ያሉ ሁለት አይነት ኮሌስትሮሎች፣ አንዱ ኮሌስትሮል መጥፎ የሆነ የደም ስርን የሚዘጋ ያኛው ደግሞ ለማጽዳት የሚሞክር አይነት የኮሌስትሮል ማጓጓዣ ነው። ያ የደም በእኛ ደም ምርመራ የሚወሰን እንደዚህ ያሉ ነገሮች ስላሉ ነው እንደዚህ የተባለ። ያ ጮማ ግን አሁን ነው እንደነገርኩ፣ ያ ጮማ አሁን የምንበላው ምግብ አይነት ጮማ፣ እዛ ላይ ግን አብዛኛውን ጊዜ ጥሩ ያልሆነ ኮሌስትሮል ነው ያለ እና በዛ ውስጥ መልካም ኮሌስትሮል አለ ብሎ መታሰብ የለበትም።
0: ዶክተር እንግዲህ አሁን የኛ ማህበረሰብ አንዳንድ ጊዜ ያው የጤና ምክር ይሰጠናል ችላ እንላቸው እና አሁን እንዳሉት ለምሳሌ ስም ነገሮች እንደዚህ የሚጣፍጡ ስጋ ነክ ነገራችን ይበዛል ምግባችን ላይ እና ወደ መጨረሻው ስንደርስ ነው ስፖርትም እንቅስቃሴ የምናደርግ እና አስቀድመን በምን መልኩ ነው መቆጣጠር የምንችለው? እንዴት ነው ማወቅ የምንችለው? በየአመቱ ምርመራ ማድረግ አለብን ወይስ እንዴት ነው? እነዚህን ችግሮች ሳይደርሱ እንዴት ነው መረዳት የምንችለው?
1: አሁን እንደተነጋገርኩት ነው። አሁንም ትክክል ነው አንተ የምትለው፣ ይህን የሚያልኩበት እውነት ስለሆነ ነው። እና ይበዛል ስጋና የማብዛት ነገር አለ፣ ሁላችንም የምናውቀው ነው። ምግብ እንግዲህ ይኸውልህ ምግብ ህይወታችን ነው። ምግብን አልባ አይቻልም። ከምግብም እንትን ለማለት አይደለም። ዋናው ነገር ግን ተመጣጣኝ ይሁን ሚዛናዊ ይሁን ነው ነገሩ። ገባ? አሁንም ስጋም ብንበላ ኦኬ፣ በሳምንት አንድ ጊዜም ሆነ በሳምንት ሁለት ጊዜ እንደዛ ነው። በየጊዜው ስብ የበዛበት ስጋ በየቀኑ መብላት ለሰውነት ጥሩ አይደለም፣ በአጠቃላይ ለደም ስራችን ማለት ነው። እነዚህ ኮሌስትሮች ቀስ በቀስ በአንድ ቀን የሚከሰት ነገር አይደለም። ቀስ በቀስ የደም ስር ይዘጋሉ። እንግዲህ ጭንቅላት ከተበላሸ በኋላ እጅ መስራት ካቆመ፣ እግር መስራት ካቆመ፣ የልብ ድካም ከመጣ፣ እነዚህ ነገሮች በቀላሉ መመለስ የማይቻልበት ደረጃ ነው የምንደርሰው እና ግንዛቤው ይህን በማወቅ አላደል ሚዛናዊ ይሁን ነው ነገሩ። ምክንያቱም አሁን እኔ አንዳንድ ቦታ ላይ እንደዚህ ትምህርት በምሰጡበት ጊዜ ብዙ ሰዎች ዶክተር፣ ይህ እኮ ምግብ እኮ ይህ በጣም እኮ ጣፋጭ ምግብ ባለቅ እንደ አላደል የሚጣፍጥ ምግብ ጤናማ ነው ብሎ የሚያስቡ ሰዎች አሉ። በዛ አይነት መንገድ አይደለም እና ቢጣፍጥም እንትን ላይሆን ይችላል እና ተመጣጣኝ ከሆነ ግን በአግባቡ ከሆነ ካልበዛ ጥሩ ሊሆን ይችላል።
0: የኮሌስትሮል መጠናችን ማወቅ የምንችለው በምርመራ ብቻ ነው። እንግዲህ ይህንን በየአመቱ ለመረዳት ምናልባት አንዳንዴ ቀጭን ስለሆን ወይም ወፍራም ስለሆን ብቻ አለብን ከማለት መመርመሩ ተገቢ ነው ለማወቅ።
1: ትክክል ነው። በደም ምርመራ ብቻ ነው የሚገኘው፣ እሱም ከሐኪም ጋር ነው። እኔ በሚታይበት ጊዜ አብዛኛውን ጊዜ ሰውየው እንዲገነዘብ አድርገዋለሁ። እንዴት ነው ያንተ ህይወት? ምንድን ነው የምትበላው በየገሩ? እንደ ጮማ የበዛበት ነገር ትበላለህ? በተለይ የእንስሳ ስጋት ምናምን የበዛበት ለምሳሌ ዶሮ፣ የዶሮ መብላት እሱ ኮሌስትሮል የለውም። ለምሳሌ ፕሮቲን ያለው ብዙ ጮማ ነገር የለውም። እንደዛ ነው ብዙን ጊዜ ዶሮ መብላት ጤና ነው የሚባልበት ምክንያት ሾርማ የሚበሉ ሰዎች ለምሳሌ እዛ ላይ እንደምታዩ ጮማ አለው ከስጋው ካላይ ጮማ ያደርጋሉ ለምን እነሱ እየሸጡ ስለሆነ የሚጣፍጥ ምግብ መሸጥ ይፈልጋሉ ስለዚህ ጮማው ስለሚያጣፍጠው እዛ ላይ ያደርጋሉ መብላት ይቻላል ኦፍ ኮርስ ሁላችንም መብላት እንችላለን ነገር ግን በየቀኑ ሾርማ መብላት ጤና ሊሆን አይችልም ይህም እንትን ከለታት አንድ ጊዜ ቢሆን አልፎ አልፎ እሱ ችግር የለው እና የመጠኑ ጉዳይ ነው እና ከዛ በኋላ ሰው የራሱ እንዲገነዘብ አደርገዋለሁ ዲየታ ነው ትልከዋለሁ የምግብ ያመጋገብ ሁኔታ ሊሆን ይችላል ወዲያው መድኃኒት አልጀምርለትም ሰው የህይወቱን ከቀየረ ያመጋገብ ሁኔታ ቀይሮ ጤናማ ፍራፍሬና የተለያዩ አትክልት ነገሮች ሞላ ያሉ ነገሮች እነዚህን ነገሮችን መጠቀም ሲጀምርና አለ አይደል ከዛ ነገር ሲቆጠብ ሊስተካከል ይችላል ቆይቼ 3 ወር 4 ወር በኋላ በርመራ አድርግለታለሁ ነገሩ ከተስተካከለ በዚህ ይቀራል አንዳንድ ጊዜ ከፍ ብሎ የሚቆይበት ሁኔታ አለ ማይዘወይ ይህ ኮሌስትሮል የሚባለው ነገር በምግብ ብቻ አይደለም የሚመጣው እንዲያውም አብዛኛውን ጊዜ በዘር የሚመጣ ራሱን የቻለ ከበዳችን ምን ባል ከበድ በአማርኛ
2: ጉበታችን
1: የሚፈጥረው ነገር ነው እና እንደዛ በሚሆንበት ጊዜ እንዲያው አመጋገብ አለመሆኑን ካየሁት በኋላ እጥቸው ነገሩ ህይወቱ ተቀየረ ማለት አመጋገቡ ተቀይሮ ኮሌስትሮሉም ከፍ ብሎ ከተገኘ ያን ጊዜ ነው ወደ መድኃኒት የምንሄደው ምክንያቱም ያ ኮሌስትሮል ከፍ ብሎ ብዙ ጊዜ ከቆየ ወዲያውኑ ሳይሆን ከብዙ ጊዜ በኋላ እነዚህን የልብ ችግሮች የደም ስር ችግሮች ስለሚያመጡ ያን ለመግታት ስንል ነው እንግዲህ መድኃኒት የሚጠጣው ያን በማወቅ ነው እኛም ከሐኪም ጋር መድኃኒት ተቀብለን መውሰድ ያለብን
2: የደም ግፊትን ከፍተኛ ይሆናል በሰውነት ዶክተር ይህን ሁኔታ በተመለከተ የደም ግፊት ለሐጽ ደም ማለት ነው ይህን ሁኔታስ እንዴት ነው ያው በዋናነት የልብ የሰው ልጅ ልባችን ነው እንግዲህ ደም አከፋፋይ ይሆን ለሰው ለህይወት ይህን ነገርስ እንዴት ነው መቋቋም ይቻላልና እንዲቀንስ የደም ግፊት ለመቀነስ ደማችን በትክክል ሁኔታ እንዲሰራ በተጠበቀው ሁኔታ በሚለው ምን ይመክራሉ ዶክተር?
1: ይህም አንዱ በብዛት የሚታይ ነው በትልቅ ሰዎች አብዛኛውን ጊዜ ከ50 ዓመት በላይ የሆኑ ሰዎች የሚታይ ችግር ነው። በመለካት ነው የምናገኘው ቤትም መለካት እንችላለን ወይም በአመት አንድ ጊዜ እንደው ልማድ መኖር አለበት ሩፌ ምሽባ ሲነድም በመለካት የደም ግፊትን በመለካት ቁጥሮችንን በማየት ከ140 እና ከ90 በላይ ከሆኑ ያው ይሄ የደም ግፊት ነው በተደጋጋሚ አንድ ቀን ጉዳይ ሳይሆን በተደጋጋሚ ተለክቶ ሁሉ ጊዜ ከነዚህ ቁጥሮች በላይ ከሆነ የደም ግፊት የሚለውንን እናመጣና የሰውየው ጨው እንዳይበላ ማለት ፕሬ ጨው እንዳይጨምር እንመክረውና አሁንም ስፖርት እንዲያደርግ ክብደቱን እንዲቀንስ እነዚህ ነገሮች ከተመከሩ በኋላ አሁንም የደም ግፊቱ ከፍ ብሎ ከቆየ መድኃኒት ያስጀምራል ማለት ነው እንጀምራለን ማለት ነው እና በመድኃኒት ደግሞ ከተጀመረ በኋላ አንድ ጊዜ አንዳንድ ሰው ዝም ብሎ እንትን የሚለዋለው ትክክል አይደለም መድኃኒት ከተጀመረ በኋላ ሰውየው ወይ የቤቱ ወይ የደሮ ፌምሽባ መለካት አለበት እና ከ140 እና ከ90 በታች መሆኑን የደም ግፊቱ በቁጥጥር ስር መሆኑን በመድኃኒቱ መስራቱን አረጋገጥ አለበት እንደዛ ከሆነ ሰውየው ቤት እየለት እንዲያውም የሚመክረው ቤታችሁ ልኩ ነው የምላቸው ምክንያቱም ሰውየው በቤቱ ተረጋግቶ ባለበት ሁኔታ ያ ጥሩ አይነት ሁኔታውን በደንብ የሚናገር ቁጥር ነው እንዳንድ ዜኛ ጋር ሲመጡ ትንሽ ይደነግጣሉ ምን ይላሉ እና ያ ነገር ትን እንዳይል ቤት መለካቱና መከታተሉ እጅግ አስፈላጊ ነው ቁጥሮቹ ከ140 እና ከ90 በላይ ከሆኑ ሀኪም ማየት አለባቸው መድኃኒት ቢወስድም ሰውየው ቁጥሮቹ ከፍተኛ እስከሆኑ ድረስ በተደጋጋሚ ተጨማሪ መድኃኒት ሊያስፈልገው ስለሚችል ሀኪማቸውን በማነጋገር ተጨማሪ ወይም ሀኪሙ ነው የሚወስነው እሱም በቂ ምርመራ ማድረግ ያስፈልጋል ቤት
2: እዚህ ላይ ጨው ያልከው ቃል በባህላችን እኛ በተም ጨው ጨውና መንተም ነው በርበሬ ያለው ወጥ እንወዳለን እና አዚ ላይ ምን ማለት ጨው ስትል ሚላፍ ወይም ጥሬ ጨው ማለት ነው?
1: ጥሬ ጨው ማለት ነው። ጥሬ ጨው ማለት ነው። እንግዲህ የከተማ ሰዎች ጨው ይላሉ። ጥሬ ጨውን ጨው ይሉታል። እና እኔ የምለው ያልኩት ጥሬ ጨው ለደም ግፊት ጠንቅ ነው ለማለት ብዬ ነው። ጨው ሳይሆን በርበሬ ሳይሆን ጥሬ ጨው ማለት ነው። ይቀርታ
0: ስኳር ነክ ነገሮችስ እንደው ለማጠቃለል ያክል ስኳር ነክ ነገሮች የበዛባቸውና በአጠቃላይ እንግዲህ እነዚህ የተያዙ ችግር የጤና ችግር የሚያመጡ ናቸው ለመከላከል እንደው ለማጠቃለል ያክል
1: እንግዲህ ያው እነዚህ ሶስት ነገሮች ኮሌስትሮልም የደም ግፊትም ስኳርም ሶስቱም ለልባችን ጠንቆች ናቸው። ለልብና ለጭንቅላት ዋና እነዚህ ክፍሎች ናቸው እንግዲህ በሰውነታችን ጠንቆች ናቸው። ስኳር በኢትዮጵያውያን እንግዲህ አንድ በተደረገው ጥናት 2.5 ከእስራኤሎችና በበለጠ ስኳር አላቸው ኢትዮጵያውያን። ሁላችንም ወፍረናል። ይገርማል። አሁን ከዛሬ 30 ዓመት ከመጣንበት ጊዜ ጀምሮ ቀጭኖች ነበር። ሁላችንም በመጠኑ ወፍረናል። እቺ ትንሽ ወፍረት ግን ለኛ ብዙ ስኳር በህብረተሰባችን ውስጥ ያልነበረን ሰዎች ማለት ነው ስንመጣ አሁን ከእስራኤላውያን በላይ ብዙ ስኳር አለ። ይህን በመገንዘብ እንግዲህ ይህ ስኳር ከየት መጣ ሲባል አሁንም ከምግብ ጋር የተያያዘ ነው፣ ከውፍረት ጋር የተያያዘ ነው እና እንቅስቃሴም ብዙ ላናደርግ እንችላለን። ያው ምቾት ነው ያለንበት፣ መቀመጥ ነው ኦፊስም ቤትም በመኪናም እና የህይወት ጉዳይ ነው። ይሄ ላይፍ ስታይል ነው ችግር የሚያመጣው እና ስለዚህ ስኳርን በተመለከተ እንግዲህ ያው በደም ምርመራ ነው የምናገኘው። አመት አንድ ጊዜ ይሄዱ አላደለ ኩፓትሮሊም የደም ምርመራ የማድረግ ልምድ አለ። ይሄ እኛ የምንመክረው ነገር ሳይሆን ሰዎችን ጥሩ ነው እና ስኳር ዶክተር አይጣል ካለ መድኃኒት ከሰጠን ያው ያን እንወስዳለን። ለዛም ያበቃና አነስተኛ የሆነ ስኳር ከሆነ ደግሞ በዲየታ ማለት ደግሞ ስኳር ያልበዛባቸውን ምግቦች በመጠቀም ስፖርት በማድረግም ስኳርን መቆጣጠር ይቻላል። በመጠኑ እንደ ሁኔታው እንግዲህ ሐኪማችን ጋር በመነጋገር ያን ስኳር መቆጣጠር እጅግ አስፈላጊ ነው። እንግዲህ ስኳር ለምንድን ነው የምንቆጣጠረው ካልነ ስኳር የሚያመጣው መዘዝ አለ። አንድ እንደውም ትልቁ ነገር አሁን ምንድን ነው አሁን ስኳር መጨረሻ ላይ የሚያመጣው ነገር ብለን በምናስብበት ጊዜ 40% የሚሆኑት ብዙዎች የሚሞቱት በልብ ችግር ነው እና ስለዚህ ይህን በመገንዘብ ረዥም እድሜ እንዲኖረን ደም ግፊትም ኮሌስትሮልም ስኳርን በመቆጣጠር ረዥም እድሜ እንዲኖረን ለማድረግ ነው እንግዲህ ጥረቱ። ሁሉ አሁን ምንነጋገር
2: እግረ መንገዳችን በማጠቃለያ ሕክምና ባለሙያ ዶክተር ዳንኤል በእውነት ይህን ሁሉ በተለያዩ ክኒኖች ይሰጣሉ። የደም ግፊት፣ የስኳር፣ የኮሌስትሮል አሉት ተከላካይ ክኒኖች መድኃኒቶች ይሰጣሉ፣ ይታዘዛሉ። ይህን እንትን ለማለት ብዙ ክኒን አይነቶችን ከመውሰድ ይልቅ ምን ይመክራሉ? የስፖርት እንቅስቃሴ ምን ይመክራሉ? በስፖርት ዓለም
1: ከመድኃኒት ውጭ እንግዲህ ትልቁ እኔ እንዲያውም ለብዙዎች የምላቸው ትልቁ መድኃኒት እንዲያውም ከመድኃኒቶች ሁሉ የበለጠ መድኃኒት ስፖርት ነው። ስፖርት ማለት እንግዲህ የሰውነት እንቅስቃሴ በእግር መሄድ ወይም ደግሞ በኸደር ኮሽር በመግባት አላደ በእግር መሄድ እኔ በቀን እኔ መሄድ አለሁ ራሴ ተቀምጨ ስለምውል ያን ሁሉ ዳ መክፈል አለብኝ እና ይሄ ልምድ መሆን አለበት። ይሄ ትልቅ ነገር ነው ለጤና።
2: ቦርጭም አይኖርም ይባላል። ስፖርት ከሌለ ቦርጭም የሆድ እንትን ላይ አይኖርም ይባላል። ትክክል።
1: ቦርጭ ባይዘው አሁን እንዳልከው ቦርጭ በጥናት እንደተነገረ ቦርጭ አለው። ቦርጭ ለልብ ቀንቅ ነው።
0: ዶክተር እንግዲህ ብዙ ጥያቄዎች አሉ የኛም አድማጮችም ሌላ ጊዜ መልከታቸው ለዛሬው በጣም ነው እናመሰግን እንግዲህ ኢየሩሳሌም ከተማ ሀርኾማ በተባለው ሰፈር ክላሊት ጤና ጥበቃ ተቋም ሐላፊና እንዲሁም በዩኒቨርሲቲዎች ተስተምራለ በጣም ነው እናመሰግን መልካም ጊዜ እንመኛለን
1: አመሰግናለሁ thank you very much ለሁላችሁም ለጋበዛችሁኝ አመሰግናለሁ
2: ዶክተር አሁን ወደ መቀጣይ ስናፍከ ወይዘሮ ኮንደሪት ያለው ጋር ቃለምልስና ካዳለን እንግዲህ ገለጽ ከሰማችሁ አስተያየት አለኝ ያለችው ዋናነት ለብዙሃን መገናኛውታል በሬዲዮ በሀገራችን ህብረተሰብ የሃሬዲም የማህበረሰብ ዩዲያን በተመለከተና ደግሞ ይህን ጋር በተያያዘ የክነሴት አባል ሙሼ ሰለሞን በሬዲዮ ስላስተላለፉት መልእክት አስተያየት አለኝ ነያለችን ወዘሮ ጎንደርት ያለው ጤና ይስጥልኝ
3: እንደምን ዋላችሁ አጠቃላይ የሬዲዮ ሰራተኞች ጋዜጠኞች ለበላችሁ ወይስ ኮሜዲያዎች
2: ያም እንጨማምሪዋ
0: ጋዜጠኞች ሻይሻል
2: ሁሉን በይው
3: አዎ እንግዲህ ኮሜዲያንም ጋዜጠኛም እንግዲህ የሁላችን ማስተማሪዎች ሰላም ብያለሁ እዚሁም ደግሞ ለአድማጮች እቺንን አጭር ሰዓት ተከታትለው የሚያዳምጡ አድማጮቻችን ሰላምታ ይድረስላለሁ እና አው እንግዲህ መጀመሪያ በመግቢያ ተንተና አድርገዋል አው ስሙን ሰለሞን አበረክነሴት ስሙን ሰለሞን በቀደም ሲናገር የሰማሁት በሃሬዲሞች ትምህርት የሃይማኖት ትምህርት በሚለው መማሩን አው ወሬታችን ሁላችንም የምንፈልጋት እንግዲህ በጋሉት ሀገር በስደት ሀገር ለ2500 ዘመን ተጠብቀን ቆይተን ወደዚች ቅድስት ሀገር የገባና በህገ ወሬታችን ነው አይካድም ግን ህገ ወሬትንም እያያዙ ለሚመጣው ጦርነትም ሆነ ውጊያ ጥላቻም ሆነ የፈለገውን ነገር ከእግዚአብሔር በበታሽ እየተዋጉ ነው ወደዚች ሀገር የደረስ ነው ከዚች ሀገር ሁነን ደግሞ እግዚአብሔር እጅግርን እጥፍ አድርገው ቁጭ ብለህ ይገኝ አይደለም የሚለው ጥረህ ግረህ ብላ ተማር አጥና ነፍስህንም ጠብቅ አንተ ስትጠብቅ ነው እኔም ጠብቅልህ ነው የሚለው አንተ ስትጠብቅ እኔ እዋጋልሃለሁ ስትዋጋ እረዳሃለሁ ያለ እንጂ ጥፍጥፍ ብለህ ተቀምጠህ የገዛ ወንድምህን እየተራገምክ እኔ እጠብቅሃለሁ አላለውም እንደገና ደግሞ ህገ ወሬቱ ምንድን ነው የሚለው እንኳን ቀርቶ ወንድሙ መርገም ነውና የእስራኤል ልጅ የሚራገም የተረገመ ነው የሚለው እና ምን አይነት ተወሬት ነው እነሱ የሚያጠኑት ምን አይነት ህገ ወሬት ነው እየተማሩት ያለ ታሞቱ በምሉይም የሚል እርግማን ሰላማዊ ሰልፍ ሲወጡ ይሄ ነው ወሬቱ የሚያዘው
2: ወይዘሮ ጎንደሬት አባው እንግዲህ መከራከያ ውትድርና አገልግሎት በኩልነት ሁሉም ማገልገል እንዳለበት የሚል አስተያየት እንዳለሽ ነው የምንረዳ አሁን እኮ በኦሪት መጽሐፍን ስንመለከት አዳምና ሔዋ ለመጀመሪያ ጊዜ አዳምን ፈጠረ በዘፈጥረት መጽሐፍ ላይ አዳም ከዛም ብቻህን አትኖርም አጋር ምትረዳ ሔዋንን ፈጠረ እግዚአብሔርና አሁን እናንተ እንዲያው ጥሩ ሰው ጋን ኤደን ጥሩ የሆነበት ሁሉ ነገር ባለበት ዓለም ላይ እንዲኖሩ ነበረ ግን ስተት የተፈጠረው ስተት በባባ አማካኝነት ሔዋንን ተሳሳተች ሔዋን ደግሞ አዳምን አስተ እንዲሳሳት ሆኑ በሚል አሁን ከዛ ጊዜ በኋላ እነዚህ ያሬድም ህብረተሰብ ሐሳባቸው ይሄ የሰው ልጅ የትዛዝን ስላልፈጸመ እንዲረገም ሆኗል ከሚል አንጻር የሚል መልስ ነው እየሰጡን ያሉት
3: ይህን መልስ ቢሰጡም ይሄ እርግማን አሁን በነሱ ወሬት ሊያልፍ ወይም ደግሞ ሊሻር አይችልም ይህን ካሉ ደግሞ ታዲያ ለምንድን ነው ሀበረ ክነሴት ገብተው በክነሴት ገብተው አንድ ጊዜ መንግስቱን እናፈርሳለን አንድ ጊዜ እንክባለን አንድ ጊዜ እናጠፋለን አንድ ጊዜ እናለማለን የሚሉት ይሄ ወሬት ይፈቅደዋል በወሬት ካመኑ
0: እኔ አሁን ወይዘሮ ጎንደሪት ከአንቺ ጋር የምስማማበት አንድ ነገር አለ ሁሉም ያገልግል በሚለው አሁን ኦሪቱን ወይም ደግሞ ቅዱስን መጽሐፍ እኛ በምንፈልገው መልኩ የምንተረጉመው ከሆነ ትክክል አይደለም ግን እንደተቀመጠው ምን ይል ከሆነ ማንም ሰው ሳገለግል ቁጭ ብሎ ይብላ ሚል የለም እኔ ወደ ስራ ከመጣሁ ግብር ከከፈልኩ አንተ ተመጣህ ጎንደሬ ተመጣች ሌላውም ሰው ማድረግ አለበት እንደገና ደግሞ አሁን ለሀገርህ መታገለግል ከሆነ ለምን እንደዚያው ለምሳሌ ውስጥ ሀገር ውስጥ ሆነው እንደዚህ በሰላማዊ አካባቢዎች ሆነህ ችግር ስትፈጥር ወጣ ብለህ ብትፈጥር እንደዛ አይነት ነገር ብቻ ይገጥማል ወይ ጣላታ ተቃህሞ ይሄን ሁሉ መታሰብ አለበት ስለዚህ መቀየር ያስተሳሰብ ሁኔታ መቀየር አለበት እንጂ ኦሪቱ እንደዚህ ብቻ ነው የሚልኛ በፈለግነው ነው የሚነድኛ በፈለግነውን ካላገኘን የሚለው ነገር አሁን በተጨባጭ ሁኔታ የሚያዋጣ መስሎ አይታይም
3: እግዚአብሔርም አይፈቅደውም እንጂ ለምሳሌ ከውጭ ሀገር ከህዝብ ሀገር ይደሉ ከውጭ ሀገር ተወልደው ያደጉ የመጡ ለሀገራችን ደም እናፈሳለን ይያሉ የመጡ እየተዋጉ ከዚች ሀገሪቱ ቁጭ ብለው ሰላም ከለለስም ሃይማኖት ትምርታለ ሌላው ምን ተውና ሰላም ከለለ የወሪ ትምርት ይገኛል አገሪቱ ሰላም ካልሆነች
0: የለም እንግዲህ
3: አገሪቱ ሰላም ካልሆነች ትምርት የት ነው የሚመጣው ምን ተበልቶ ነው የሚማሩት አገሪቱ ሰላም ስትሆን እኮ ነው በዚህ ይዋጋሉ በዚህ ይሰራሉ ከነሱ የሚከፈለው ከናንተ የሚከፈለው ከኪስ የሚወጣው የተለያዩ የመንግስት ገቢ ለነሱ ይቀበላሉ ማለት ነው ይሄንን ቆምሎ ማሰብ አለባቸው የአገሪቱ ሰላም መፈጠር ካለበት ሁላችንም እጅና ጓንት ሆነን ነው እንደዚህ ከሆነ እኮ እኛም ልጆቻችን ቢያገለግሉ ለነገ የልጆቻችን ልጆች እንዳያገለግሉ የዳት የትምርት መማር አለባቸው ብለን እንወስን ነው
2: አዎ የመንግስትን ህግ ውትድርናም የሚያስገድደው ነው የመንግስትን ህግ ይቃወማሉ ሀሪዲሞች በዚህ ምክንያት ነው
3: ወታደሮች ላይ ደንጃ ይወረውራሉ ወታደሮች ላይ ይተፋሉ እኔ ምን አይነት እንደሆኑ በእውነት ነው ምላችሁ ሊገባ አልቻለም እግዚአብሔር
2: ይባላችሁ ህግ ነጻነትን ካወቁ የውትድና አገልግሎትም ደግሞ ሊረዱ ይገባል አይደለም
0: እንበልና እናገለግልም ማለታቸውን እስኪ አንፈልግም እንበል ግን ከዛውን ጎንደሪት እንዳለችው ወታደሮች ላይ መጥፋት መርገም እንደዚህ እናደርጋለን ሌላ ነገር መናገር አትፈልግም ምክንያቱም ያ ወታደር ሀገሪቱን ደምብሯን በደም ነው እየጠበቀ ያለው ህይወቱን እየሰዋ
3: ስለዚህ እነሱ ሲበሉ ሲጠጡ እነሱ ተጠውለት በታቸው ሆነው ጉንብስ ቀና ያሉ እንደጉበና ቀዝቃዛቸውን እየጠጡ ንጹሃቸውን እየለበሱ ነው ያሉ አሁን ወታደሮቻችን አወራ እየቃሙ በጣይ በላይ ፀሐይ በታች አወራ መከራቸው እያዩ ነው ያሉ በክረምቱ ጭቃው ብርዱ ይሄ ያሳዝናቸውም የሰው ፍጥረት ትንሽ እኔ እንጃ በእውነት በጣም የሚያሳዝን ነገር ነው
2: እግዚአብሔር
3: ልቦና ይስጣቸው
0: ሰዓቱ ያለቀ ነው ስለ ትራምፕ ትንሽ ልናገር ነገር እየነበር ይሄ በሌላ ጊዜ ይሆናል አመሰግናለሁ ድምጽ ለተሰጠኝ እናመሰግናለን እሺ መልካም ቀን ሰላም ቆዩልኝ አመሰግናለሁ ባይ ባይ ሻዮ እንግዲህ ከሰዓት በኋላ ስርጭታችን ላይ ተጠናቀቀ ለባልደረባችን ወርቅነሽና ለቴክኒክ ባለሙያችን ሮኒ እንደህና አመሰግናለን በትብብር ነው ያስተናገድነው መልካም ቀን ምሽት ደግሞ እንገናኛለን
2: ሰባት ላይ ከጠፍ መልካም ከቀጥር በኋላ
0: መልካም ጊዜ አምጣልን ሰላም ይሁን ጦርነት ይብቃ ግን ደግሞ እስራኤል ህልውናም ይከበር እንላለን በያላችሁበት እናንተም ስላዳመጣችሁ እናመሰግናለን ተሳተፉ አስተያየት ሰንዘሩ በማንኛውም ጉዳይ ለመቀበል ዝግጆች ነን መልካም ቀን
2: ደህና ቆይታ ሰጠ ይዘመና
0: መልካም ቀን

0: የተከበራችሁ አድማጮች ጤና ይስጥልን እንደምዋላችሁ በያላችሁበት እንዴት ናችሁ መልካም ለሊት ይሁንላችሁ ሁለት እንደ ብራያን ዘመን አቆጣጠር አሌፍ በታሙዝ ታፍሽን ፔቫም ዳውሮፓ ዘመን አቆጣጠር ጁን 16 ቀን 2026 ዓመተ ምህረት እንደ ኢትዮጵያ ዘመን አቆጣጠር ለተማክሰኞ ሰኔ 9 ቀን 2018 ዓመተ ምህረት ነው የቴክኒክ ባለሙያችን ዛፈር ሳሊም ሲሆን የስቱዲዮ ተረኛ አስተናጋጆች ሰጠይ ዘመንና ይሻያው ደጉነን ያለን ዝግጅት የሰዓቱን ዜና ወቅታዊ ዘገባ ሳምንታዊ ባህልና ኪነ ጥበብ ቃለ ምልልሳለን ቆይታችሁ እኛ ጋር ይሁን አሁን የሰዓቱን ዜና ሰጠኝ ዘመነ
1: አመሰግናለሁ ይሻያው አርስተ ዜና ጠቅላይ ሚኒስትር ቢንያሚን ኔታንያሁ ካቢኔ ሚኒስትሮችን ሰብስበው በአሜሪካና ኢራን መካከል ስለተደረሰበት የተኩስ አቁም ስምምነት እየመከሩ ነው ተባለ የመከላከያ ሚኒስትር እስራኤል ካጽ በይሁዳና ሰማርያ የተገነቡ አዳዲስ ሰፈሮችን የደህንነት ጥበቃ አካላት ውቅና ለመስጠት እንቅስቃሴ ላይ መሆናቸውን አስታወቁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሀገራቸውና ኢራን የደረሱበትን የተኩስ አቁም ስምምነት ዝርዝር አንቀጾች በቅርቡ ይፋ የሚያደርጉ መሆኑን አስታወቁ። የአሜሪካ የስለላ ድርጅት FBI በነጩ ቤተ መንግስት ላይ ከአትላንት ወዲያ ጥቃት ለማድረስ ታቅዶ የነበር መሆኑን እና ማክሸፉን አስታወቀ የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እነሆ። ጠቅላይ ሚኒስትር ቢንያሚን ኔታንያሁ የካቢኔ ሚኒስትሮችን ሰብስበው በአሜሪካና ኢራን መካከል ስለተደረሰበት የተኩስ አቁም ስምምነት እየመከሩ ነው ተባለ። ጠቅላይ ሚኒስትሩ ምክክሩን እያደረጉ ያሉት ከተወሰኑ የካቢኔ ሚኒስትሮች ጋር መሆኑን ቃል አቀባያችን ግሪኮይን ካደረሰችን ዘገባ መረዳት ችለናል። ይህ በእንዲህ እንዳለ አሜሪካና ኢራን የደረሱበት የተኩስ አቁም ስምምነት ድጋፍና ተቃውሞ የገጠመው ሲሆን በእስራኤል በኩል ብዙ አካላት በተኩስ አቁም ስምምነቱ ደስተኛ አይደሉም ተብሏል። እንደ ሚኒስትር በጻለስ ሞትሪችና ሚኒስትር ታማር ቤንግቪር ያሉት ስምምነቱን ተቃውመዋል። በአንጻሩ በአረብ ሀገራትና አንዳንድ ምዕራባውያን ሀገራት በኩል ስምምነቱ እየተደነቀ ይገኛል። የመከላከያ ሚኒስትር እስራኤል ካጽ በይሁዳና ሰማርያ የተገነቡ አዳዲስ ሰፈሮችን የደህንነት ጥበቃ አካላት ውቅና ለመስጠት እንቅስቃሴ ላይ መሆናቸውን አስታወቁ። በይሁዳና ሰማርያ ያሉ አዳዲስ ሰፈሮች ውቅና የሚሰጣቸው በአካባቢው ያለውን ሰፈራና ይዞታቸውን ለማጠናከር ነው። በዚህ ሂደት ውስጥ ብዙ ፈተና ቢኖርም ነገር ግን በእነዚህ ሁሉ ነገሮች መካከል እድገት አለ። ወደፊት መላቅ ደግሞ ትልቅ እርምጃ ነው። በመከላከል ብቻ ሳይሆን በዚህ አካባቢ ሰፈራ ይኑር ብሎ መወሰን ጭምር ነው። በምዕራብ ይሁዳ የሚታየው ግንባታ በመጀመሪያ ጊዜ የነበረውን የሚያስታውስ ነው ብለዋል የመከላከያ ሚኒስትሩ። ለአዲስ የሰፈራ ቀበሌ ዛሬ የመሰረት ድንጋይ በተጣለበት ዝግጅት ተገኝተው ባሰሙት ንግግር ይበንድ እንዳለ የሄብሮን ስምምነት እየተባለ የሚታወቀው ውል መሰረዙን የገንዘብ ሚኒስትር በጻለል ስሞትሪች አስታውቋል። ሚኒስትር ስሞትሪች እንዳሉት እስራኤል ለሄብሮን ከተማ ግንባታ እንድታካሄድ የሰጠችው ፍቃድ ተወስዷል። በኦስሎ ስምምነት የተፈጸመው ስህተት ተስተካክሏል። ይህችን ታሪካዊ ከተማም ወደ ራሳችን ኃላፊነት አምጥተናታል ብለዋል ሚኒስትር ስሞትሪች። ይሁን እንጂ እስራኤል ውጭ ጉዳይ ሚኒስትር ጽህፈት ቤት የሄብሮን ስምምነት አልተሰረዘም የሚል መግለጫ ዛሬ አውጥቷል። ይበንድ እንዳለ

0: ግን ለተላለፉ ሾፌሮች 44 ሚሊዮን ሸቀል ቅጣት ሰጥቷል። ይሁን እንጂ ካሜራዎች በተገቢው ሁኔታ ቁጥጥር ስላልተደረገባቸው የመንገደኞችን ግላዊ ሁኔታ ጎድተዋል ብሏል ሪፖርቱ። በራማት ጋንና ቢኒያሚን ግባት አዳ የተገኙ ምስሎች እንደሚያመለክቱት አልፎ ሀጅ ዜጎች መልካቸው ይታይቷል። በራማት ጋን ከተማ 250 ሺህ የሚሆኑ ሰዎች ያለ ምክንያት ተቀርጸዋል። ሆኖም ወዲያውኑ ምስሎች ተሰርዘዋል ካለ በኋላ ሪፖርቱ ከ38 የከተማ መስተዳድሮች መካከል በህዝብ መጓጓዣ መስመሮች ካሜራዎች እንዲገጠሙ በስድስቱ ብቻ ነው ትራንስፖርት ሚኒስቴር ጽፈት ቤት የተንቀሳቀሰው። በሌሎች የከተማ መስተዳድሮች ካሜራዎች እንዲኖሩ አልተንቀሳቀሰም ነበር። ካሜራዎች ጥቅም ላይ የሚውሉ ከሆነ በተገቢው መንገድ መሆን አለበት። የከተማ መስተዳድሮች ተገቢነት የሌላቸው ምስሎች ከመቅረጽ መቆጠብ አለባቸው ብለዋል የመንግስት መስሪያ ቤቶች ዋና ተቆጣጣሪ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሀገራቸውና ኢራን የደረሱበትን ጊዜያዊ የተኩስ አቁም ስምምነት ዝርዝር አንቀጾች በቅርቡ ይፋ የሚያደርጉ መሆኑን አስታወቁ። ፕሬዝዳንት ትራምፕ በፈረንሳይ እየተካሄደ ባለው የቡድን ሰባት ሀገራት ስብሰባ ወቅት ለጋዜጠኞች በሰጡት መግለጫ ከኢራን ጋር የተደረሰበትን ስምምነት ዝርዝር ሁኔታ በቅርቡ ይፋ አደርጋለሁ፣ ምክንያቱም በጉዳዩ ግልጽ ያልሆኑ ነገሮች እንዲቀርቡ አልፈልግም ካሉ በኋላ ኢራን በፍጹም የኒውክሌር ጦር መሳሪያ ባለቤት አትሆንም፣ የሆርሙዝ የባህር ወሽመጥም ያለ ገንዘብ ክፍያ የንግድ መርከቦች እንዲያልፉበት ይደረጋል ካሉ በኋላ አሜሪካና ኢራን የደረሱበት የ60 ቀናት ጊዜያዊ የተኩስ አቁም ስምምነት ቋሚ ለማድረግ ይወያያሉ ብለዋል። የአሜሪካ ስለላ ድርጅት FBI በነጩ ቤተ መንግስት ላይ ከትላንት ወዲያ በድሮን ጥቃት ለማድረስ ታቅዶ የነበረውን ማክሸፉን አስታወቀ። የኤፍቢአይ ኃላፊ ካሽ ፓተል እንደገለጹት ከትላንት ወዲያ በቤተ መንግስቱ ላይ ጥቃት ለማድረስ አቅደው የነበሩ ተጠርጣሪዎች በተለያዩ ግዛቶች በቁጥጥር ስር ውለዋል ብለዋል። የፎክስ ኒውስ ቴሌቪዥን ጣቢያ እንደዘገበው ደግሞ እቅዱ የነበረው በአሜሪካው ቤተ መንግስት አካባቢ የነበሩ ህንጻዎችን መጀመሪያ በድሮን በማጥቃት ከዚያም በአካባቢው በነበሩ እንግዶች ላይ የጥይት ተኩስ መክፈትና እንዲሁም የቤተ መንግስቱን በሮች በኃይል ሰብሮ መግባት ታቅዶ ነበር በማለት ዘግቧል። የNBC ቴሌቪዥን ጣቢያ እንደዘገበው ደግሞ ስጋቱ በጣም አደገኛ ነበር ብሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለእስራኤል መኖር ዋስትና ሳቸው ብቻ መሆኑን ዛሬም በድጋሚ ተናገሩ። ፕሬዝዳንት ትራምፕ በፈረንሳይ እየተካሄደ ባለው የቡድን ሰባት ሀገራት ስብሰባ ከካታር አሚር ጋር ተገናኝተው ሲወያዩ እንደገለጹት እስራኤል እኔ ባልኖር ኖሮ እስካሁን ህልውናዋ አይኖርም ካሉ በኋላ እስራኤል በቤሩት ዳህያ ሰፈር የፈጸመችውን የአየር ጥቃት ተችተዋል። ከጠቅላይ ሚኒስትር ናታንያሁ ጋር ጥሩ ግንኙነቶች የነበሯቸው መሆኑን ገልጸው ቢቢ በሊባኖስ ጉዳይ በኃላፊነት መንቀሳቀስ አለባቸው፣ እስራኤል ሊባኖሳውያንን ሁሉ ሳትገድል መንቀሳቀስ አትችልም፣ ምናልባት ሶሪያ በሊባኖስ እርምጃ ትውሰድ ብለዋል ፕሬዝዳንት ትራምፕ። ስፖርት። የ23ኛው ዓለም ዋንጫ የማጣሪያ ጨዋታዎች ዛሬ ምሽትና ሌሊቱን ተጠናክረው ይካሄዳሉ። በእስራኤል ሰዓት አቆጣጠር ዛሬ ምሽት 10 ሰዓት ጀምሮ ፈረንሳይ ከሴኔጋል ጋር ጨዋታቸውን ያካሄዳሉ። ሌሊት 1 ሰዓት ላይ ኢራን ከኖርዌይ፣ ሌሊት 4 ሰዓት ላይ አርጀንቲና ከአልጄሪያ፣ ነገ ጠዋት 7 ሰዓት ጀምሮ ኦስትሪያ ከዮርዳኖስ፣ ነገ ምሽት 8 ሰዓት ላይ ፖርቱጋል ከኮንጎ፣ ሌሊት 11 ሰዓት ጀምሮ እንግሊዝ ከክሮሺያ ጋር ይጫወታሉ። የገንዘብ ምንዛሬ። እስራኤል ንግድ ባንኮች ዛሬ ባካሄዱት ዓለም አቀፍ የገንዘብ ልውውጥ አንድ የአሜሪካን ዶላር በ2 ሸቀል ከ91 ሳንቲም ሲመነዘር አንድ ዩሮ በ3 ሸቀል ከ38 አጉሮት ተለውጧል። በመጨረሻም የአየር ንብረት ትንበያ በነገ ዕለት ሙቀቱ ይጨምራል ብለዋል የዘርፍ ባለሙያዎች። የነገ የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 29፣ በቴላቪቭና አካባቢዋ 28፣ በአይፋና አካባቢዋ 27፣ በኤርሸባና አካባቢዋ 32፣ በኤላትና አካባቢዋ 38 ዲግሪ ሴንቲግሬድ ይሆናል ብለዋል የዘርፍ ባለሙያዎች። ሻያው፣ ለሰዓቱ ያለን ዜና ይህን ይመስላል።
1: ጸጥ ዘመነ ለዜናው እናመሰግናለን። ወደ ቀጣይ ዝግጅት ሙዚቃ

የተከበራችሁ አድማጮቻችን ከስፖርት ዘገባችን ላይ ማስተካከያ አለን። ዛሬ ለሊት 1 ሰዓት ላይ ጨዋታ የሚያደርጉት ኢራንና ኖርዌይ ሳይሆኑ ኢራቅና ኖርዌይ ናቸው። ይሄን ለማስተካከል እንፈልጋለን። ሙዚቃው ይቀጥላል።

0: የተከበራችሁ አድማጮቻችን ከሙዚቃው ተመልሰናል። ትንሽ ሻየው ወዝወዝ ብለናል። እንዴት ነው?
1: አዎ ሙዚቃ ሲመጣ እንዳንዴ ሰውነት አካል እንቅስቃሴ እንግዲህ ከሻ ከባቢ ከታሽ እስከላይ ማንቀሳቀስ ስፖርታዊ እንቅስቃሴ ጤንነት ነው ይሉናል ባለሙያዎቹ አይደለም እንዴ?
0: ተከክል ነው ማንቀሳቀስ ያስፈልጋል። አልፎ አልፎ ደግሞ እንደዚህ ጥሩ ነው። እንቀጥላለን በወቅታዊ ዘገባዎች ዙሪያ። እንግዲህ በዮዳና ሰማሪያ ቀበሌዎች አዳዲስ ሰፈራ ቀበሌዎችን ለማስፋፋትና ወቅና ለመስጠት እንቅስቃሴ እየተደረገ ነው። ይህ ጉዳይ ደግሞ በምዕራባውያን በአረብ ሀገራት በቀላል የሚታይ አይደለምና አሁን እንዴት ነው ይበልጥ መስፋፋት የመጣውና ወቅና እንሰጣለን ሲሉ የመከላከያ ሚኒስትሩ ያስታወቁበት ሁኔታ
1: ይህ በረሰ ጉዳይ በመከላከያ ሰራዊቱ የሰጡት መግለጫ እንግዲህ በሰሜኑ ክፍለ ሀገር በሊባኖስም
0: የዮዳና ሰማሪያ
1: ቀበሌ ዮዳን አዎ ሁሉም የሚመለከት ረሰ ጉዳይ ነው። መከላከያ ሚኒስትሩ እንግዲህ የፖለቲካ መቀያየር ሁኔታ ክስተት አለ። በአሁኑ ሰዓት እስካሁን የተደረሱ ስምምነቶች ነበሩ በእስራኤል መንግስትና በቀድሞው የእስራኤል ጠቅላይ ሚኒስትር ቢንያሚን ናታንያሁ። እንግዲህ እሳቸው የቀድሞው ስለ ባለፈው ላይ የጠቅላይ ሚኒስትር አሁንም በቀጣይነት ምርጫዎች ሲሆኑ አሁን ያዝነው የክነሴት 25ኛው ላይ ነው ያለው። ከዛ በፊት ጠቅላይ ሚኒስትር በነበሩበት ጊዜ በ1997 ዓመተ ምህረት ላይ በሄብሮን ከተማን በተመለከተ በእስራኤል መንግስትና በፍልስጤም ራስ ገዝ አስተዳደር መካከል የፈረሙበት ስምምነት ነበረ። የሄብሮን ከተማ የሲቪል አስተዳደርን ፍልስጤማውያን እንዲቆጣጠሩ ከሚል ስምምነት ላይ ነበረ። የቀድሞው ስምምነቱ ምንድን ነው? ምን ልበልህ? ከዛሬ 30 ዓመት በፊት ደግሞ በኦስሎ ስምምነት በይሁዳና ሰማሪያ ቀበሌዎችን በተመለከተ የፍልስጤም ራስ ገዝ አስተዳደር የቀድሞው የፍልስጤም ራስ ገዝ አስተዳደር የፍልስጤም ነጻ አውጪ ድርጅት የነበሩት ያሲር አረፋት በውጭ ሀገር ተሰደው ነበረ። በስምምነቱ መሰረት ወደ ይሁዳና ሰማሪያ ቀበሌዎች መጥተው ሲያስተዳድሩ ነበረ። እንዲያውም ሶስት ቀበሌዎች ነበሩ ያኔ፣ በይሁዳ ሰማሪያና አዛ ቀበሌ የፍልስጤማውያን ራስ ገዝ አስተዳደር ነበረ። እና በዛን ጊዜ ከዛ የተደረሰ ስምምነት አብዛኛውን የሄብሮን ከተማ የፍልስጤም ራስ ገዝ አስተዳደር ሲቪል እንዲያስቆጣ በሚል ነበር። ግን አሁን ላይ ሁነን የእስራኤል መንግስት ጥምር መንግስት አዲስ የፖለቲካ ሀሳብ ልዩነት አለ። በጥምሩ መንግስት አባል ከሆኑት መካከል የሊኩድ
0: ስሞትሪች ለምሳሌ
1: እና የጽዮኑት አዳቲት ፓርቲ ሊቀመንበር የሆኑት አሁኑ የገንዘብ ሚኒስትር የሆኑት ስሞትሪች በእሳቸው ዛሬ በሰጡት መግለጫ በሄብሮን ከተማ አዲስ ሰፈር የይሁዳውያን ሰፈር መቋቋሙን በይፋ አሳወቁ። ይሄ የሆነው በፍልስጤም ራስ ገዝ አስተዳደር በነበረው ቦታ ላይ አዲስ የይሁዳውያን ሰፈር መቋቋሙን በይፋ አስታውቀዋል። ከእሳቸው በተቃራኒ ደግሞ የሊኩድ ፓርቲ የውጭ ጉዳይ ሚኒስትር ጊዲዮን ሳር በኤክስ ድረ ገጽ ላይ በጻፉት ምክንያት አይ አልተቀየረም፣ ካሁን ቀደም
0: አልተሰረዘም
1: ስምምነቱ እንደ ጸና ነው የሚሆን ብለው አስተባብለዋል። ምንድን ነው የሚያሳየው? ምንድን ነው? በጥምሩ መንግስት ደግሞ የፖለቲካ ርዕዮተ ዓለም ይሁዳና ሰማሪያ ቀበሌዎችን በተመለከተ ልዩነት ሀሳብ እንዳላቸው የሚያሳይ ነው አይደለ?
0: በይሁዳና ሰማሪያ ቀበሌዎች ሰፈሮችን የማስፋፋት መሰረተ ልማቶችን የማስፋፋት ሁኔታ ቀደም ባሉት ዓመታትም አሁን በተለይ እነ ስሞትሪች ሚኒስትር ስልጣን ከያዙ በኋላ የበለጠ እየተሰራ እንደሆነ ዋና ዓላማቸውም በጻለን ስሞትሪች የዛን አካባቢ ሰፈራ ቀበሌዎች ማስፋፋት እንደሆነ ይነገራል። ግን ይሄ ጉዳይ ደግሞ በአሜሪካም በምዕራባውያን ሀገራትም ሁለት ሀገራት ለሁለት ህዝቦች የሚለውን የፍልስጤማንና የእስራኤልን መንግስታትን ወይም ደግሞ የሀገር እውቅናን በተለይ ለፍልስጤማን እንዲሆን በሚል ብዙ ይቃወማሉና አሁን መከላከያ ሚኒስትሩም በአንዳንድ ሰፈሮች እውቅና ለማድረግ ጥረት እያደረግን ያው ይሁዳና ሰማሪያን መከላከያ ሚኒስትሩ ናቸው የሚያስተዳድሩ ማለት በመከላከያ ስር ነው የሚተዳደርና ይህን ያሉበት ሁኔታ አለ። ምናልባት አሁን ሰፈር አቀበሌ የማቋቋም ሁኔታ እንደገና ደግሞ በግልጽ የመናገሩ ሁኔታ ምርጫው እየደረሰ ሲሄድ እንደው የፖለቲካ ትርፍ ለማግኘት ነው እውነት ለዛ ሰፈር ታስቦ የሚደረግ ነው ብለህ ታስባለሽ? አየው
1: ትክክል ነው ያልከው የፖለቲካ ጥቅም የህዝብን ድጋፍ ለማግኘት ለመመረጥ በዳግም ስልጣነ መንግስቱን ለመቀጠል በስልጣን ላይ ያለው ጥምር መንግስት ሊቆድ የሚመራው ይህን በተመለከተ አሁን ህዝቡን ለማሳመን ተጽዕኖን ለማሳደር ይሁዳና ሰማርያ ቀበሎች ያሉት አዳዲስ የይሁዳን ሰፈሮች መስፋፋት አለባቸው፣ አዳዲስ ሰፈሮች መቋቋም አለባ የሚለው ራሱን የቻለ የፖለቲካ ጥሪ ነው። አሁን ይህም ብቻ ሳይሆን ምንም ፖለቲካው በዚህ ላይ በይሁዳና ሰማርያ ያለውን የሰፈራ ጥያቄ ብቻ አይደለም፣ ፖለቲካ አመራር ደግሞ ከመከላከያ ሰራዊቱ በሊባኖስ እያካሄደ ባለው ጦርነትን በተመለከተ ምን በሰሜኑ ክፍለ ሀገር ለሊባኖስ አዋሳይ ድንበር ላይ የሚገኙ በሚሊዮኖች የሚቆጠሩ እስራኤላውያን እንዴ የጸጥታ መጓደል ወራትን አስቆጠሩ። በተሰቃቂ በሆነ ሁኔታ በሰላም እየኖሩ አይደለም። አሁን ምርጫ በሚቀርበት ጊዜ ደግሞ በዚህ ላይ መከላከያ ያው በትዕዛዝ ለመከላከያ ሰራዊቱ ትዕዛዝ የሚያስተላልፈው የፖለቲካ አመራር ነው መንግስት ስለሆነ በዚህ ላይ የራሱን የሆነ እስቅድድም አለ ያለ ይመስለኛል።
0: አዎ እስቅድድም አለ። እንግዲህ እናየዋለን ወደፊት የሚሆነውን።
1: አዎ እንግዲህ ወደ ቀጣዩ የቡድን ሰባት G7 የተሰኘው ሀገራት የበለጸጉ በፖለቲካ የበለጸጉ ሀገራት በአሁኑ ጊዜ በፈረንሳይ እየተካሄዱ ያለው ጉባኤ እንዴት ይገመታል ሰጠኝ። ከዚሁ ጋር ደግሞ ከተሳተፉት መንግስታት ከፍተኛ ባለስልጣናት መካከል የአሜሪካ ፕሬዚዳንት ዶናልድ ትራምፕ ናቸው። በዚህ ጉባኤ ላይ ጉባኤ በኢኮኖሚ ላይ ያተኮረ ምን ፖለቲካ ብቻ የፖለቲካን ሁኔታ የሚመለከቱ ቡድን ነው እና በዚህ ዝራ በዛሬ ዕለት ጋዜጣዊ መግለጫ ሰጥተዋል ተብሏል። ትራምፕ እሺ ይህን በእስራኤልና ስለ ኢራን የሊባኖስን ጉዳይ በተመለከተም የተናገሩት አዲስ ነገር እንዳለ ይናገራል።
0: አዎ እነዚህ የቡድን ሰባት ሀገራት የሚባሉት ወይም ደግሞ በእንግሊዘኛው ጂ ሰባት የተባሉ የሚጠሩት የቡድን ሰባት ሀገራት ዋናው እንግዲህ በኢኮኖሚ ያደጉ ነው። በዓለም ላይ የዓለምን ኢኮኖሚ የሚመሩ በጣም የበለጸጉ ሀገራት ናቸው። አሜሪካ፣ ካናዳ፣ ጃፓን፣ ጀርመን፣ ፈረንሳይ፣ ጣሊያንና ብሪታንያን የሚያጠቃልል ነው። በፊት G8 ይባሉ ነበር፣ ሩሲያም እዚህ ውስጥ ነበረች። ግን በ2014 ዓ.ም ክሬሚያ የሚባለውን የዩክሬንን አካባቢ በመቆጣጠሯ ምክንያት ከዚህ ከአባልነት እንድትወጣ አድርገዋታል። አሁን ቡድን ሰባት የሚባሉት ሀገራት እንግዲህ በ1970ዎቹ ዓመተ ምህረት አካባቢ በኃይል እጥረት ምክንያት ነው የተቋቋመውና አንድ ላይ በዓለም ላይ ያለውን ኢኮኖሚ የተለያዩ ነገሮች ፖለቲካዊ በአንድነት ለመጓዝ ነው። የበለጸጉ ያደጉ ስለሆነ በኢኮኖሚ ዘርፍ እንዳልከው በፖለቲካ ማህበራዊና ወታደራዊ ዘርፎች ነው የሚዋዩት። አሁን እዛ የተገኙት ዋናው የዘመኑ ደግሞ እንግዲህ ተጽዕኖ ፈጣሪ የሚባሉት የአሜሪካው ፕሬዚዳንት ዶናልድ ትራምፕ ናቸው። በእስራኤል ላይ ያቀረቡት ትችት ምንድን ነው? በሊባኖስ ቤሩት የወሰደችውን እርምጃ ናታንያሁን የተቹበት ሁኔታ አለ። እንደውም አንዳንድ ጊዜ በጣም በማን አለብኝነት እኔ ባልኖር እስራኤል ጥቂት ጊዜያት አትቆይም 24 ሰዓት ወይም አንድ ሳምንት እያሉ የሚናገሩት ነው። እስከ ዛሬ ትራምፕ ሳይኖሩ እኮ ወይም ደግሞ ትራምፕ ፕሬዚዳንት ሳይሆንም እስራኤል ነበረችና እኔ ባልኖር ያጠፏቸው ነበር የሚሉት ንግግር ብዙም የሚመች ነው ብዬ አላምንም። ለእስራኤልም ቢሆን እንደዚህ አይነት ነገር ብለዋል። እሳቸው እኮ ፕሬዚዳንት ሳይሆኑም እስራኤል ኖራለች፣ ወደፊትም ትኖራለች። እሳቸው ፕሬዚዳንት ስለሆኑም ሳልሆኑም አይደለም። እንግዲህ እዚህ ላይ እኔ ሀሳብ ልዩነት አለኝ ከሳቸው ጋር ማለት ይቻላል። ሌላው ትራምፕ በጉባኤው የተናገሩት ምንድን ነው? በኢራንና በአሜሪካ መካከል የተደረሰበትን የተኩስ ስምምነት ዝርዝር ሁኔታዎች ይፋ አደርጋለሁ፣ ሌሎች ሀገራትም እንዲሁም ከስምምነቱ እንዲቀላቀሉ ፈልጋለሁ ብለዋል። ሊባኖስን በተመለከተ ጠቅላይ ሚኒስትር ናታንያሁ በኃላፊነት ይንቀሳቀሱ ብለዋል። እንግዲህ አንዳንድ ጊዜ ትንሽ መረን የለቀቀ ንግግራቸው በተለይ እስራኤል ትጠፋ ነበር እኔ ባልኖር የሚለው ብዙ ተቀባይነት ያለው መስሎ አይታየኝም።
1: አንተ ከሰጠው ወቅታዊ ዘገባ ሰጠኝ ማጠናከሪያ ተጨማሪ ዘገባ ልበለው። ይህን በተመለከተ በዶናልድ ትራምፕ እንደተናገሩት አንድ ሰው ለመግደል በዋናነት የሂዝቡላ ሽብር ፈጣሪ ድርጅት ቀንደኛ መሪ እሱን ለመግደል በሚል የጦር ዘመቻ እስራኤል ለምን ብዙ ሰዎች በመኖርበት ህንፃ ላይ ለምን ተደበድባለች? ይሄ ተገቢ አይደለም ሲሉ እስራኤልን ተችተዋል። አሁን ከዚህ በተጨማሪ ደግሞ በዚህ በእስራኤል በሊባኖስ ላይ ጦርነቷ ማትችልበት ከሆነ ደግሞ አዲስ ሐሳብ ያቀረቡት ምንድን ነው ያሉት? እስራኤል አቅም ከሌላት በዚህ ጦርነት ላይ በዚህ በሰሜኑ ምስራቅ እስራኤል ጎረቤት የሆነችው ሶሪያ አላፊነቱን ወስዳ ሂዝቡላን ትደብድብ ትዋጋ የሚል ሐሳብ አቀረቡ። የአዲስ ነገር ነው ሳቸው
0: የሚቻል መስሎም አይታይም። እንግዲህ እስራኤል የበለጠ በሊባኖስ ውስጥ እርምጃ ልትወስድ የምችለው ብዙ ሊባኖሳውያንን ከገደለች ካልሆነ አይቻላትም አይነት ነገር የተነገሩትም ይህም ትንሽ መረን የለቀቀ ነው ብዬ ነው ማስበው። ለማንኛውም ግን እነዚህ የበለጸጉ ሀገራት ለራሳቸው ኢኮኖሚ በዓለም ላይ ያለውን ሁኔታ ለመቆጣጠር በፖለቲካው ነው የሚወያዩ፣ በየአመቱ ይገናኛሉ። ለሌላው ዓለም ፋይዳ የሚሰጥ ነገር ሲወስኑ አይታዩም። ሌሎች ታዳጊ ሀገራት መሪዎች ሁሉ ይጋበዛሉ እና አሁንም ጉባኤው ይቀጥላል። ሰኞ ዕለት ነው የተጀመረ፣ ይቀጥላል የተወሰኑ ቀናት። ሌላው ለማጠቃለል ያክል ሻየው እንግዲህ እስራኤል ከደቡብ ሊባኖስ ጦሯን ካላስወጣች ኢራን እያስጠነቀቀች ነው። አሁንም ከአሜሪካ ጋር የተደረሰበት ጊዜያዊ የተኩስ አቁም ስምምነትም አደጋ ላይ ይወድቃል እያለች ነው እና ኢራን አሁንም ለሂዝበላ በአቋሟ እንደጸናች ነው።
1: በምንም ታምር እስራኤል በአቋሟ የሰሜኑ ክፍለ ሀገር በሊባኖስ በቅርብ ርቀት የሚገኙ እስከ ሀይፋ ድረስ ማለት ይችላለሁ እና በሚሊዮኖች የሚቆጠሩ እስራኤላውያን የጸጥታ መጓደል ላይ በሚገኙበት ጊዜ በምንም ታምር የእስራኤል መከላከያ ሰራዊት ወደ ደቡብ ሊባኖስ ግዛቱ ሰርጎ ገብቶ ስትራቴጂካዊ ስልታዊ የመቆጣጠር የሚያስችሉ አካባቢዎችን ተቆጣጥሯል። አሁን ያን አካባቢ በምንም ታምር ለቃ አትወጣም፣ ጦሯን ደቡብ ሊባኖስ አታስወጣም ባይናት እስራኤል። በዚህ ዙሪያ እንግዲህ ይህ ለዚህ ሽብር ፈጣሪ የሂዝቡላ በተመለከተ ወይም የጦር ትጥቁን ለመጨረሻ ጊዜ መፍታት አለበት፣ መውደም አለበት። ሊባኖስን አስተዳደር እስካሁን የጀመረው ለስላሳ አመለካከት ያለው ደካማ የሊባኖስ መንግስት ዲፕሎማሲያዊ በድርድር በሰላም በሆነ ሁኔታ ለመፍታት በሚል ከእስራኤል ዲፕሎማቶች ጋር ዋሽንግተን ላይ በተደጋጋሚ እንዳልሳሳ 6 ጊዜ ተገናኝተው በዚህ በተኩስ አቁም ሁኔታ ስምምነት ላይ ተፈራርመዋል፣ ተስማምተዋል። ግን ሂዝቡላ እየገዛ ያለው እኮ ሊባኖስን
0: በእጅ አዙር ሂዝቡላ ነው
1: እና ኢራን
0: ነው። እኔ ከእግር ኳሱ ጋር ላጣምረው እና እስራኤል ይህንን የሊባኖስን ጉዳይ እንደ እግር ኳስ እንደ ማጣሪያ ጨዋታ መጠቀም አለባት። 3 ጊዜ ነው ማጣሪያ ጨዋታ። ስለዚህ 1-2-3 ብለህ ከተጫወትክ በኋላ ያ ጨዋታ በሁለቱ ከተሸነፍክ ወደ አገርህ እንደምትመለሰው ዲፕሎማሲያዊ ጥረቱ 1-2-3 ተብሎ ውጤት ካላመጣ ወደ ሌላ እርምጃ ወደ ቀጣይ ዙር ጨዋታ ማለፍ ያስፈልጋል። በነበረው ጨዋታ ብትቀጥል ሚያጫውት ይሄለም። ስለዚህ ሊባኖስ ጋር ያለው ጨዋታ ቢቀየር መልካም ነው ላለው በእስራኤል በኩል
1: ማለት በስፖርቱን አገናኘው። ታዲያ በሶስተኛው አማራጭ ምንድን ነው የሚሆነው?
0: በሶስተኛው አማራጭ አሸንፈህ ወይ ወደ ቀጣዩ ዙር ታልፋለህ ወይም ደግሞ ተሸንፈህ ወደ አገር ትመለሳለህ። ስለዚህ እስራኤል አሸናፊ ሆና ወደ ቀጣዩ ዙር ነው ማለፍ ያለባት ልክ እንደ ጨዋታው እንጂ ሂዝቡላ በዚህ ይተኩሳል፣ በዛ ደግሞ ከሊባኖስ ጋር ድርድር አለ፣ ይሄ በመጨረሻ እኛን አሸናፊ ነው የሚያደርግ ብዬ ነው ማስበው።
1: ግሩም እንግዲህ በእኔ እንዳለ እንግዲህ ወደ ቀጣይ ዝግጅት እንሸጋገር።
0: ጥሩ።

0: ጤና ይስጥልን ክብራትና ክብራን አድማጮቻችን እንዲሁም በፌስቡክ እና በዩቲዩብ ፕሮግራማችን የምትከታተሉ ይህ ሳምንታዊ የባህልና ኪነጥበብ ፕሮግራማችን ነው። በዛሬው ሳምንታዊ የባህልና ኪነጥበብ ፕሮግራም ከአርቲስት ሙሉ ወይም ሻሎም አንደፍሮ ጋር ቃለ ምልልስ እናካሄዳለን። እሱም እዚህ ስቱዲዮአችን ይገኛል። እንደምን አለ?
1: እግዚአብሔር ይመስገን። እንደምን አለ ሰጠኝ?
0: እኔ ደህና ነኝ። እንዴት ነህ?
1: እግዚአብሔር ይመስገን በጣም ደህና ነኝ። አሁን
0: ግብዣችን አክብረህ እዚህ በመገኘትህ እናመሰግናለን። አንተ እንግዲህ ሰዓሊም ነህ እንዲሁም ገጣሚም ነህ። ታድለሃል ሁለት ነገር በአንድ ላይ መያዝና፣ እስኪ ብዙ ጥያቄዎችን ከማቅረባችን በፊት ሙሉ ወይም ሻሎም ማን ነው የሚለውን አስተዋውቀን።
1: በመጀመሪያ በዚህ ፕሮግራም እንግዳ ሁኜ እንድገኝ ስለጋበዝከኝ በጣም አመሰግናለሁ። ከዚህ ሲቀጥል ሙሉ ማን ነው ባጭሩ፣ ያው አብሮኝ ያደጉ ጓደኞች ያውቃሉ። ትንሽ ከልጅነት ብጀምሮ መነሻዬን ስዕል የጀመርኩት የሶስተኛ ክፍል ተማሪ ያለሁ ነው። በዛን ሰዓት ላይ የስዕል ውድድር ነበር እና አጋጣሚ አንበሳ እየተራመደ ሰርቼ አስተማሪዋ በጣም ውስጤ የቀረ ሞራል ሰጠችኝ። 15 ከ10 የሚባል ነገር በዛ ጓደኞች የምሳቁን የምሳኩኝ፣ እንዴት ነው ትዬ 15 ከ10 ሰዓት ታለንት ነው አንተ፣ ወደፊት በዚህ ብትቀጥል እውቅና ታገኛለህ የሚል ምልክት ሰጠችኝ። ከዛ በኋላ የስዕል ፍላጎት አደረ። ስድስተኛ ክፍል ስደርስ በዚህ ሙያ ገንዘብ ማግኘት ጀመርኩ። በደርግ ስርዓት አይሆማ አይሴማ አይገማ ቀስቶች መፈክሮችን እየጻፍኩኝ እንዲሁ የኮሎኔል መንግስቱ ኃይለማርያም ፎቶግራፎችን እየሰራው እውቅና እያገኘው በልጅነቴ እናትና አባቴ ከአንደኛ ክፍል እስከ አምስተኛ አስተምረውኛል። ከስድስተኛ ክፍል እስከ 12ኛ ክፍል እንግዲህ ራሴ እንጂ እኔ ተማርኩኝ። ሙሉ እንግዲህ ከልጅነቱ እንደዚህ ነው። ሳቂታን ተጫዋች ነው። በኪነት ዘርፉም ውስጥ እውቅና ነበረኝ። በነበሩ የተለያዩ የትምህርት ተሰጥኦ ፕሮግራሞችን ላሳተፍ ነበር። እንዲያ እያልኩኝ ያደግኩኝ።
0: በጣም ጥሩ ነው። ግጥሙስ እንዴት ነው?
1: ግጥም የጀመርኩትኝ ስድስተኛ ክፍል ሁኜ ነው። ሶስተኛ ክፍል ሁኜ ስል ጀምሮ ስድስተኛ ክፍል ሁኜ የግጥም ሁኔታ አንድ መምህር ነበር ነገረንና ግጥም ጻፉ አለ። አሁን እንዴት ነው ግጥም ዝም ብሎ ጻፉ ሲል ግን ፍላጎት ነው ወይም የተሰጡ የሰው ነው መሰለን ሙዝ አልኩና ሙዝ ስለምወድ ስለ ሙዝ ጻፉኝና አቀረው። ልጆች ወደዱት፣ ተንጨበጨበልኝ። ከዛ በቃ ግጥም ጀመረ። ከኪነት ውስጥ ሙዚቃዎችን መስራትም ግጥም ማቅረብም እዛ በትምህርት ቤትም ብዙ ልጆች ያውቃሉ። ጋዜጠኛ በመሆን በዛ ግጥም በማገልገል ከሰባተኛ ክፍል እስከ 12ኛ ክፍል ጎርጎራ ከፍተኛ ትምህርት ቤት ሰርቻለሁ።
0: ዋው በጣም ደስ የሚል ነው። ብዙ አገልግለሃል።
1: እውነት ነው።
0: ወጣትነት በልጅነት።
1: አዎ።
0: እስኪ ግጥምንና ስዕልን እያነጻጸርክ ንገረን። ሁሉም ተሰጥኦ የሚያስፈልጋቸው ነገሮች ቢሆንም ልዩነት እንዳላቸው ይነገራል እና እስኪ ልዩነታቸው ምንድን ነው? አንድነታቸው ምንድን ነው?
1: በጣም ጥሩ። በእኔ ተሰጥኦ ግጥም በምጽፍ ሰዓት ውስጥ ተመስጦን ይፈልጋል ወይም ደግሞ የምነሳው ሀሳብ ስጀምረው ልጽፍ ለማስበው ሀሳብ ቀለል ያሉ አማርኛዎችን እመርጣለሁ። ከማህበረሰባችን አኳያ አዲስ አበባ ውስጥ ነው በተለይ በግጥም እውቅናውን የጀመርኩትኝ። በሰለሞን መስሪያ ቤት በአመቱ መጨረሻ ወይም ደግሞ ባለስልጣን ሲመጣ እንግዶች ሲመጡ ግጥም ይቀርባል። በዛን ጊዜ አቀርብ ነበር፣ እሸለም ነበር፣ አስታውሳለሁ። ሽልማት ይሰጡኛል እና ከስሜት የተነስቼ ቀለል ባለ አማርኛ ለምፈልገው ርዕስ ለምፈልገው ሀሳብ እገጥማለሁ። ስዕል ግን ትንሽ ከበድ ይላል። ምክንያቱም የሚታይ ነገር ስለምሰራ ከሺ ቃል አንድ ስዕል ይበልጣል ስለሚባል ሺ ቃላቶችን በአንድ ስዕል ለማስቀመጥ ከበድ ይላል። ግን ሁለቱንም ስሜት በመጣ ሰዓት አስተናግዳለሁ፣ እሰራለሁኝ። አሁን ለደረስኩበት ነገር አስተዋጽኦ አድርጎልኛል ልጅነቴ።
0: በጣም ጥሩ ነው። እስኪ እንግዲህ አንድ ደራሲ ወይም ገጣሚ ሰዓሊ ብዙውን ጊዜ ስንጋብዝ የተወሰነ ነገር ከስራዎች እንዲያቀርቡ እንላለንና እስኪ አንድ ግጥም አቀርብልን።
1: በጣም ጥሩ። የተለያዩ ግጥሞች አሉ። አሁን ግን ለመነሻል ይሄንን ያመጣው ማን ነው? ጊዜ ነው። የጊዜን የበላይነት የጊዜን ዳኛነት ያየሁበትን ግጥም አጠር መጠን ውሎ ጥሩ ሀሳብ ያስተላልፋል። እሱን አቀርባለሁ።
0: እሺ፣ ደስ ይለናል።
1: አመሰግናለሁ።
0: ብዙ ግጥም እንዳለህም የሚያመላክት ነው። ደስ ይላል። ጊዜ ዳኛ ይላሉ።
1: እንግዲህ ብዙ ግጥሞች አሉ። በተለይ የአዲስ አበባ ትውስ አረሳም የአዲስ አበባ ታሪካችንም ይዣለሁ። የጎንደርም የማህበረሰባችን ታሪክ ይዣለሁ። አሁን ደግሞ እቺ ግጥም ስለማን ትናገራለች ወይም ደግሞ ምንድን ነው በዚህ ግጥም ሊሳለፍ ያለው የሚለውን እናንተ እንግዲህ ታዩታላችሁ።
0: ራሱ ግጥሙ
1: ይናገራል። ጊዜ ዳኛ ይላል። አሁን ገና ገባኝ የጊዜ ጉልበቱ፣ የጊዜ ስልጣኑ፣ የጊዜ ብርታቱ። በእውቀት ተሰጥኦ ቢጥሩ ቢግሩ፣ ሽልማትም ቢሰጥ የላቀ እጅግ በጣም ጥሩ። ጊዜ ካልገደፈ መቅረት ነው ባጭሩ። እውቀት ስነ ጥበብ ጊዜ ካልገደፈ ሆኖ ነው የሚቀር በከንቱ ያለፈ። ቢጥሩ ቢገሩ ጊዜ ካልገደፈ ነበር ሆነ ይቀራል በከንቱ ያለፍ አይ ጊዜ ሰውን የሚያሳንስ ጊዜ ሰውን የሚያስተልቅ ጊዜ ለሰጠው ሰው መቆየት ጥሩ ነው ሁሉንም አየሁኝ ጊዜ ሲያሳምረው ትክክል የሚዳኝ ለእውነት የሚፈርደው ለቆየ ሰው ማ ጊዜ እኮ ዳኛ ነው ተመስገን አምላኬ ይሄን አይቻለሁ ለእስራኤል አምላክ ምን መልሳለሁ
0: በጣም ቆንጆ ነው ጊዜን በጥሩ ሁኔታ ነው የገለጽክበት ስታነብም ደስ ይላል በጣም ጥሩ ነው ቀጥልበት
1: አመሰግናለሁ
0: በጣም አሪፍ ነው ሌላው በቅርቡ የስላውደሪ አሳይተሃልና እንዴት ነበር
1: በጣም ደስ ይል ነበር በሚሽማራ ግቡል ገዛነት በኢየሩሳሌም በኮቴላ ማራቢ ማርካሜ በሚባለው እዛ ውስጥ ተካሂዶ ነበር በርግጥ ብዙ ሰዎች ታርሻለው በእኛ ብዙ ስላልተለመደም ይመስለኛል ብዙ ሰዎች አልመጡም ግን ይመጣሉ የኔ ናቸው ያልኳቸው ከአዲስ አበባ አንስቶ ከዚህም በፍቅር በጓደኝነት ምንጣያይቃቸው መጣው አይተው ጥሩ አስተያየት ሰጠውኛል አባቶችም መጣዋል ወጣቶችም መጣዋል ጎልማሶችም መጣዋል በቂና ጥሩ ጊዜ ነበር በጣም ደስ ብሎኛል በእውነት ያገሬን ታሪክ ስላቀረኩ በጣም ፍራት ሰማኛል
0: አዎ በጣም ጥሩ ነው እንግዲህ እኛንም ጋብዘህን ነበር ሁኔታዎች አልተመቻቸም አልመጣንም ያው ታውቃለህ የሥራ ብዛት ነው ለክነህ መገኘት አለብን አንተ ጋር ብቻ ሳይሆን በአጠቃላይ ብዙ ሰዎች እንደዚህ ዝግጅት ያደርጉ የመገኘት ችግር አለብን ይቢለመር ጥሩ ነው ለስዕል አውደሪው የሰጠው ስም አለ ምናልባት አንተ ታስተካክለን ትችላለህ በኢብራይስት አምብልቲ ምንጻህ ወይም ደግሞ የማይሸነፍ ህዝብ የሚል ትርጉም ያለው ነውና እንዴት ነው እንስም የሰጠው ታያጅነት ወይም ምክንያት አለው ወይ
1: ወነስ ነው የማይበገር ህዝብ ወይም ያሸናፊ ህዝብ ነው የማይበገር እስራኤል ህዝብ መሆኑን ያየሁበት እንግዲህ እስራኤል ፍቅር መነሻው ምንድነው ይሄን እንዳዘጋጅ ያረጋኝ በዘጠኝ አመት ልጅ ያለው ነበር አያቴ ስለ ቤተ እስራኤል በሚቀጥለው አመት ኢየሩሳሌም የሚሉን ሐሳብ ይነግሩኝ ነበር ነፍሳቸውን ይማር አሁን እሳቸው እኛን ቀራለን እዚህ እናንተ ተዳላችሁ ሲሉ ውነት አይመስለኝም ነበር እና ሳራት አመስ ደርስ የኛ ሰው በደማስቆ የሚል መጽሐፍ አነበብኩኝ ኤሊኮሄን የሰራውንን አስደናቂ በእኔ እምነት እስካሁን የዛ አይነት ሰላ ያለ ብሎ ለማመን እስከሚዳክተኝ ድረስ ያ ውስጥ የቀረ ከዛ 17 አመት ከደማስቆን ደግሞ ምጽአተ እስራኤል የሚለው መጽሐፍ አነበብኩኝ እነዚህ መሰረት ሆኑኝና ከዚህ ከመጣን በኋላ ይሄ ጦርነት ሲሆን በተለይ ኦክቶበር 7 የደረሰውን ፊልሙን ሳይ ትንሽ ተጎዳው እና ግፊት ነገር አመመኝና በጣም ስሜት የተነካ የመጀመሪያ ጊዜ በ16 ቀን ስመረመር ኦልትራ ሳውንድ መሳሪያ ተሰጠኝ ግፊት ታየብኝ በኦክቶበር 23 ጀመረ የግፊት መሪያት መርሰስ ጀመር በዚህ ውስጥ አንድ ነገር ተዘለ የእስራኤል ህዝብ የማይበገር ህዝብ ነው ለምን አልጠነከረም ከሄዶር ሀርጽ ጀምሮ እንዴት ነው ይሁዲ ሀገር ሎ ከተነሳበት ጊዜ ጀምሮ ይሄን ጦርነት ባሌ ሙያ ማልሰራው 12 ቀን ጦርነትም እንደገና ያርባቀኑን ጦርነትም ወዴፊትስ እስራኤል ምን ትሆናለች ከሚለው ተነስቼ የማይበገርስ በሚል አዘጋጀሁት ጊዜ ካለ ከተቻለ አጠራጥር አድርጌ ያንዳንዱ ያስቀመጥኳቸው ታሪካቸውን ማስቀመጥ ይችላል ካልሆነም ከነሱ ታሪክ ተነስቼ ይሄንን እንዳዘጋጀሁ ባጭሩ እንዴት ነው ሄደር ሀርጽል ለይሁድ አገር ያስፈልጋል ይያለ ባለም ላይ የቀሰቀሰ ምርጥ ጋዜጠኛ ይሁዲ ነው ጽዮናዊ በጣም ብርቱ ይሁዲ ነው ነገር ግን ሐሳቡ ሳይሳካለት እሱ በሰው አገር ሙቶ ቀረ የሱን ሐሳብ ዴቪድ በንጎሪዮን አሳክቶት በእግዚአብሔር ዳታ በ1948 እስራኤል አገር ሆና ቆመች አገሪቱ አገር ሆነችበት ሰዓት ላይ ገና ሳይበስሉ ገና ሳይአርፉ ገና ሳይረጋጉ የስድስት ቀን ጦርነት አረብ አገሮች ሁሉ እስራኤልን ሲወሩ ጀነራል ሙሸዳያን ባደረገው ተጋድሎ ከእንደሱ ካሉ ጀግኖች ጋር ሆኖ ጦርነቱን አሸንፎ ምዕራብና ምስራቅ ኢየሩሳሌም አዋህዶ ስላስቀመጠ እነዚህን ሰዎች በታሪክ ላስቀመጡ የሄደር ሆርጭል አንደኛ ተራቁጥር ስለተቀመጠ ሁለተኛ ዴቪድ በንጎሪዮን ሶስተኛ የሞሳድ ድርጅት ምሳቸው አቋቋሙት ከዛ ቀጥሎ ጀነራል ሙሸዳያን ከዛ የሞደው የእስራኤላዊነት ስሜት ያሳደረብኝ ኤሊ ኮሄን ደግሞ አስቀመጥኩኝ እግዚአብሔር ቢፈቅድ ደግሞ አጽሙ ቢመለስ በጣም ደስ ይለኛል ከዛ አስቀጥዬ በ90 ደቂቃ በኢንተርቪው የጀግነት ያበገርነት አሁንም ቀጠለ በይሁዶች ላይ በተደረገ መርሎ በተደረገው ሻጥር በተደረገው ጠለፋ ዮናታን ናትናዩ እሱ አስመለሰ ዮናታን የቢቢ ወንድም ከዛ ቀጥሎ እኔ ይሄን ለመስራት የተዘጋጀሁት የኔ ሰው እስራኤል ሀገር በመምጣቱ ነው በዚህ አቶ ዮና ቦጋለ ባይመጡ እኔ መጥቼ ይሄን አላዘጋጅም በሚል በክብር አቶ ዮና ቦጋለን ማስቀመጥኳቸው ካቶ ዮና ቦጋለ ቀጥሎ አሁን ኢየሩሳሌምን አስቀመጥኩ። የኢየሩሳሌም ከተማ መካከል ላይ የይሁዲዎች 6 ሚሊዮን የተጨፈጨፉት መረሳት የለበትም። ይሄም ሆኖ ነው ይሁን ለሀገር የቆመሽ ይሄ ሆኖ ነው ይሄ ቁስል ይያለ ነው እንደዚህ የማይበገር ያየንበት ያንን አስቀመጥኩትኝ ያድባሸምን። ከዛ ኢየሩሳሌም አይላብ ኢየሩሳሌም በጣም ወደው ቦታ ነው በጣም ደስ የሚል ወደ ማሚላ ስንወርድ እዛ ኢየሩሳሌም ወርቃማ ትባላለች ወርቁን አስቀመጥኩ። ከዚህ በኋላ አንዳንድ የኢየሩሳሌም ክስብሎች ከተቀምጦ ምሽፓሽ ቪቫስ ተቀጣለች እሷ እዛ ላይ ነው የኔ ታሪክ የተቀየረው። በማስታወስ እሷን አስቀመጥኩኝ። ከዛ በኋላ አንበሳ ተነሳ በማገን ዴቪድ ውስጥ ነው ጥርሱን አፍጦ ቆመና እናሸንፋለን በሚል ተነስቶ አንበገርም 12 ቀን ጦርነት ያው የሚሆነው ሁኖ ኢራን ተነፍሶ ሰላም ቆየነ። ቀጥሎ ደግሞ ኢየሩሳሌም መታሰቢያ መዘጋጃ ቤት ምርኮኞች መልሱ ተሎ የሚለውነን ሳልኩት ምክንያቱም አንድ ቀን ይነሳል የሚል ግምት ነበረኝ። ለትውልድ ለታሪክ ይቀመጥ ከተመለሱ ስለሚነሳብ ያስቀመጥኩት እንዳልኩትም ቴክዚምሽ በፊት ተነሳ ግን ያኔ ጂዋደ ለታሪክ ተቀመጠ። ከዛ እየዘለልኩም ነግረህ ግዜ ለመቆጠብ ከዛ ዋና ዋናዎቹ ነው። ከዛ በኋላ አንዲት የጻሃል ወታደር ጻልጅ አቅፋ ቀጣይ ታሪክ ተከታይ አንተ ነህ እስራኤል ምትወርስ አንተ ነህ እንግዲህ አንበተንም ከዚህ በኋላ አንሸነፍም ቴክኖሎጂው ወቀቱ ጥበቡ በእኛ እጅ ነው ብላ ለዛ ጻልጅ ቃኪዳን ስታስገባው ከዛን ከዛ በሚቀጥለው የተባበረ እጅ አለ አይ ስታንድ ዊዝ እስራኤል እስራኤል ጋር ማን ነው የሚሆነው? አሜሪካ። አሜሪካና እስራኤል በ40 ቀን ጦርነት ያደረጉትን ሁለቱን በሃያላን አንበሳ ምሳሌ አድርገ አንበሳ ነው የበላይ ተሳት በአገር ደም ሁለቱ ሃያላን ጥምረት አድርገው የእስራኤልና አሜሪካ ባንዲራ ሲውለበለብ ያሳያል። መጨረሻ አንድ ጻን የእስራኤል ካርታን አቅፏል። ስለዚህ ከዚህ በኋላ መበዘን የለም ትውልድ እስራኤልን ያቀፈ ያስቀጥላል በሚል የማይበገርዝ ሰርቻ አዘጋጅቻለሁ። እግዚአብሔር ይመስገን።
0: ዋው ዋው ሙሉ ሻሎም በእውነት አንተ ሳአሊና ገጣሚ ብቻ ሳይሆን የታሪክ ምሁርም ነህ። እንዳየሁት ታሪኩን ያስቀመጥክበት ሁኔታ በጣም ደስ የሚል ነው። እንደ ውሃ የሚፈስ ነው ታሪኩ።
1: አመሰግናለሁ።
0: በጣም ደስ የሚል ነው። አሁን ይህንን ኤግዚቢሽኑን ወይም የስዕሉን አውደ ርዕይ ካሳየህ በኋላ ምን አይነት አስተያየት ተቀበልክ? ከላክልኝ ፎቶግራፎች ከላክልኝ ስዕል እንዳየሁት ብዙ ፈረንጆችም ሁሉ ነበሩና አስተያየቱ ምን ይመስል ነበር?
1: ጠንክር በርታ ከኛ ሰው ቢጀምር ከፍ ያሉ ሰው በጣም ማከፍራቸው መጥቶና ይሄ ለትውልድ የሚያልፍ ነገር ነው ያንተ ብቻ አይደለም ልጆቻችን ነገ ይሄን አይተው እንዲነሳሱ ያደርጋል። አንድ ወንድም ደግሞ ምን አለኝ አንተ እኛን እንደዚህ ብዙዎች አይጠብቁንም አንደኛ የታሪክ አዋቂ ነህ ኢትዮጵያ ውስጥ ያለ የታሪክ ተማሪ ነህ የታሪክ መምህር ሆነህ ሰርተ ነበር በቤተ እስራኤል ትምህርት ቤት የስዕል መምህር ነበር ያን ነገር በተግባር አሳየው ቢያንስ ሁላችን ከገጠር እንዳልመጣን ያዩ ፈረንጆች እንዴ ይሰው ከዚህ ሀገር አልተማረም ወይም በስዕል ሙያ የሰለጠነ ነገር የለውም እንደዚህ አድርጎ የእስራኤልን ታሪክ አስቀመጠ ተብሎ ለሁላችን ኩራት ነው ያንተ ብቻ አይደለም ለኛ ኩራት ነው የሚል የተለያየ ከኛ ማመረሰው ቀረበ። ፈረንጆቹም በጣም በጣም ተገረሙ። እንዴ የናንተን የሰራው አንተና ለማመን የተቸገሩ ነበር ምክንያቱም ፎቶ እኮ ነው አይ ነው አይ እንግዲህ ተሰጠ ነው ይሁንስ የሸራው ይሄው ብሩሹ የተራ ሸራ ባይሆን እኮ ማመን አይቻልም ወረቀት ቢሆን ኖሮ አናምን ይላልና አሃ እስከ ድረስ ነው ፈረንጆች በእኛ ላይ ብዙም እንትን የላቸው ምና ብዬ እንዲያውም አንዱ የገረመኝ ራሽያ ነበርክ ወይም አሜሪካ ምናምን በልጅነት አለኝ። ኧረ በፍጹም እኔ ኢትዮጵያ ተወልጄ ኢትዮጵያ ነው ያደግኩት አልኩት። ኢትዮጵያ ነው በተፈጥሮ ነው ያወቅኩት። ይሄ ስለ እኔ ታሪክ ጽፌ ያስቀመጥኩት ፎቶግራፍና መመሪያ አለ እዛ ላይ ሄደህ አንበውና የኔን ማንነት የኔን ነገር ታገኛለህ አልኩት። ሄዶ አይቶ ከመጣ በኋላ ከረካቡር ላብሎ በጣም ጨበጠኝ። በርታ ቀጥል ይሄ ነገር በትምህርት ቤቶችን በአንዳንድ ቦታ እየሄደ ለትውልዱ ማነጫ መታየት አለበት አለኝ። አመሰግናለሁ አልኩኝና ጥሩ አስተያየት ነበር።
0: ዋው በጣም ደስ ይላል።
1: አመሰግናለሁ።
0: ቃላት ያጥረኛል እኔ በእውነት ደስ ይላል። የምትገልጽበት መንገድ እንደገና ደግሞ ስራዎችህን ያነሳህበት ሁኔታ ብሎ በጣም ደስ ነው የሚል። ቀጥልበት እስኪ አንድ ሌላ ግጥም ጋብዘናው።
1: እሺ አመሰግናለሁ። አሁን ደግሞ አጠር ብሎ እንተባበር የሚል ነው። ምክንያቱም በእንተባበር ውጤት ይመጣል። አንድ እጅ ማንጨብጨብ እንደማይቻል ሁሉ አንድ ማህበረሰብና አንድ ኢትዮጵያዊ ዲኒስ ስለሆነ ባንዳንድ በኩል ያለውን የመከፋፈር ወይም የመለያየት ሐሳብ አንድ ለማድረግ የሚያስችል ብዬ አጠራርግ ያቀረብኩት ነው። አሁንም አጠር ብሎ ቁም ነገር ያለው ግጥም ነው ብዬ ገምታለሁ። እንግዲህ ከግጥሙ መጨረሻ ነው የሚታወቀው ሁኔታው። ይላስግና እንተባበር ወገኔ ተፋቅሮ ተባብሮ ቢኖር መለያየት ባይኖር በዘር መናቆር ሁሉም እንደራሱ ለሌላው ቢጥር በሙያ ችሎታው ሁሉን ቢተባበር በማንኛውም ዘርፍ እናሸንፍ ነበር። እኔ በሱዳን መጣሁ አንተ በአዲስ አበባ አንተኛ በጎንደር መባሉ ቢቀር ለሚመጣው ትውልድ እንዴት ጥሩ ነበር። አንድን ሁን እስኪ ወገን እንተባበር ወገን እንስማማ ይቅር መጣላት ይቅር መለያየት አንድነት ብቻ ነው የሚሆነን ጉልበት። ይሄን መረዳቱ ለኛ ሳቅቶን በእስራኤል ሀገር ላይ ኋላ አስቀረን። ወገን እንማር እንመርታ አሁን መለያየትተን አንድነት ብንሆን እናሸንፋለን ሁላችን በህብረት ከተባበር። አመሰግናለሁ።
0: ትልቅ የህብረተሰባችን ጉዳይ ነው ያነሳው። ጥሩ ነው። ከጽሁፉ ባሻገር ደግሞ ምታነብበት የራስህ የሆነ አካሄድ ደስ ይላል።
1: ያነባበዘው
0: በጣም ደስ ይላል። ምክንያቱም ያው እንደምታውቀው ግጥም ከመጻፉ ባሻገር አነባበቡም ወሳኝ ነው እና ግልጽ ነው። የሚያሻማ አይደለም መልእክቱ ለሁሉም የሚደርስ ነው። አሪፍ ነው። በግጥሞች ዙሪያ ወደፊት እንደው የግጥም መድብል የማሳተም እቅድ የለህም?
1: በእውነት ይው መቼ እንደተጀመረ ባስታውሰው ጊዜ ብያለሁ ቅድም የጊዜ ጉዳይ ሆነና ጊዜ እንዳልኩት 2003 ጀምሬ ጽፌ ያለው ብዙ ግን የማሳተምና አንዳንድ ነገሮችን አጃኩ ያ ጊዜ ተረሳ። የተለያዩ ያዘጋጅቻለሁ። አንድ ቀን ልክ እንዳልኩ ጊዜ ሲመጣ እንደ ስዕሉ ደግሞ እነዚህ ወጣ ብለው
0: ይደርሳል።
1: ለብረሰው
0: በጣም ይቻላል።
1: እግዚአብሔር ሲፈቅድ ነው ሁሉ ነገር የሚሆነው።
0: በጣም ይቻላል። ገጣሚና ሰዓሊ ሙሉ ማንደፍሮ እንግዲህ ከኛ ጋር ለነበረህ ቆይታ እናመሰግናለን። ቃለ ምልልሳችን በዚህ አላበቃም። ሳምንት ደግሞ ሁለተኛ ክፍሉን እናቀርባለን። እኛ ጋር ለነበረህ ቆይታ ከፍ ያለ ምስጋና እናቀርባለን።
1: እኔም በጣም አመሰግናለሁ። በረታለሁ። እግዚአብሔርም ያግዘኛል። ተመስገን። አመሰግናለሁ።
0: የተከበራችሁ አድማጮቻችን ለዛሬ ብለን ያቀረብነው የባህልና ኪነጥበብ ፕሮግራም ይህን ይመስላል። ሳምንት በተመሳሳይ ፕሮግራም እንገናኛለን። እስከ ሳምንት ቸርን ሰንብት። በደህና

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን የፕሮጀክት ሎሚ ኃላፊ ከሆነው አቶ ሮኒ አካላይ ጋር ቃለ ምልልስ እናካሄዳለን። ጤና ይስጥልን አቶ ሮኒ፣ እንዴት አመሸ?
1: ጤና ይስጥልን ሰጠኝ፣ እንደምን?
0: እኔ ደህና ነኝ፣ አንተ እንዴት ነህ?
1: እኛ ደህና ነን። እንግዲህ አሁን እንግዲህ የበጋው ጊዜ እየተቃረበ ትምህርት ቤቶች ተማሪዎቻችን ትምህርታቸውን እየጨረሱ የእረፍት ሰዓታቸው በመቅረቡ እና ዝግጅት ላይ ነን ያለ ነው። በጋው እንዴት እንደሚያሳልፉ እንግዲህ አሁን ይህም በተመለከተ እንግዲህ ሰፋ አድርገን ውይይት እናደርጋለን መሰል።
0: ውይይታችንን በሱ ነው የሚያተኩረው። እንግዲህ ያው ትምህርት እየተጠቃለለ ነው የዚህ አመት። ምናልባት ባለፈው ጊዜ ሲነጋገሩ ነበር በበጋ ሁሉ ትምህርት ይኖራል ተብሎ መሄድ አይመስለኝም። ታስረዳናል። ለአንተ እንዴት ነው እንግዲህ የበጋው የረፍት ወራት ሲጀምር ልጆችም በተለይ ታዳጊ ልጆች ወደ ስራ የሚሰማሩ ሊኖሩ ይችላሉ። በእናንተ በኩል ምን አይነት እቅድ አለ? ምንስ እንዲያደርጉ ወላጆችን ትመክራለህ ባለህ ሙያና ኃላፊነት?
1: እንግዲህ የዚህ ዓመት የትምህርት ዘመን በጣም አስቸጋሪ ዘመን የነበረ ማለት ከመጀመሪያው ጀምረን ስንመለከት ብዙ ጊዜ ወጣቶቻችን ወይም ልጆቻችን ወይም ተማሪዎቻችን በትምህርት ገበታ ተቀምጠው እንደ ቀድሞ በስነ ልቦና እረፍት ወስደው ትምህርታቸው ተከታትለው ዓመቱን የጨረሱ ልጆች ብዙም አይደሉም። ምክንያቱም በዚህ ዓመት የነበረው ጦርነት ሁኔታ ብዙ ጊዜ ትምህርቱን ካሪከለም ወይም የትምህርቱን አሰጣጥ ወይም ትምህምሮች ሌሎችም በጣም አስቸጋሪ ጊዜ ስለነበር አንደኛ የሚያስተምሯቸው መምህሮች ወይም ደግሞ ቤተሰቦቻቸው አብዛኛዎቹ ወደ ጦር ሜዳ በመሄዳቸው ብዙ ጊዜ የትምህርት ዘመናቸውን አጓጉሎ ነበር እና በተቻለ መጠን እነዚህ ወጣቶች እንዴት ነው ትምህርት መማር የሚችሉት ያላቸውን ልዩነት የትምህርቱን ከመጀመሪያ እስካሁን ድረስ ያለውን ሁኔታ እንዴት ነው አጥንተው ፈተና ደርሰው ፈተናቸውን ተፈትነው ጥሩ ውጤት የሚያገኙት የሚለውን ነገር ብዙ ጊዜ በውይይት ደረጃ ቀርበን በእኛ በህብረተሰባችን ማለት በፕሮጀክት አሎሚ አማካኝነት ብዙ እርዳታዎች ለወጣቶቻችን ሰጥተናል። ይህንም በመከታተል አንደኛ ከቤት ተቀምጠው ባሉ ልጆች ትምህርቱ በጦርነቱ ጊዜ ከቤት እንደሆኑ ትምህርት እንዲያገኙ ትምህርቱን ጦርነቱ ሲያበቃ ደግሞ ስለ ጦርነቱ የስነ ልቦና ጥያቄዎችን ከውይይቶችን ከአሉት የእኛ ሰራተኞች በዛ በከተማው አካባቢ እንዲሁም በትምህርት ቤት ውስጥ ያሉ የእኛ ሰራተኞች ጋር በመገናኘት ከትምህርት ቤት ሚኒስቴር ጋር ባሉ ሰራተኞች ጋር በመነጋገር የተቻለንን ያህል እርዳታ ለማድረግ ሞክረናል። እኔ አሁንም እኔ እንዳየሁትኝ ልጆቻችን በጣም ጎበዝ ልጆች ነው ያሉን። በትላንትናው ዕለት በተለይ ትልቅ ሰው እንትን ነበረን። ወጣቶች በተለይ እንግሊዝኛ የምናገር ችሎታ ያላቸው እንደገና ደግሞ የተለዩ ወጣቶችን የአመራር ሁኔታ ያለ የሚችሉ ልጆችን በአመቱ ውስጥ ያደረግናቸውን በሙሉ በማሰባሰብ እና ከነሱ ጋር የመጨረሻውን የስብሰባ አጀንዳ ወይም ደግሞ ምርቃን ትላንትና አድርገናል። በዛ ላይ ብዙ ወጣቶች ነበር የተገኙት ከእስራኤል ሀገር በጠቅላላ ማለት ነው። እንዲሁም ወደ 20 የሚሆኑ ልጆችን በእንግሊዝኛ ችሎታቸው በአገር አቀፍ ተወዳድረው አሸንፈው አሁን እንግዲህ ወደ ውጭ ልንሰዳቸው ነው እየተዘጋጁ ነው ያሉ።
0: ከዛ በፊት የሚመቻች ከሆነ ለልጆቹ ቃለ ምልልስ እናደርግላቸዋለን።
1: በጣም ጥሩ። ብዙዎችም አማርኛ የሚችሉ ናቸው። እንግዲህ አማርኛ፣ እንግሊዝኛ እና ዕብራይስጥ ነው የሚችሉት። ዋናው ደስ የሚለው እና በጣም የሚያኮራኝ ልጆችን አዲስ ይሄ በተለይ ታዳጊ ወጣቶች የሚያደርጉት ጥረት ለትምህርት ያላቸው ፍላጎት ከሌላው በልጠው ለመገኘት ያላቸው ግፊት ያንን በምመለከትበት ሰዓት ህብረተሰባችን መኩራት የሚችለው ከህብረተሰባችን በጣም ማድነቅ የሚችለው ወጣቶች ነው ያሉን። በአጋጣሚ ደግሞ ከዛ ውጭ ደግሞ አንዳንድ ወጣቶች ችግር በተለያዩ ነገሮች ችግር ያለባቸው ከወጣቶች ጋርም መስማማት የማይችሉ በሌላ ወጣቶች የተያዙ እንደዚህ እንዳሉ ደግሞ እናውቃለን። ግን እነዚህ በጣም ትንሾች ናቸው። በአብዛኛው ወጣት ግን በትላንትናው ዕለት ላይ እንዳየሁትኝ እንግዲህ እነዚህ ወጣቶች የተመረጡት አሁን ወደ ውጭ ከሄዱ ከውጭ ካለው ከሌላ ሀገር እንደዚህ እንደ እስራኤል ሀገር ከሚላኩ ልጆች ጋር ነው የሚገናኙት። ከዛም ደግሞ የሚያወሩት በእንግሊዝኛ ብቻ ነው። እነዚህ ልጆች የወደፊቱ የእስራኤል ዋና ተስፋዎች ናቸው። ለምን? እንግሊዝኛ የሚችል ሰው፣ እንግሊዝኛ መናገር የሚችል፣ እንግሊዝኛ ማንበብ መጻፍና ለህብረተሰቡን ማስረዳት የሚችል ልጆች ለራሳቸው ብቻ ሳይሆን ለቤተሰቦቻቸው ብቻ ሳይሆን ለሀገሪቱ ጠቃሚዎች ናቸው። በዛም ምክንያት ነው አሁን እነዚህ ልጆች አሁን ወደ ውጭ የምንልካቸው። ብዙዎቹ ወደ ካናዳ ነው የሚሄዱትኝ፣ የተወሰኑት ደግሞ ወደ አሜሪካ ይሄዳሉ። ከዚህም እስራኤል ሀገር ውስጥ የሚቀሩ ልጆች አሉ። እንግዲህ በአጠቃላይ በዚህ አመት ፕሮጀክት አሎሚውም መስሪያ ቤት በጦርነቱም ሁኔታ ሳይበገር 3888 ተማሪዎችን እርዳታ ለመስጠት ችለናል። በፕሮግራማችን እቅድ አውጥተን የነበረው ወደ 6000 ተማሪዎችን በዚህ ባለን እርዳታ ለማካተት ፈልገን ነበር። ነገር ግን በተለያዩ ምክንያቶች፣ አንደኛ የሰው የባለሙያዎች እጥረት፣ በሁለተኛ ደረጃ በየት የሀገሪቱን በተለይ ባለፈው አመት በ13 ከተማዎች የነበር ነው በዛ አመት ወደ 32 ከተማዎች በማደጋችን እና በዛ አካባቢ ደግሞ የተለያዩ ሰራተኞችን ስንፈልግ ባለማግኘታችን እነዚህ ነገሮች አስቸጋሪ ሆነው ስላገኘ ናቸው። ግን ያንንም ተዋተን ዛሬ 3888 ተማሪዎች በትምህርት ደረጃ እንደገና ደግሞ 570 የሚሆኑ ልጆች በተለያዩ የሙያ እንትን ትምህርት ማለት አሁን እንግሊዝኛ እንዳልኩተኝ እንደገና ደግሞ ቲውል የሚባል ፕሮግራም አለን። ማኔጉት ወይም ደግሞ ወጣቶችን የወጣቶች አመራር የሚል ፕሮግራም አለ። ንጹያኖት ወይም ደግሞ የጎበዝ ተማሪዎችን የምንከታተልበት እንትን ፕሮግራም አለ። ከዛም እንደገና ለወላጆች የተለያዩ ከነሱ ጋር ውይይት በማድረግ በተለያዩ ከተማዎች በመገኘት ብዙ ስራዎችን ለመስራት በቅተናል። እና ፕሮጀክት አሎሚ መስሪያ ቤት ወይም ፕሮጀክት ይሄ ፕሮጀክት የህብረተሰባችን ፕሮጀክት ለነሱ ብሎ የተዘጋጀ እና በዚህ ደረጃ ነው እንግዲህ አሁን በየከተማዎች በምንዞርበት አካባቢ ብዙዎቹ በጣም ሲያመሰግኑ ሰማለሁ። በሌላ በኩል ደግሞ እነሱም ከኛ ጋር ሆነው ከሰሩ ውጤት የማናመጣበት ምክንያት ምንም ነገር የለም። ስለዚህ የእነሱ መሳተፍ፣ የእኛ ከእነሱ ጋር መገናኘት፣ በየአካባቢው መሰባሰብ በጣም ጥሩ ነው። በጣም መወያየቱ አስፈላጊ ነው። አዎ፣ በአሁኑ ሰዓት ያለው ሁኔታ ትንሽ የፖለቲካ ጉዳይ አለ። አሁን የምርጫ ሰዓት እየቀረበ ነው። ሰዎቹም አሁን ምረጡኝ የሚሉት ሰዎች ብዙዎች ናቸው። በፖለቲካው በኩል እኛ የሚያገባን ነገር የለም። እኛ የሚያገባን ምንድን ነው? እነዚህ ልጆች የእንግሊዝኛ ችሎታ፣ የሂሳብ ችሎታ፣ የፊዚካ ችሎታ ኑሯቸው ዶክተሮች እንዲሆኑ፣ የአየር አብራሪዎች እንዲሆኑ፣ የቤት ምሽፋት ኃላፊ ሾፍቲም ወይም ደግሞ የህግ ጠበቃዎች እንዲሆኑ፣ ከዛም በተለያዩ ሙያዎች ተሰማርተው በችሎታቸው አገሪቱን የሚጠቅሙበትና እነሱ የሚጠቀሙበት መንገድ የምንፈልግ ሁኔታ ነው እንጂ ከዛ ውጭ የምንሰራቸው ነገሮች ብዙዎቹ የሉም።
0: እናንተ ጥሩ እንግዲህ እየታገላችሁ እየተንቀሳቀሳችሁ ነው። ምናልባት አሁን ጠለቅ ብለን ወደ ፖለቲካው መግባት ባንፈልግም ያው ደግሞ ማገዝ ያለባቸው አካላት ሊያግዙ ይገባል። ሌላው አሁን እንግዲህ የበጋው ወራት ቀርቧል። ምንድን ነው ማድረግ ያለባቸው? ትምህርት ቤቶች ሲዘጉ እናንተ የምትንከባከባቸው ተማሪዎች ቢሆን በአጠቃላይ በሀገር አቀፍ ደረጃ ያሉ ልጆች በበጋ ወራት እንዴት ቢሆን ነው ጊዜያቸውን ሊያሳልፉ የሚችሉ? በእናንተስ ምን ምን ታቅዷል?
1: በእኛ መስሪያ ቤት በፕሮጀክት አሎሚ አማካኝነት የተለያዩ ፕሮግራሞችን አዘጋጅተናል። በተለይ አንዳንዶች ትምህርታቸውን ገና ያልጨረሱ እንደገና 12ኛ ክፍል መለቀቂያ ፈተና ለመፈተን የሚፈልጉ ሰዎች እና እርዳታ ለሚፈልጉ እርዳታውን እንቀጥላለን፣ እንሰጣቸዋለን። ከዛም ደግሞ እንደገና በእኛ ፕሮግራም የተሳተፉ ልጆች ትምህርት ብቻ ሳይሆን የተለያዩ ቦታዎችን እንዲያዩ፣ ለምሳሌ በዩኒቨርሲቲ ደረጃ እንደገና በሕክምና ዓለም ውስጥ ወይም ደግሞ በሃይቴክ በቴክኖሎጂ ውስጥ ያሉት አካባቢዎች ላይ ልጆችን በመውሰድ እነዛን በማሳየት እና ከእነሱ ጋር እንደዚህ አይነት ነገሮች እንዳሉ እንዲያውቁና ለዛ ቦታ ለመድረስ ከፍተኛ ግፊት እንዲያደርጉ የስነ ልቦና ወይም የጭንቅላታቸው ሀሳብ እኔም ከዚህ ለካ መስራት ትችላለሁ፣ እንደዚህ አይነት ሰዎችንም ማገናኘት ስለምንፈልግ የተለያዩ ፕሮግራሞችን አውጥተናል። በተለይ በፕሮግራማችን መሰረት ወደ 2000 ምናምን የሚሆኑ ልጆች በፕሮግራሙ እስከ ሐምሌ መጨረሻ ድረስ በዚህ በፕሮግራሙ እንደሚሳተፉ በፕሮግራሙ ላይ አይቼዋለሁ። እንግዲህ በአገር አቀፍ ደረጃ ነው የምነግርህ፣ በአንድ አካባቢ ብቻ አይደለም። እንግዲህ ከበርሸባ እስከ ካርሜል ድረስ ማለት ነው። በዚያ አካባቢ የሚኖሩ ወላጆችም ቢሆኑ ባካችሁ እኛ አሁን ይሄ በጋ ወራት ተጠንቀው ልጆቻችን በጥሩ ሁኔታ በጋውን ማሳለፍ ይኖርባቸዋል። በተለይ ለተለያዩ ፕሮግራሞች የማይሳተፉ ልጆች አብዛኛውን ጊዜ በአካባቢ በሚገኙበት ሰዓት የተለያዩ ነገሮችን የሚገፋፋቸው ነገሮች አሉ። በተለይ መጠጥን በተመለከተ እንደገና ደግሞ አምሽቶ መምጣት፣ በተለይ በሌሊት አካባቢ የመዞር ሁኔታ፣ ለምን ስራ ማጣት ወይም ደግሞ ከተለያዩ ፕሮግራሞች ሳይሳተፉ ቀኑን ዝም ብለው ከቤት ይውሉና ወደ ውጭ ይወጣሉ። በዛ ላይ ሳካና ወይም ደግሞ አደጋ ሊያጋጥማቸው ስለሚችል ይህን ነገር እንዴት አድርገን ነው ማቃለል የሚችል? እንግዲህ እኛ ብዙ ጊዜ የምንናገረው በማታ በሌሊት የሚዞሩ ሁለት ነገሮች ናቸው። አንድም ሌባ፣ ሁለትም ያንን ሌባ ለመያዝ ፖሊስ። እነዚህ ናቸው እንግዲህ በዛ ላይ እንትን የሚያደርጉ እና እንደዚህ አይነት ነገሮች እንዳይፈጠሩ እኛ በተለይ የእኛም ሰራተኞች የህብረተሰባችን የተለያዩ ሰዎችም አሉ ከእነሱ ጋር ሆነን ይህን ልጆቻችን በጋውን ወራት በተለይ ወደ ውሃም ሊሄዱ ይችላሉ፣ ማለት ወደ ያማቲሆን የተለያዩ ቦታዎች ሊሄዱ ይችላሉ። በዛ ላይ የመስመጥ ሁኔታ አለ፣ ማለት የጥልያ ከባህር ውስጥ ከዛ ውስጥ ገብተው ችግር እንዳይፈጥሩ ከአሁን በፊት የተደረገ ነገር ስላየሁ ነው። እንደዚህ እና እንደዚያን ነገሮችን መቀነስ የምንችልበት ሁኔታ ፕሮግራሞችን አዘጋጅተናል። እንግዲህ ፕሮግራሙ በመዘጋጀቱ ብቻ በቂ አይደለም፣ መስራት ያስፈልጋል፣ መከታተል ያስፈልጋል። እንግዲህ የእኛ አሁን አብዛኛዎቻችን ወላጆችን ምለምነው ምንድን ነው ኑ አብረን እንስራ። በተለይ ብዙ ጊዜ ወደ የህብረተሰባችን እንትኖች አሉ የባህል ጉዳይ የሚሆን በተለይ ሚስ ሲባል ስራ ሲሆን ሁሉም ይሄዳል፣ ግን ኑ እንወያይ ሲባል ብዙዎች አይመጡም፣ የሚመጡት ትንሾች ናቸው። ስለዚህ ይሄ ያሳዝናል። እኛ ኑ እንወያይ የምንለው ለልጆቻቸው ነው፣ ኑ እንነጋገር የምንለው ለልጆቻቸው ለቤተሰቦቻቸው ነው። ግን ያን ነገር የሄዱበት ቦታ እነሱ ወደዛ ሲሄዱ ልጆች ወደ ሌላ ቦታ ይሄዳሉ። እንግዲህ የእኛ ያደረግነው ፕሮግራም አገዛው ይህን ያህል ሊሆን ይችላል ማለት ነው። እና ይሄ እንዳይሆን
0: እንወያይ ነው ተቀራርበን
1: እንወያይ እንመካከር፣ ከተነጋገርን ከሁላችንም አንድ ላይ አንድ ከሆነ እንደነዚህ አይነት ነገሮችን የመቀነስ ሁኔታ ይኖራል።
0: አዎ በጣም ጥሩ ነው አቶ ሮኒ። በዚህ እናበቃን። እንግዲህ በስፋት የምንነጋገርባቸው ርዕሰ ጉዳዮች እንዳሉ እያመላከተን ነው። በጣም ነው የምናመሰግን። መልካም ምሽት።
1: በጣም አመሰግናለሁ። ለአንተም ለአድማጮቻችን
0: እናመሰግናለን። ቻው። የተከበራችሁ አድማጮቻችን የምሽቱ ፕሮግራማችን እዚህ ላይ ተጠናቀቀ። ለቴክኒክ ባለሙያችን ዛፈር ሳሌም እናመሰግናለን። ነገ ጠዋት 6 ሰዓት ደግሞ እንደገና እንጠብቃችኋለን። በያላችሁበት መልካም ሌሊት በደህና አደሩ።